0: ጤና ይስጥልን ክቡራትና ክቡራን አድማጮች እንደምን አደራችሁ።
1: ካን ሬዲዮ ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ የሚያሰራጨውን ዝግጅት እነሆ ጀመረ። ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አደራችሁ። ሸባቶፍ መልካም ሳምንት። እለቱ እንደ ዕብራውያን ዘመን አቆጣጠር የምርሾን ካፍኪ ሜልቤ ኢያር ታፍሽን ፔይዋብ ሲሆን እንደ አውሮፓ ዘመን አቆጣጠር ሜይ 10 ቀን 2026 ዓመተ ምህረት ነው። እንደ ኢትዮጵያ ዘመን አቆጣጠር ደግሞ ግንቦት 2 ቀን 2018 ዓመተ ምህረት ነው። የጧቱ ስርጭታችን እነሆ ጀመረ። የቴክኒክ ባለሙያችን ኤላይ ቤንሻባት ሲሆን የስቱዲዮ ተረኛ አስተናጋጅ ወርቅነሽ እሸቴ ነኝ። ያሉን ዝግጅቶች በቅድሚያ ዜና እናሰማና ከዛም ጋዜጦች በዛሬ ይተማቸው ለአንባቢያን ያቀረባቸውን ዋና ዋና አርዕስተ ጉዳዮችን እንመለከታለን። ከዛም በወቅታዊ ጉዳዮች ከባልደረባችን ራሂም አላዛር ጋር እንወያያለን። በተለያዩ አርዕስተ ጉዳዮች ከአድማጮች ጋር የስልክ ውይይት ይኖረናል። ስርጭታችን እንደተለመደው እስከ 7 ሰዓት ድረስ ይቀጥላል። አብራችሁን ቆዩ። አሁን የጧቱን ዜና እነሆ። በቅድሚያም አርዕስተ ዜና፣ የሂዝቡላ አሸባሪ ድርጅት ወደ ሰሜን እስራኤል መተኮሱን እንደቀጠለ ነው። በእስራኤል የነጻነት ቀን በሚሰራበት የፒዛ መሸጫ ማዕከል በታዳጊዎች ቡድን በጩቤ የተገደለው የማኑ ቢንያሚን ዘለቀ ግድያ ተጠርጣሪዎች ላይ ዛሬ በቴላቪቭ አውራጃ ፍርድ ቤት የክስ መዝገብ ይቀርባል ተባለም። ለምዕራባውያን የመረጃ ድርጅቶችና ለ11ኛው ቴሌቪዥን ጣቢያ የደረሱ መረጃዎች ሐማስን በሚመለከት በጋዛ ሰርጥ ህዝብ ላይ ከፍተኛ ያስተሳሰብ ለውጥ መኖሩን የሚያመላክት መሆኑ ተገለጸ። በኢራን ላይ የተካሄደው ጦርነት ከመጀመሩ በፊት የአየር ጥቃቱን ለመደገፍ ሲባል እስራኤል በኢራቅ ምድር መቆጣጠሪያ ጣቢያ መገንባቷን ወል ስትሪት ጆርናል ጋዜጣ ዘገበ። የሚሉት ዋና ዋና ዜናዎች ናቸው። ዝርዝሩን እነሆም። የሂዝቡላ አሸባሪ ድርጅት ወደ ሰሜን እስራኤል መተኮሱን እንደቀጠለ ነው። ትናንት ያለ ሰው የሚበሩ አውሮፕላኖችን ጨምሮ የተለያዩ መሳሪያዎች በሂዝቡላ ወደ ሰሜን እስራኤል የተኮሰ ሲሆን የማስጠንቀቂያ ደወል ድምጽ መሰማቱም ታውቋል። ሌሊቱንም እንደዚሁ በተከታታይ ወደ ሰሜን እስራኤል ክልል መተኮሱና በተለያየ ሰዓት የማስጠንቀቂያ ደወል ድምጽ መሰማቱ ተገልጿል። የእስራኤል አየር ኃይል የሂዝቡላ አሸባሪ ድርጅት ወደ እስራኤል ክልል የተኮሳቸውንና ሌሎችን በርካታ የሽብር መሰረተ ልማቶችን ማጥቃቱን አስታውቋል። ትናንት ቀደም ሲል ከሊባኖስ ወደ እስራኤል ክልል የተወነጨፉ ሚሳኤሎችና ሮኬቶች ክፍት ቦታ ላይ የወደቁ ሲሆን በሰውና በንብረት ላይ ጉዳት አልደረሰም። በእስራኤል ነጻነት ቀን ምሽት በሚሰራበት የፒዛ መሸጫ ማዕከል በታዳጊዎች ቡድን በጩቤ የተገደለው የማኑ ቢንያሚን ዘለቀ ግድያ ተጠርጣሪዎች ላይ ዛሬ በቴላቪቭ አውራጃ ፍርድ ቤት የክስ መዝገብ ይቀርባል ተባለ። የማኑ ቤተሰቦችና በአስሮች የሚቆጠሩ ሰልፈኞች በተጠርጣሪዎች ላይ የወንጀል ድርጊቱ እንዲካበድ ጥሪ በማቅረብ ትናንት ምሽት በቴላቪቭ አውራጃ ፍርድ ቤት ፊት ለፊት የተቃውሞ ሰልፍ አካሂደዋል። የቢንያሚን እህት ኢየሩስ ዘለቀ እንዳለችው ደማችን አሁንም በጎዳናዎች ላይ መፍሰሱን እንደቀጠለ ነው። ከበላይ አካል ከሚገኙ ባለስልጣናት አንድም ስለኛ መብት አልቆመም። እነሱ የቆሙት ለገዳዮች ነው። አቃቤ ሕግ ሁኔታውን እያጓተተው ነው። እኛ ግን የሚቀጥለውን ግድያ እንጠብቃለን ብላለች። እምነት በማጓደልና ጉቦ በመቀበል የተጠረጠሩት በይሁዳና ሰማሪያ አካባቢ የቀድሞ የፖሊስ ምርመራና መረጃ ክፍል አዛዥ ሌፍቴናል ኮሎኔል አቢሻይ ሞአለም ሆን ብለው የክስ መዝገብ አዘጋጅተውብኛል ሲሉ ተናገሩ። ሞአለም በ11ኛው ቴሌቪዥን ጣቢያ በተደረገላቸው ቃለ መጠይቅ 10 ዓመታት ቢሆንም ለመታገል ዝግጁ ነኝ፣ መክሰስ ይችላሉ ብለዋል።
2: مش تفعلتك زي كدم كل الشباك ראש השב"כ, ראש החטיבה היהודית, פרקליטות המדינה.
3: הוא אומר דברים מאוד מאוד קשים. אתה גם מסתכן שאתה אומר אותם. אתה מעודד אותם להגיש נגדך כתב אישום.
2: אני לא פוחד שיגישו כתב אישום. אני מוכן להילחם גם עוד 10 שנים על חפותי. אני לא עשיתי שום דבר.
1: מועלם, כסוני הזגעג'ות, שב"כ, יש שב"כ דרג'טה לפי, יהודי כפל תתארי, אקאבי הגנה לילות שמהונה צ'ונגל צוואל. יעשרה נדניו טלוויז'ן צעביה, גזית עניה איילה חסון, למועלם, בק ערבצ'ות אייקה, ימתן נגרו נגר כברנו, רס כנמדגה להיית אלכנו, כסינדיקה פתובה, ימשעצ'ה, עידן למוי, סטלו. ለአስር አመታት ቢሆንም ለመታገል ዝግጁ ነኝ መክሰስ ይችላሉ ብለዋል ትናንት ምሽት በ11ኛው ቴሌቪዥን ጣቢያ በተደረገላቸው ቃለ መጠይቅ እኔ ምንም ነገር አላደረኩም ብለዋል። ለምዕራባውያን የመረጃ ድርጅቶችና ለ11ኛው ቴሌቪዥን ጣቢያ የደረሱ መረጃዎች ሐማስን በሚመለከት በጋዛ ሰርጥ ህዝብ ላይ ከፍተኛ የአስተሳሰብ ለውጥ መኖሩን የሚያመላክት መሆኑ ተገለጸ። መረጃዎች እንደሚያመላክቱት በጋዛ አብዛኛው ኗሪ የሐማስ ድርጅት ጥቁር እንዲፈታ የሚደግፍ ሲሆን ሐማስ እስራኤልን በመቃወም ለሚያደርገው ትግል የነበረው ድጋፍን መቀነሱ ተገልጿል። መረጃዎች እንደሚጠቁሙት አብዛኛው የጋዛ ሰርጥ ኗሪ ሐማስ በስልጣን እንዲቀጥል አይደግፉም አይፈልጉም ተብሏል። ሐማስ ለህዝቡ አስተያየት የተገኘውን መረጃ እንደሚያውቅና በጋዛ ኗሪዎች እንደማያውቅ ለመደበቅ ያደረገ እንደሆነ ሁኔታውን ከደረሰን ዘገባ መረዳት ይችላል። በኢራን ላይ የተካሄደው ጦርነት ከመጀመሩ በፊት የአየር ጥቃቱን ለመደገፍ ሲባል እስራኤል በኢራቅ ምድር መቆጣጠሪያ ወታደራዊ ካምፕ መገንባቷን ወል ስትሬት ጆርናል ጋዜጣ ዘገበ። ጋዜጣው እንደዘገበው በቦታው ለአየር ኃይሉ ትጥቅና መረጃዎችን በሚመለከት በአጠቃላይ የሎጂስቲክ አገልግሎት ሲሰጥበት እንደነበረና እስራኤል በምሽጉ ልዩ ኃይል መመደቧን ገልጿል። በተጨማሪም ከአሜሪካ የታወቁ ምንጮች እንደገለጹት መቆጣጠሪያ ጣቢያውን ለማወቅ የተቃረቡ የኢራቅ ወታደሮችን እስራኤል እንዳጠቃች በዘገባው ገልጿል። በኢራን የሚካሄደውን ጦርነት እንዲያበቃ ለማድረግ የኳታር ጠቅላይ ሚኒስትር መሐመድ አልታኒ ትናንት በማያሚ ከአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሮቢዮና ከሀገሪቱ አሸማጋይ ቡድን አባላት ጋር ተገናኝተው ተወያዩ ተባለ። የኳታሩ ጠቅላይ ሚኒስትር በማያሚ ከማርኮ ሮቢዮና ከአሜሪካ አሸማጋይ ቡድን አባላት ዊትኮፍና ኩሽነር ጋር ባደረጉት ውይይት አሜሪካ ለኳታር በመታደርገው ወታደራዊ ድጋፍና በአካባቢው የሚፈጠረውን ዛቻ ለማስወገድና በመካከለኛው ምስራቅ የተረጋጋ ሰላም እንዲ ኖር የሚደረገው ወታደራዊ ውይይት ያለውን ከፍተኛ ጥቅም በሚመለከት የተወያዩ መሆናቸውን የአሜሪካ የውጭ ጉዳይ ሚኒስትር ጽፈት ቤት ባወጣው መልእክት ገልጿል። የኳታሩ የውጭ ጉዳይ ሚኒስትር ቀደም ሲል ከአሜሪካው ምክትል ፕሬዚዳንት ጄዲ ቫንስ ጋር በዋሽንግተን ተገናኝተው በኳታር የድርድር ማዕቀፍ ሙከራ ዙሪያ መወያየታቸው ተገልጿል። ፕሬዚዳንት ዶናልድ ትራምፕ ኢራን ለተኩስ አቁም ስምምነት ለቀረበላት የድርድር ቅድመ ሁኔታ ሐሳብ ምላሽ ትሰጣለች ብለው እንደሚጠብቁ ትናንት ቀደም ሲል አስታውቀዋል። በመጨረሻም የአየር ንብረት ትንበያ፣ ዛሬ የሙቀቱ መጠን ይጨምራል፣ ነገ ሰኞ ተመሳሳይ ሆኖ የሚቀጥል ሲሆን ማክሰኞ ሙቀቱ ይጨምራል ተብሎ እንደሚጠበቅ የአየር ንብረት ትንበያ ባለሙያዎች ከላኩልን ዘገባ መረዳት ችለናል። የዛሬው ቀን የሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌምና አካባቢዋ 27 በቴል አቪቭና በሃይፋ 25 በቤርሸባ 30 በኢላትና አካባቢዋ 35 ዲግሪ ሴንቲግሬድ ይደርሳል። አድማጮቻችን ዜናው አበቃ። ወደሚቀጥለው ዝግጅት ለማለፍ የሙዚቃ አረፍት እናድርግ። ሙዚቃ

የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። አሁን ደግሞ ጋዜጦች በዛሬ ተማቸው ላምባውያን የቀርባችሁ ነውና ርዕሰ ጉዳዮችን መለከታለን። አራቱ ዕለታዊ ጋዜጦች ደርሰውናል። የዲዮታ ሆኖት ማሪቭ ሐሬጽና እስራኤላዩም በመጀመሪያ ገጻቸው ላይ በተመሳሳይ ርዕሰ ጉዳዮች ያቀርባቸው የተመለከታቸው ርዕሰ ጉዳዮችም አሉ። በአብዛኛው በተመሳሳይ ርዕሰ ጉዳዮች ላይ ነው ትኩረት ያደረጉት። እንግዲህ ተለያዩም አሉ እንመለከታቸዋለን። ሐሬጽን ስንመለከት በመጀመሪያ ገጹ ላይ ካቀረባቸው ርዕሰ ጉዳዮች መካከል የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን ለቀረበላት የስምምነት ሐሳብ ቅድመ ሁኔታ ምላሽ ተሰጣለች ብለው የሚጠብቁ መሆኑን ገልጸዋል። ኢራን ምላሽ ተሰጣለች ብዬ እጠብቃለሁ፣ ተስፋ አድርጋለሁ። ግን ኢራናውያን ከእርሳቸው ጋር ወይም ከአሜሪካ ጋር በቀጥታ ሐሳባቸውን ለመቀበል ቀላል እንዳልሆነ እና እንደከበዳቸው የገለጹበት ሐሳብ ላይ ትኩረት አድርጓል ሐሬጽ ላምባውያን አቅርቦታል። ሌላው በፎቶግራፉ ማስደግፍ ያቀረበው ርዕሰ ጉዳይ ሐሬጽ አንድ የአረብ ማህበረሰብ የህግ ጠበቃ ነው። አረብ የህግ ጠበቃ ፖሊስ ጥቃት እንዳደረሰበት ፎቶግራፉን በማስደገፍ ፊቱ ላይ በጣም ያው ጉዳት እንደደረሰበት ይታያል። ሳላህ ናማን ይባላል እና ፖሊስ ይህን ያህል ጉዳት ያደርሳል እንዲሁ ጥቃት አደረሰብኝ። የፖሊሶች ላይ ምንም አይነት ጥቃት ሳይሰነዘር ምንም አይነት ዛቻ ሳይኖር ጥቃት አድርሶብኛል በማለት ቅሬታ ያቀረበ እንግዲህ አቤቱታ ያቀረበ መሆኑን የሚመለከት ዘገባ ቀርቧል። በጋዜጣው የውስጥ ገጽ 6 ላይ በሰፊው ቀርቧል። ፎቶግራፉ እንግዲህ ፊቱ ላይ በጣም ከባድ ጉዳት፣ አይኑ ላይ በአጠቃላይ ፊቱ ቆስሏል። ከባድ ነው ፎቶግራፉ የደረሰበት ጉዳት። እንግዲህ አንዳንዴ ፎቶ ላይ ታይቶ ምንድን ነው የሚባል ፎቶ ብዙ ነገር ይገልጻል ይባላል እና ፊቱን ሲታይ ብቻ ያለው ፎቶግራፍ በጣም ከባድ ነው። በዚህ ፎቶግራፍ የተደገፈ ዘገባ ቀርቧል። ሌላው ጠቅላይ ሚኒስትር ቢንያሚን ኔታንያሁ ጥቅምት 7 ቀን 2023 ዓ.ም የደረሰው ጥቃት 2 ዓመት ከ7 ወራት ካስቆጠረ ወይም 2 ዓመት በላይ ከሆነ በኋላ እሳቸው አጠቃላይ የእስራኤል ደህንነት ኃላፊነት በእጃቸው ላይ መሆኑን አስታወሱ። አሁን 2 ዓመት በላይ ካለፈ በኋላ ይህ ጥቃት አጠቃላይ የእስራኤል ደህንነት በእሳቸው እጅ መሆኑን አስታወሱ የሚል ዘገባና እንግዲህ በጊዜው የደረሰውን ጥቃት በሚመለከት በኃላፊነት ተጠያቂውን ለማወቅ ኮሚቴ የሀገር አቀፍ ኮሚቴ እንዲቋቋም ሌላም ብዙ ሀሳቦች እየተነሱ 2 ዓመታት በላይ ዘልቋል። አሁን ደግሞ ጠቅላይ ሚኒስትሩ ድንገት ከይህ ጥቃት ከደረሰ ከበርካታ ጊዜያት በኋላ ኃላፊነቱ በእጃቸው መሆኑን አስታወሱ የሚል ዘገባ ቀርቧል። ሌላው የሩሲያ የነጻነት ቀኗን አክብራለች አስባለች። ይሄ ሩሲያ ነጻነት ቀን ወይም በዓል ስታስብ የአመቱ የሚከበር ነው። እንግዲህ ሁለተኛ ዓለም ጦርነት መጨረሻ ላይ የነበረ ይህን ቀን ስታስብ ከዩክሬን ጋር የሚካሄደው ጦርነት ለ3 ቀን እንዲቋረጥ ለ3 ቀን የተኩስ አቁም ስምምነት እንዲደረግ ፕሬዚዳንት ዶናልድ ትራምፕ አውጀዋል። ለ3 ቀናት የተኩስ አቁም ስምምነት እንዲደረግ የሩሲያ ነጻነት ቀንና የተጠለፉ ወታደሮቿ የተመለሱበት የነጻነት ቀን ሩሲያ ስታከብር ለ3 ቀናት የተኩስ አቁም ስምምነት እንዲደረግ የአሜሪካው ፕሬዚዳንት አስታወቁ ይላል የሚል ዘገባ አቅርቧል። ሌላው በፍልስጤም መስተዳድር አካባቢ ምርጫ ይካሄዳል። በዚህ ምርጫ የውጭ አካል ጣልቃ ገብቶበታል። ፓታህን በምርጫው እንዲሸነፍ ለማድረግ የውጭ ድርጅቶች እጃቸውን አስገብተዋል። የአረቦች እንግዲህ የፍልስጤም መስተዳድር በሚያካሄደው የምርጫ ሂደት የሚል ዘገባ አቅርቧል ሐሬጽ። ሌላው በይሁዳና ሰማሪያ አካባቢ የሚኖሩ ይሁዳውያን እንግዲህ በሰፈራ ጣቢያዎች የሚኖሩ ይሁዳውያን በመከላከያ ሰራዊቱ በመታጀብ በፍልስጤማውያን መቃብር ውስጥ ገብተው አስከሬን አውጥተዋል። ይህን ሲያደርጉም የመከላከያ ሰራዊቱ አጅቧቸው ነው የሚል ዘገባ አቅርቧል ሐሬጽ። ወደ የዲዮታ ሆኖት ስናልፍ የዲዮታ ሆኖት
ክነሴቱ ረፍቱን ጨርሶ ለበጋው የስራ ወቅት ተመልሷል ይመለሳል ዛሬ ክነሴቱ ይከፈታል ይላል ክነሴቱ በጣም በርካታ ስራዎች በተለይ በርካታ ህጎች ይጠብቁታል በጣም በርካታ የተለያዩ ህጎችን ማጽደቅ ይጠበቅበታል ዛሬ እንግዲህ ይከፈት ይመለሳል ወደ ስራ ክነሴቱ የመንግስት ህግ አማካሪዋ ኃላፊነታቸው እንዲከፋፈል ኃላፊነታቸው እንዲከፋፈል የሚል ህግ ነው አንዱ ህግ እንግዲህ ክነሴቱን እንዲያው እንዲመለከተው እንዲያጸድቀው የሚጠበቀው ህግ የቀረበው ህግ ሐሳብ አለ ይሄ ህግ አለ የፖሊስ ደግሞ የፖሊስ ሰራዊት ወደ ፖለቲካ ያመጡት ነው ወደ ፖለቲካ እየመጣ ነው የማንድ ህግ ነው በሚመለከት ያው ለክነሴቱ የሚቀርብ ህግ ነው ሌላው ደግሞ የመገናኛ አውታሮችን የሚመለከት ወካቲክ ሾሮት እንግዲህ ህግ መገናኛ አውታሮችን የሚመለከት ማወዛጋቢ ሐሳብ በህግ እንዲቀርብ ወደ ግል እንዲቀየሩ የሚል ሐሳብ እንዲዘጉ የታሰቡ የተለያዩ ጣቢያዎች አሉ እንደሚታወቀው ይሄን የሚመለከት ህግ አለና ክነሴቱ የተለያዩ ህጎችን ይመለከታል ጠቅላይ ሚኒስትር ቢናሚን ናታንያው የሆካጊዩ ሲሃረዲ ማህበረሰብ የሽባ ትምህርት ቤት ተማሪዎች ወደ መከላከያ ሰራዊቱ እንዲዘምቱ ወይም ነጻ እንዲሆኑ የሚል አወዛጋቢ ህግም አለ ይሄን በሚመለከት ይሄን ህግ በሚመለከት ማንሳትም አለማንሳትም ይፈልጋሉ በተምታታ ሐሳብ ውስጥ ናቸው እንደው ህጉ ቢጸድቅ ያዋጣቸው ይሆን ወይ ናታንያውም የተምታታ ሐሳብ ውስጥ ናቸው ይሄን ህግ በሚመለከት ይላል ሌላው ያው እንግዲህ ምርጫ ከምርጫ በፊት ነው የሁሉ ህግ እንግዲህ ክነሴቱ ማጽደቅ የሚጠበቅበት እንደሚታወቀው ከወራት በኋላ በሚቀጥለው ጥቅምት ላይ ምርጫ ይካሄዳል ብሔራዊ ምርጫ በእስራኤል አዳዲስ ፖለቲከኞችም ወደ ፖለቲካው እየመጡ መሆናቸውና የላፒድና የቤኔት ፓርቲዎች ውህደት ጋዲ አይዘንኩት እንደዚሁ የተለያዩ አዳዲስ ፖለቲከኞችን እያሳተፉ መሆናቸውና ሌሎችም ፖለቲከኞች ይገባሉ ወደ ፖለቲካው ተብሎ መታሰቡ በአጠቃላይ እነዚህን ሐሳቦች ሁሉ ይጠብቁታል እንግዲህ ለክነሴቱ በተለይ ደግሞ ጠቅላይ ሚኒስትሩ ሆካጊዩስ የዘመቻ ህጉን ለማስቀደም እነዚህ ነገሮች ጫና ያደርጉባቸዋል የሚል ሐሳብ አቅርቧል ሌላው አሜሪካ እስራኤልና ሊባኖስ እንዲወያዩ እንደገና ተገናኝተው እንዲወያዩና ለጊዜው ተኩሳቁም ስምምነት ላይ ናቸው ለስሙ የተኩሳቁም ስምምነት ተብሏል ነገር ግን ወደ ሰሜን እስራኤል ሂዝቦላ ድርጅት አሁን መተኮሱን እንደቀጠለ ነው የሰሜን እስራኤል ኗሪዎች በተለይ በስቃይ ጦርነት ውስጥ ላይ ናቸው ግን የተኩሳቁም ስምምነት አለ ይባላል በዚህ ሁኔታ በዚህ ሂደት ሊባኖስና እስራኤል የሚቀጥለው ሐሙስ እንደገና ለሁለተኛ ጊዜ ተገናኝተው እንዲወያዩ በአሜሪካ በኩል ሐሳቡና ሂደቱ እንዳለ የሚገልጽ ዘገባ አቅርቧል የዶታ ሆሮኖት እንግዲህ ሊባኖስና እስራኤል የሂዝቦላን ድርጅት ትጥቅ ለማስፈታት ነው በመጀመሪያ በሊባኖስ መንግስት በኩል ከዛ በኋላ ሁለቱ ሀገራት የሰላም ስምምነት ይደርሳሉም ተብሎ ይጠበቃል ለዚህ ጋር ተያይዞ ስድስት የመከላከያ ሰራዊቱ አባላት የሂዝቦላ ድርጅት በአስወነጨፎ በላከው በተለይ ቦምብ አጥምዶ ሚልካቸው ራህፋን ተብሎ የሚጠሩ ተንሳፋፊ ቁሶች በዚህ አማካኝነት ስድስት ወታደሮች የቆሰሉ መሆናቸውን የሚገልጽ ዘገባ አቅርቧል የዶት አህሮኖት ሌላው እስራኤል በ ኢራቅ ምድር ላይ እንግዲህ በኢራቅ ላይ የተካሄደው ጦርነት ከመጀመሩ በፊት ኢራቅ ውስጥ ወታደራዊ ካምፕ አቋቁማለች ሚስጥራዊ ወታደራዊ ካምፕ የሚል ሐሳብ እየተሰማ ነው ትናንት ጀምሮ ይሄን የሚመለከት ዘገባ አቀርባለሁ ዶታ ሮነት ቆየት ብለን በሰፊው እንመለከተዋለን ሌላው የየማኑ ዘለቀ ቤተሰቦች ወላጆች የየማኑን ፎቶግራፍ በመያዝ እናቱና አባቱ የተደረገላቸው ቃለ መጠይቅ አለ ልጃችን ለመዳር ከልጃችን እንግዲህ ሙሽሮች የጋብቻ ቃል ኪዳን የሚያስሩበት ሁፓ ተብሎ የሚጠራው እዛ ላይ በመቆም ፋንታ ይህኔ መሰለ ልጃችን ቀበርን በመዳር ፋንታ በማለት የሰጡት ቃለ መጠይቅ ቀርቧል በሚያሳዝን ልብ በሚሰብር ሁኔታ ጥቁር ለብሰው ልጃቸውን ፎቶግራፍ እያንዳንዱ አንድ ፎቶ ይዘው የተነሱትን ፎቶግራፍ በማስደገፍ ሰፊ ዘገባ አቀርቦበታል በዚህ ጉዳይም አዳዲስ መረጃዎች እንግዲህ ያሉትን አዳዲስ በዜና ያየናቸውን ቆየት ብለን እንወያይባቸዋለን ወደ ማሪቭ ስናልፍ በሰሜን እስራኤል አካባቢ የሂዝቦላ ድርጅት ያው መተኮሱን እንደቀጠለ መሆኑንና ነዋሪዎች አሁንም ስቃይ ውስጥ ጦርነት ውስጥ እንደሚገኙ
የቀረበ ዘገባ አለ። ጎን ለጎን መከላከያ ሰራዊት እስራኤል መከላከያ ሰራዊት ሂዝቦላ ወታደራዊ ተቋማት ላይ ጥቃት ማድረሱን እንደቀጠለ መሆኑን የሚመለከት ዘገባ አቅርቧል። በአጠቃላይ በኢራንና በአሜሪካ በኩል ያለውን እንግዲህ ውጥረትም የሚመለከት ዘገባ አቅርቧል። ፕሬዝዳንት ዶናልድ ትራምፕ የተኩስ አቁም ስምምነቱ እንግዲህ ኢራን ምላሽ እስከምትሰጥ ይቀጥላል ማለታቸውና እንግዲህ ሁለቱ ሀገራት በድርድራቸው ድርድር ይኖራል ተቀጣይ ዙር ተብሎ ተስፋ እንደሚደረግ እንደሚጠበቅ በአጠቃላይ ቀረበ ዘገባ አለ። ሌላው ለጠቅላይ ሚኒስትር ቢንያሚን ናታንያሁ ምህረት እንዲደረግላቸው የቀረበውን ሐሳብ በሚመለከት ፕሬዝዳንት ኢስሐቅ ሄርጾግ በሚስጥር ያው ተገናኝተዋል ከያኮቭ ቦርድጎ ከተባለ ተንታኝ ጋር በሚስጥር ተገናኝተው ተወያይተዋል እና ሁኔታው ከተጠበቀው በላይ ሄድ ከባድ መሆኑን የሚገልጽ ዘገባም እንደዚሁ ቀርቧል። ማሪብም የማኑ ዘለቀን ቤተሰቦች በሚመለከትና ግድያውን በሚመለከት እንደዚሁ ተመልክቶታል ዘገባ አቅርቧል። ወደ እስራኤል አየውም ስናልፍ በአሜሪካና በኢራን መካከል ያለውን ውጥረት የሚመለከት ዘገባ አቅርቧል። ከደቡብ ሊባኖስ ወደ እስራኤል ክልል አሁንም ሂዝቦላ ድርጅት መተኮሱን እንደቀጠለ መሆኑን ይህን ጦርነት የሚመለከት ዘገባ አቅርቧል። እንግዲህ ጋዜጦች ከሞላ ጎደል በዛሬ ህትማቸው ለአንባቢያን ያቀረቧቸው ዋና ዋና ርዕሰ ጉዳዮች ይህን ይመስላሉ። አድማጮቻችን ወደሚቀጥለው ዝግጅት እናልፋለን። ሙዚቃ

0: የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። አሁን ደግሞ በወቅታዊ ጉዳዮች ከጋሽ ራሚም ጋር እንወያያለን። ስልክ መስመራችን ላይ ነው ጋሽ ራሚም። ጋሽ ራሚም ጤና ይስጥልን። ሸባቶብ እንደምናደርክ?
1: ሸባቶብ ወከርቶብ።
0: ወከርቶብ እንዴት ነህ? እንዴት ነው እሁድ ሳምንቱ መጀመሪያ?
1: ተረስተናል በጠዋቱ እንግዲህ ህብረተሰባችን ለማገልገል።
0: አዎ
1: እንግዲህ የተቃናቀር እንደሚሆኑ ተስፋለን።
0: አዎ እውነት ነው። እንግዲህ የተለያዩ ርዕሰ ጉዳዮች አሉ ጋሽ ራሚም። እንደ አዲስ የሰማነው ጉዳይ አለ ደግሞ መቼም የእስራኤል ነገር በጦርነትም ውስጥ ሆና በከባድ በአስቸጋሪ ሁኔታዎችም ውስጥ ሆና እስራኤል አንዳንዴ ዓለምን የሚያነጋግር በጣም ከባድ ሊሆን ማይችል ማይመስል ነገሮችን እንደሰራች ስንሰማ ለእኛም ራሱ ይገርመናል። እዚህ ሆነን ዜጎቹ አሁነን እስራኤል እየኖርንና በኢራቅ ምድር ወታደራዊ ካምፕ ሚስጥራዊ ወታደራዊ ካምፕ ገንብታ ነበር የሚባል ርዕሰ ጉዳይ እየሰማ ነው። ትናንት ምሽት ጀምረንና እንዴት ነው
1: እንደዚያ ነው የሚባለው? ይህንም ሁኔታ ያጋለጠው አሜሪካ ጋዜጣ ለዋል ስትሪት ጆርናል የሚባል እሱ ነው እንግዲህ ካገኘው መረጃ ተመርኩዞ ይህን ሁኔታ ያጋለጠው። እንደ ጋዜጣው አባባል እንግዲህ እንደሚለው ከሆነ ጦርነቱ ኢራን ላይ ጦርነቱ ከመጀመሩ በፊት እስራኤል ኮማንዶ ወታደሮችን ይሄ ወሰን አቋራጭ ኮማንዶ ወታደሮች አሉ እነሱን ወደ ኢራን በሄሊኮፕተር ኢራቅ ውስጥ አስገብታ ኢራቅ ሰፊ ቦታ አለ ምድረ በዳ ስለለው አንቺ ዝም ብሎ ምንም የለለው በዚያ አካባቢ እዚያው የጦር ምሽግ ሰርታ ከዚያ እነዚህ ኮማንዶ ወታደሮች አስገብታለች አስገብታ ነበር ነው የሚለው። እንግዲህ አሁን ይህ የሚያደረገችበት ምክንያት እንግዲህ ጦርነቱ ሲጀመር በተዋጊ አውሮፕላኖች አደጋ ደርሶ ወታደሮች ፓይለቶች ወደ ታች ቢወርዱ በጃንጥላ መውረጃ ቢወርዱ እነሱን ፈጥኖ የአካባቢ ጠላት ወታደሮች እንዳይጎዷቸው ፈጥኖ በመድረስ ለማጥረፍ እንዲቻል ተብሎ በልዩ ስልጠና ተሰጥቷቸው የተላኩ ወታደሮች ናቸው ነው የሚባለው። እንግዲህ እና እነዚህ ወታደሮች እንግዲህ በልዩ ልዩ ሁኔታዎች ከባድ የሆነ ስልጠና የተሰጣቸውና አካባቢውን ጂኦግራፊ አቀማመጡን በሙሉ የሚያውቁ በዚያ በኩል ደግሞ ጥናት አድርገው ሰው መኖሩን አለመኖሩን የሚገለጥ መሆኑን በሙሉ ፈትሸው መርምረው ነው ይህንን ምሽግ ያቋቋሙት ይባላል። አሜሪካም በመጠኑ ታውቃለች ነው የሚባለው እስራኤል ይህን መሰለ እንትን እንዳላት እና ይህን ጦር ምሽግ መኖሩን ተጋለጠው አንድ ዘላን ከብት አርቢ በጋርቢ የሆነ በዚህ አካባቢ ሲያርስ አንዳንድ ማስጠርጣሪ ሁኔታዎችን ሲመለከት ለኢራቅ መንግስት ለበላይ አካባቢ ለነበረው እንደዚህ ያለ ነገር አየወሳ ብለው ይነግራቸዋል። እነሱ ናቸው እንግዲህ ፈጥነው ወደ አካባቢው በመሄድ ሁኔታውን ማየት የቻሉት ያኔ ተኩስ ልውውጥ እንደነበረና ኢራቆችም ተመልሰው እንደሄዱ ነው የሚያወራው የጋዜጣ። ግን መጨረሻው እንዴት እንደተፈጸመ እንዴት እንደተካሄደ አይናገርም። እና ለማንኛውም እንደምናስተውሰው በጦርነቱ ጊዜ አንድ የአሜሪካ አውሮፕላን ተመቶ ሁለቱ አባሮች እና መንገድ ቀያሹ በጥላ በጃንጥላ መውረዳቸውን እናስተውሳለን። አንደኛውን ፓይለቱን የአሜሪካዎቹ ወዲያውኑ ካለበት ቦታ ደርሰው አተረፉት። ኢራኖቹ ደርሰው ጉዳት ከማድረሳቸው በፊት ወይም ይዘው በመያዙ ከማድረሳቸው በፊት አንደኛው ወታደር ደግሞ የት ላይ እንደወረደ ለማወቅ ከባድ ችግር ነበር። እስራኤል ያንን እኛም እንተባበራችሁ ብላ ጥያቄ አቀርባ ነበር ይባላል። እንግዲህ ያደረችበት ምክንያት በዚያው በቀረቤታ ወታደሮቿ ከምድር ላይ ስላሉ በእነሱ አማካኝነት ለመተባበር ፈልጋ ወይም አስባ እንደነበር ነው ጋዜጣው የሚጠቁመው። ይሁንና የአሜሪካ በበኩሉ አሜሪካ እኛ ራሳችን እንወጣዋለን ብለው ብላ መልስ ሰጠች። በዚያ ሁኔታ አሜሪካዎች ራሳቸው ያን ወታደር ከተራራ ላይ ተቀምጦ ዋሻ ነገር መጠለያ ነገር እዚያ ውስጥ መኖሩን በተለያየ መሳሪያ አማካኝነት የት እንዳለ ያው ተችሎ ያን በዚያ ሁኔታ ሰውየውን ያለበት ደርሰው ወታደሮች የአሜሪካ ወታደሮች ሊያተርፉትና ወደ አገሩ ሊመልሱት እንደቻሉ ነው የሚነገር ያለው እና ያንያን የመሰለ ገና እንደምገምተው ከሆነ ብዙ ልዩ የሆኑ ብዙ ጥበብ የተዘጋጁ የተደራጁ ተግባራት እንደተፈጸሙ ቆይቶ ቀስ እያለ መጋለጡ የማይችል የማይቀር መስለኝ። ምክንያቱም ብዙ ነገሮች አሉ። ያን ያህል ጊዜ የስራ ላይ ያህል የአሜሪካም እንደዚሁ በኢራን ላይ ድብደባ እርምጃ ሲወስዱ በኢራን በኩል ያጸፋ ጉዳት አለመድረሱ በጣም የሚገርም ነው። በአንድ የሁለት የብቻም ሳይሆን 40 ቀናት ያስቆጠረ ጦርነት የተካሄደው እና ያን እንዴት ነው ሊሆን የቻለው? ምን አይነት ተአምር ቢኖራቸው እነዚህ ሁለቱ ሀገሮች ይህን የመሰለ ወታደራዊ ግዳጅ ያለምንም ጉዳት ሊያጠናቀቁት የቻሉት የሚለው ጥያቄ ሆነም አለ። ይህን እንግዲህ ታሪክ ጸሐፊዎች እና ወታደራዊ ታሪክ ጸሐፊዎች እንደሚ መቼም ጽፉታል ብዬ የምገምተው እና ይሄን የመሰለ ሁኔታ ነው በኢራቅ በኩል ያለ። ኢራቅ እንግዲህ ከኢራን ጋር ተወራባች ሀገር ናት። አሁን እስራኤል ያዩ አውሮፕላኖች ከእስራኤል ወደ ኢራን አደጋ ለማድረስ የሚበሩት ከእስራኤል እንግዲህ ወደ ምስራቅ በኩል ነው የሚሄዱ። እንግዲህ ኢራን በኢራቅ በምስራቅ በኩል ነው ያሉት ከእስራኤል እና እነሱ የሚያቋርጡት ሀገር በሱሪያ በኩል ወይም ደግሞ በሰሜን ጆርዳን በኩል አየር ክልል አልፎ ነው ወደ ኢራን የሚሄዱ። ኢራቅ ደግሞ ከኢራን ጋር ረዥም የወሰን ግንኙነት አላት። ያን በዚያ አቋርጦ ነው እንግዲህ እስራኤል መከላከያ ሰራዊት ወደዚያ ሄዶ ያን መስል አደጋ ያደረሰ እና ጉዳት ያደረሰ። አሁን እንግዲህ ከዚያ ያሉ ወታደሮችን በተለያየ መሳሪያ መመሪያ አቅጣጫ የሰጡ እንደነበረ ነው እንግዲህ የሚገመተው እና የኔን መሰለ የተቀነባበረ ተግባር እንደተከናወነ ነው በዚህ ዎል ስትሪት ጆርናል ጋዜጣ ተጽፎ የምንመለከተው ዛሬ ጠዋት።
0: እንደው ጋሽራሚም ይገርማል። አሁን እንግዲህ እንደምንሰማው እስራኤል ኢራቅ ውስጥ ወታደራዊ ካምፕ ስትሰራ ስታቋቁም በሚስጥር ነው። ኢራቅ እንግዲህ አንዲት ሰፊ ሀገር፣ የራሷ የሆነ መከላከያ ሰራዊት ያላት፣ የተጠናከረ ደህንነት ያላት ሀገር ሳታውቅ ክልሏ ውስጥ የሌላ ሀገር መንግስት መጥቶ ወታደራዊ ካምፕ ሲያቋቁም እንደ ሩቅም ይሁን ጫካም ውስጥ ይሁን በሚስጥር እንዴት ሊሆን ቻለ? ቀደም ሲል ትናንት አሁን ዜናው ሲወጣ ምናልባት ለኢራቅ የእስራኤል መንግስት ገንዘብ ሰጥቶ ይሆን ምን የሚባል ነገር ነበር። በኋላ ግን አሁን እንደምናየው በሚስጥር ነው፣ ጭራሽ ሚስጥራዊ ነው። መከላከያ ሰራዊቷ እንኳን የኢራቅ ለማወቅ ሞክሮ ከዛ በኋላ ጥቃት ሲደርስበት ዝም እንዳለ ነው የተነገረውና እንደው እንዴት ሊሆን ይችላል ስታስበው?
1: እንትን ነው ምን መሰለሽ፣ አሁን ለምሳሌ ኢራቅ መከላከያ ሰራዊት ወደዛ ወደ ምሽጉ ሲቀርብ እዚያ ምሽጉ ያሉ በአካባቢ ያሉ ኃይሎች መልሰው ሲያባሩት ወይም ምንት ሲሉት እንዲሁ ዝም ብሎ አይ ተባረረ ብሎ የሚቀመጥበት ምክንያት ስ አይኖርም እና እንዳልሽው አንቺም እንደጠቆምሽው የሆነ ነገር መቼም ሳይሆን አልቀረም ለኢራን መንግስት ለኢራን መከላከያ ሰራዊት በአሜሪካ በኩል ሆነ በእስራኤል በኩል እናንተን አነካችሁም እናንተ አንደርስባችሁም እናንተ የራሳቸው ችግር አለባቸው፣ የአስተዳደር ችግር አለባቸው፣ የብሔር ክፍፍል አለባቸው። በኢራቅ በኩል ሁሉ የሚታወቅ ነው። ያኔ መሰለ ችግር እያለባችሁ እኛ ጋር አሁን አትተናኮሉ፣ ዝም ብላችሁ ተቀመጡ፣ አይተን አላየንም፣ ሰምተንም አልሰማንም በሉ የሚል ምክክር ሳይደረግ እንዳልቀረ ነው። ምክንያቱም ዛሬ እንኳን ከአምስት በላይ የሚሆኑ ሄሊኮፕተሮች በርካታ ቁጥራቸው እስካሁን ያልታወቀ ወታደሮች ከአንድ ነጻ ሀገር ውስጥ ገብተው የጦር ምሽግ ሲያቋቁሙ አይታወቅም ማለት መቼም ይከብዳል። ዛሬ እንኳን ይህን የመሰለ ሁኔታ ዝንብ እንኳ የት እንዳለች ሌቱ የሚታይበት ቴክኖሎጂ ነው አለ በአሁኑ ጊዜ። ስለዚህ በዚህ አይነት ሊያውቁ ይችላሉ እና አውቀው ዝም ብሎ ያሳለፉት ነገር ሌላ ጥቅም ያገኙ በት ነገር እንዳለ ነው የሚገመተው መገመት የሚቻለው። እና ኢራቅ እንዳልኩት ቀደም ብዬ የራሷ ችግር አለባት። አሜሪካ በዛ ውስጥ የጦር ሰፈር እንዳላት ነው የምናውቀው። እና በዚህ ሁኔታ ይህን የአየሩን ክልል የአየሩን ሁኔታ የሚያዛባ የጠላት አውሮፕላን ወደ ክልሉ መግባቱ ወይም ደግሞ ሚሳይል መተኮሱን ራዳሮች እንዳያዋቸው እንዳይዟቸው እንዳያመለክቱ የሚረብሽ ሞገዱን የሚረብሽ መሳሪያ አለ እና በዚህ አይነት እየተወናበደ ነው ይህን መሰረተ ተግባር የተከናወኑ ነው የሚባለው።
0: አው እንግዲህ እንዳልከው ደሞ ቆየት ብሎ በጣም ሰፊ ነገር ማናውቀው ማዳዲስ ነገር ሊወጣ ይችላል እናዋለን በህደት ሚቀም ይወጣውን መረጃ ጋሽራም የሚለው ርዕሰ ጉዳይ እንግዲህ በሀገራችን እንደውም በማህበረሰባችን ውስጥ የተገደለው የማኑ ቢንያሚን ዘለቀ ግድያ አሁንም በጣም አወዛጋቢና ውስብስብ ሆኖ እንደቀጠለ ነው ግድያው ሲጀመር በግፍ ነው በጣም ያሳዝናል ስራ ላይ ያለ የተገደለ ልጅ ነው ከዛ በኋላ ደግሞ ተጠርጣሪዎች ላይ የሚወሰደውን ህግ የክስ መዝገብ ለማቅረብ በህግ በኩል ያለው ሂደት እየተጓተተ እንደሆነ ሰፊ ቅሬታ እየቀረበበት ነው እንዴት ነው ያለው ሁኔታ ምን ይመስላል
1: ይኸውልሽ የልጁ የቪሌጅ ተዳጅ ልጅ በግፍ መገደል ራሱ የሚያናድድ እና የሚያበሳጭ ነው የሚያስቆጣ ያገዳደለው ሁኔታ በጋራ በቡድን ያለ አንድ ገላጋይ አንድ ተው ባካችሁ የሚል ሳይገኝ ልክ እንደዚህ እንደ ዱር አራዊት የሰው ልጅ እንደዚያ ሆኖ ሲደበደብ እና ሲገደል ያናዳል ሌላው ደግሞ የሚያናደው እነዚህ የገደሉ ልጆች 19 ናቸው ይባላል 16 ናቸው አሁን ክስ የሚመሰረትባቸው ይባል ነገር አለ አሁን የሚያናደው የሚያበሳጨው ደግሞ የፖሊስ ሰራዊት ያው ተገቢ ምርመራ አካሂዶ ሰነዱን ለከሳሽ ክፍል ለአቃቤ ሕግ ለመንግስት አቃቤ ሕግ ነው የሰጠ የመንግስት አቃቤ ሕግ ሁኔታውን ከመረመረ ካጠና በኋላ የፖሊስ ምርመራውን ሰነድ በዛ መሰረት በማድረግ ነው እንግዲህ የክስ ፋይል የሚመሰረተው አሁን እንደሚባለው ከሆነ የአቃቤ ሕግ መስሪያ ቤት ጠበቃዎች የክሱን አንቀጽ ምን አድርገውታል ምን ያደረጉት የታሰበ ነው ይባላል ይህን የተገደለው በግድየለሽነት ነው ነሚሄድ እንግዲህ በግድየለሽነት ግድየለሽነት የሚባለው ምንድን ነው አንድ ሰው አንቅፎ ሲወድቅ እግሩ ሲሰበር በአጠገቡ የሚያስፈሰው ዝም ብሎ ሲሄድ ነው
0: ካልተጠነቀቀ ነው ሳይጠነቀቅ ሲቀራው
1: ዝም ብሎ ግድየለሽ ባል ዝም ብሎ አንስ የወደቀውን ሰው ለወደርደው ብላ መሳይል አርፎ ሲኬድ ግድየለሽ ነው የሚባለው እሱ ነው ግድበደ ቋንቋ ይሄ ግን ሆን ብለው እየደበደቡት እየጣሉት ለማትረፍ እሱ ራሱ የተከላከለ ከዚያ ደግሞ ሆን ብሎ ህይወት ከሚያተርፍ ቦታ ላይ በጩቤ የወጋው ልጅ እያለ አብሮ የተባበሩ ልጆችም እያሉ በግድ የለሽ ነው የሞተ ይባላል እና በጣም የሚያሳዝን ነው አንድ በክነሴት አንድ እስራኤላዊ ባለፈው ሰሞን ሲነገራጅ ማይተሽ ሆናል
0: አይቼዋለሁ
1: ምጥኛ ያለው ሊገሉት እኮ ፈልገው አይደለም አሰበው አይደለም ማለት
0: አዎ ሊወጉት ነው እንጂ ሊገሉት አይደለም አዎ
1: ሊወጉት ነው የሚወጋው ለምንድነው ለቀልድ ለጨዋታ
0: እንዴ በጩቤ ከተወጋ መሞቱ ይታወቃል እንዳልከው ለጨዋታም አይደለም ሰው አንድ ሰው በጩቤ ሲወጋ ምንድነው የሚሆነው ቀጥሎ እንዳንዴ ያሳዝናል እንዳልከው ባለስልጣናቱም ይናገሩት ነገር
1: እኔ ለንደረሽ ወርቂ የዛሬ ልጅነታ ይሄ በተለይ በግድየለሽ ነው የሞተ የሚለው አንዳዶኛል በጣም እኔ እንደዚህ በቀላሉ ማይለ ቃል መናገር እንደዚህ ልጅ አልወድም ታቂያለሽ
0: ያው
1: ዛሬ ግን አንዳዶኛል በግድየለሽ ነው የሞተ ይባላል እንዴ እየታየ በህግም እየታየ ሁሉ የሚሰራው ስራ ሁሉ የተፈጸመበት ፍግ ሁሉ ያገዳደሉ በሞቱ ሞቶ በሞቱ በሞት እንዳለ ያገዳደሉ ሁኔታ ሞኒ ገርመው ደግሞ እነዚህን ገዳዮች በፍርድ ቤት ክሱ እንዳይበረታባቸው የሚቃወሙ ሰዎችም ደግሞ ወጥተው ነበር ይባላል አሁን ይገርም
0: አዎ ገዳዮች የሚደግፉ
1: አሁን ይገርም እያንዳንዱ ሰው የኔ ልጅ ነው እንደዚህ የተገደለው ብሎ ቢያስብ ኑሮ ይሄን ያደርግ ነበር? በራሱ ላይ ቢደርስበት ይሄን ያደርግ ነበር? የሱ ቢሆን ይሄን የመሰለ ቀንበጥ ልጅ ይሄን የመሰለ አበባ የሆነ ልጅ
0: በጣም
1: እኔ መስል ይበጠስ እንደዚህ ሆነን እንዲህ የት ነው ያለ ነው? የት ሀገር ነው ያለ ነው?
0: አው ይሄ ነው የሚያሳስበው ለወደፊቱስ ቀጣዩን ግድያ እንዴት ነው ማስቆም ይቻለው እንደው ጋሽራህን በዚህ ሁኔታ የህግ አካል አስፈላጊውን ቁጣት ካልሰጠ በወንጀለኞች ላይ ምንድነው የሚሆነው ይሄ ዛሬ በየማኑ የደረሰው ነገ በሌላው ሰው ላይ ይደርሳል ያንዳንዱ ሰው ቤት ሊያንኳኳ ይችላል ይሄ መከራይ ሀዘን ይህመምና እንዴት ነው ማቆም ይቻለው የህግ አካል ሁኔታውን ማደባበስ ያደባበሰ ካለፈ
1: ይሄ ነገር ግዜው እየተጠበቀ በእኛ ላይ ግፍ መፈጸሙ እንደቀጠለ ያለው ካሁን ቀደም ወጣቶችን ፖሊስ እያያዘ ሰው እየገደባቸው ነበር። የወንጀለኛ ፋይል እየከፈተ እየወታረቃቸው ነበር አሽባቸው ነበር። ከዛ በኋላ የደሙ ጉዳይ እናስተውሰው ነው። ያን ኢየሩሳሌም ተካሄደው ከባድ ሰልፍ። አሁን ደሙ ግዞ እየተጠበቀ ወደ የወጣት ደሙ እንደዚህ ሆኗል። እና ብረገድ እኛ እኔም በሆነ እንጂ ያው በመንግስታዊ ሬዲዮ ጣቢያ ስለምንሰራ ቅስቀሳ እንዲያርጉ ብለን መቼ ቅስቀሳ ባረግ መቼ ባይፈቀድም ያን ይላል። ግን መረጃውን መስጠት አስተማማኝ የሆነውን መረጃ ሰጠን ከዚያ በኋላ እያንዳንዱ በያለበት ሲሳቡን ያደርግ ምን ማድረግ እንደሚገባው በዲሞክራሲያዊ ስርዓት ያለን የምንኖር ሀገር ነን። እያንዳንዱ ሰው ህይወቱ መብቱ የመጠበቅ ግዴታ አለበት። እያንዳንዱ ሰው መብቱንና ህይወቱን ለመጠበቅ መታገል ያለበት አሁን ደግሞ ያ ሰዓት ነው። እንደዚህ ሁሉ መታየት ያለበት እኔ በጣም ተቆጥቻለሁ ዛሬ ጠዋት በጣም።
0: አዎ እንግዲህ የንጹሃን ደም እንዲሁ ዝም ብሎ ተደፍቶ ፈሶ ሲቀር እውነትም ከባድ ነው። ይሄን ያዩ ዝም ማለት እንዴት ነው የሚቻለው? ጥሩ እንግዲህ ያለው ሁኔታ ህጉም ያደርገው እና ያለን ዛሬ ነው በቴል አቪቭ አውራጃ ፍርድ ቤት የሚታይ እንግዲህ በተጠርጣሪዎች ላይ የክስ መዝገቡ የሚቀርብና እንዳልከው የአቃቢ ህግ በዚህ ክስ መዝገብ ላይ እንደታሰበው ያቀርቡት ይሆን ወይስ ደግሞ ትናንት ምሽትም የተቃውሞ ሰልፍ ተካሂዷል የተወሰኑ ሰዎች ከፍርድ ቤቱ ፊት ለፊት የተቃውሞ ሰልፍ አካሂደዋል ወይስ የፖሊስ የአቃቢ ህጉን ሐሳብ ለማስቀየር ይቻል ይሆን ያለውን ሁኔታ እና ያለን መጨረሻ ላይ ጋሽራህሚም ለማጠቃለያ የምትለው ነገር ካለ
1: ማጠቃለያ። እንግዲህ ያንዳንዱ ሰው ያንዳንዱ ዜጋ ማንኛውም ዜጋ ከማንኛውም ያነሰ መብት የለውም። ሁሉም መብት አለው። የተማረ ያልተማረ ጠይም ቀይ ጥቁር ፈረንጅ የፈለገ ይሁን ማንኛውም ሰው ተመሳሳይ መብት አለው። የኛም ከዚህ ሀገር መብት አለ። መብት ሲባል መኖር ብቻ አይደለም፣ በልቶ መተኛት እና ሰርቶ መመለስ ብቻ አይደለም። ህይወታችንን መጠበቅ መብት አለን። ህይወታችንን የመጠበቅ መብት አለን። መንግስትም ህይወታችንን የመጠበቅ ግዳጅ አለበት።
0: ጥሩ ጋሽ ራሚም እናመሰግናለን። መልካም ቀን ይሁንልህ።
1: መልካም
0: መልካም ቀን።

0: የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። አሁን ደግሞ አቶ ሞሼ ባህታ ስልክ መስመራችን ላይ ይገኛል። ወደስ ነው የምናልፈው። አቶ ሞሼ ባህታ ጤና ይስጥልን፣ መልካም ሳምንት እንደምን አደርክ?
1: ኦርጋናይዝ እንደማደርሽ እንዲሁም ለአድማጮቻችን
0: እናመሰግናለን። እኛ ሰላም ነን። እንዴት ነው ደቡቡ? ሰላም ነው?
1: በደቡብ በኩል በጣም ሰላም ነው።
0: በጣም ጥሩ ጥሩ። አቶ ሞሼ እንግዲህ በተለያዩ ርዕሰ ጉዳዮች እንወያያለን። አዳዲስ ነገሮችም አሉ። ምናልባት አስተያየት መስጠት ከፈለክ የእስራኤል መከላከያ ሰራዊት በኢራቅ ምድር ሚስጥራ የሆነ ወታደራዊ ካምፕ አቋቁሟል ሲባል እየሰማን ነው። እንደ አስተያየት ካለ በዚህ ዙሪያ አንዳንድ የእስራኤል ነገር ሁሉንም ያው እንትን ስለሚል ስለሚያስገርም ስለሚያስደንቅ ምን አስተያየት አለ?
1: እንግዲህ እስራኤል አስደናቂ የሆኑ ሀሳቦችን በመፍለቅ እርምጃ ትወስዳለች። ይህም የሰማነው ያለውን የኢራን ወንበዴ መንግስት ለመጣል ያቀደችው እቅድ ከጠገቧ ላይ ኢራቅ በምትባለው ሀገር ልዩ የሆነ ጦር ሰፈር አቋቁሞ

0: ሁኔታዎችን ሊቆም ይችላል ይላል እንግዲህ
1: ጥሩ አው እንግዲህ እንደው እስራኤል ምንም እንኳን ድንበር ተሻግራ እንደዚህ አይነት ነገሮችን ስታካሂድ ባለፈው በኢራን ምድር ላይ ያው በሰኔ ላይ ባለፈው ሰኔ ወር በተካሄደው ጦርነት ሰምተን ነበር እስራኤል እዛ ወታደራዊ ካምፕ ነበራት ሚስጥራዊ የሚባል አሁን ደግሞ እንስንሰማ እንደ እስራኤል ድንበር እየተሻገረች እንደተባለው የተለያዩ እንደዚህ አይነት ታምራዊ ሁኔታዎችን ሰራች ቢባልም ግን ድንበር ላይ ያለው የሂዝቦላ ድርጅት አሁንም ጥቃቱን እንደቀጠለ ነው። አስቸጋሪ ሆኗል የሃማስን በዚህም በደቡብስና በሰሜኑም የሂዝቦላ ድርጅት እስራኤልን ድርነት በጣም የፈተኑ አሸባሪ ድርጅቶች ናቸውና በሰሜን እስራኤል አሁንም የሰሜን እስራኤል ህዝብ ጦርነት ጥላ ስር ነው ያለው እንዴት ታየዋል?
0: አዎ እንግዲህ እስራኤል እንድቀድም ለመጥቀስ እንደመኮርኩት ይህን የመሰለ አስደነቂ የሆነ ሀሳቦችን አፍልቃ ዘጦር ስራ የጦር ሰፈር ስትገነባ ያለውን መንግስት ለመጣል በዚህ በኩል ደግሞ አጠገባችን ሆኖ የሽፍታ የሂዝቦላ ወንበዴዎች በእስራኤል በኩል የሚያደርጉት ጥቃት ይህ ነው የማይባል ነው። እንግዲህ የሰላም ውይይት እየተደረገ ነገር ግን ውጊያው አላቋረጠም። ይልቁኑ የእስራኤልን ወታደር እንደ ልቡ በቁድም መሰረት እንዳይዋጋ አስሮ የያዘ የጦርነት አቁም ስምምነት ነው። ይህም ለእስራኤል ወታደር ዋጋ እያስከፍለት ይገኛል። እዚህ ጦርነቱ የሂዝቦላ ከሽፍቶች ጋር ከገሬላ ጋር ለመዋጋት እስራኤልን የሚያክል ወታደር እዛ ሂዶ ከሽፍቶች ጋር የሚውጊያ ለማድረግ በጣም ከባድ ነው። እነሱ ቦታውን ያውቁታል። ማውቁን ብቻ አይደለም መውጫውን ቀዳዳውን ሁሉ ነገር ያውቁታል። ስለዚህ ያክል ጦር አስገብቶ ውጊያ ማድረግ ለእስራኤል ብዙ ዋጋ ያስከፍላት ነው የሚገኘው። ወይም ደግሞ እንደተባለው ገብቶ ያለውን ነገር እንግዲህ እስራኤል ከአንድ ቦታ ላይ መቆም ወታደር ከአንድ ቦታ ላይ ከቆመ ብዙ ጉዳት ነው የሚደርስበት። እንግዲህ ግሪላ ተንቀሳቃሽ ነው ሯጭ ነው። ስለዚህ ይኸው ጉዳት የሚያደርሰው ምን ያህል እንደሆነ እያየን ነው። በተለይ ረክፋን ነፈጽ የሚባሉ የሚፈደዳ በራሪ ልበለው በአማርኛ ከሆነልኝ ይሄ ለእስራኤል ወታደር ዋጋ ያስከፈላት ስለሚገኝ ለዚህኛው ወይ አቁም የሚባለው የጦርነት ስምምነቱ ቁሞ እስራኤል ወደኋላ ትመለስ ወይም ደግሞ አለ የሚባለውን ሂዝቦላን ሌቦች ሽፍቶችን መደምሰስ አለባት። ነገር ግን ቁሟል ተብሏል ጦርነቱ። ነገር ግን ጦርነቱ አላቆመም። ይህ ነገር ለእስራኤል ወታደር በጣም የጎዳት ነው። ስለዚህ ይህ በምታይበት ጊዜና ይህ ኢራቅ ሂደውን ጦር ሰፈር ማቆም እንደገና ደግሞ ልዩ ወታደር በኢራን ላይ ማውረድ እነዚህ ነገሮች ተአምራዊ የሆኑ ነገሮች የምትሰራ ሀገር እንደገና በዚህ በኩል ደግሞ በማይሆን ነገር የተጨማለቀች ላይ ትገኛለች ለማለት ይቻላል። እዚህ ይህ የሊባኖን ውጊያ በእኔ በኩል ወይ መቀጠል ነበረበት ምንም አቁሙ ብሎ እነሱን ሳልደመሰስ አልመለስም ብላ እንደ ቀጠለችውም ዋጋት ነበረባት። ምን የሊባኖንን ሰሜናውን ክፍል ሁሉ መደምሰስ ነበረባት። ካልሆነ ደግሞ እንግዲህ አርቃቸዋለች አዳክማቸዋለች ወታደሯን ወደ ኋላ መሳብ ነበረባት የሚል አቋም ነው ያለኝ። ካልሆነ ግን ይህኛው ዋጋ እዛ ላይ ቁመ የምትንቀሳቀሰው ሳትንቀሳቀስ ቁመ እነዚህ በግሪላ መልክ እየመጡ ለእኛ ዋጋ ሊያስከፍሉን እያስከፍሉን ይገኛሉ። ስሜኑ ክፍል እኮ እኛ አሁን ሰላም ያለ ነው። ነገር ግን ስሜኑ ክፍል ግን ይኸው ያለመቋረጥ በከፍተኛ ችግር ይገኛሉ። እንግዲህ ለምሳሌ አንድ አውቶቡስ ተማሪዎች ይዞ በሚጓዝበት ጊዜ ይህኛው አይነት ረክፋን ነፈጽ የሚባለው በላያቸው ላይ ቢወድቅ ምን አይነት ጉዳት ሊያደርስ እንደሚችል መገመት አያዳግትም። እና የሰሜኑን ጦርነት መቆም አለበት የሆነ ስምምነት ከሀገሪቱ ጋራ ስምምነት ተደርጎ መቆም አለበት የሚል ሀሳብ ወይም ደግሞ እኛ እንቆምም እነሱን ሳልደመስስ ሳላጠፋ አልመለስም የሚለውን ነገር ቀጥሎ መዋጋቱ ከሁለቱ አንድ ነው ሊሆን የሚችለው። ቁመህ ግን ዋጋ ያስከፍላል እያስከፈለም ነው።
1: በጣም አስቸጋሪ ነው። አዎ በደቡብ በኩል ያለውም የሃማስ ድርጅት በነገራችን ላይ በጋዛ ሰርጥ የምዕራባውያን መረጃ ድርጅቶች ባካሄዱት ጥናት እንግዲህ በተገኘ መረጃ የጋዛ ሰርጥ ነዋሪዎች ሃማስን እንደማይፈልጉት ለሃማስ ያላቸው ድጋፍ በጣም ዝቅተኛ እየሆነ እንደመጣና

0: ስልጣን እንዲቀጥል የማይፈልጉ መሆናቸውን የሚያመለክት መረጃ ተገንቷል ሲባል ሰምተናል። መረጃዎች ወጥቷል ትናንትም ዛሬም እየወጡ ነው። ግን አሁንም መከላከያ ሰራዊቱን በተቻለው በሚችሉት አቅም ሁሉ የሐማስ አሸባሪ ታጣቂዎች እየፈተኑት ነው ያለ ጥቃት ለማድረስ የሚሞክራሉ። በተገኘው አጋጣሚ ጦርነቱም ሙሉ በሙሉ ሰላም ነው ማለት አይቻልም እንደምናውቀው እንዴት ታየዋል?
1: አሁን እንግዲህ ምን መሰለሽ ወርቅነሽ ጥያቄው በጣም ጎንጆ ጥያቄ ነው። እንግዲህ እስራኤል ሐማስን ከትጥቁ ፈትቼ ነው የምመለሰው የሚል ፕሮግራም አውጥታ ጦርነት ተካሂዳለች። ነገር ግን ይህ ነገር ጦርነቱ እንደቆመ በአሁኑ ጊዜ ሐማስ እንደ አዲስ ተጠናክሯል። ከፍተኛ እርዳታ እየገባ ነው። እንደተባለው ሐማስ የእስራኤል ቴክኖሎጂ ለካታር ተሽጦ ከካታር ወደ አዛ በመድረሱ ለእስራኤል ወታደር ከፍተኛው ጋዝ አስከፍሏል። በአሁኑ ጊዜ ደግሞ ማአት ወደ በሺ የሚቆጠሩ የጭነት መኪናዎች ስንቅ በማየት ይገባሉ። እንደሚወራው ምን አይነት ምሳሌ ሊገባ እንደሚችል እና እስራኤል ወታደር ዋጋ ሊያስከፍላት የሚችል የተለያዩ ነገሮች ሊገቡ እንደሚችሉ ሳይታለም የተፈታ ሊሆን ይችላል። ስለዚህ እነዚህ የሐማስ ድርጅት እስከ መጨረሻው ስላልጠፉ አዊ የተጠናከሩ መንግስቱን የያዙት የተቆጣጠሩት የሚያከፋፍሉት በቂ የሆነ ትጥቅ አላቸው፣ በቂ የሆነ ስንቅ አላቸው። ስለዚህ እኛ ጀምረን ሳንዘጋ እየተው ነው ነው። ይህ ማለትም አሜሪካ ለኛ ያለው መንግስት ትራምፕ ከፍተኛ እርዳታ አድርጓል፣ በጣም እናመሰግናለን። ነገር ግን በአንዳንድ በኩሎች ደግሞ እስራኤል እንደ ልቧ ተዋግታ የፈለገችውን ውጤት ለማግኘት እጆቿን ወደኋላ አስሮ የያዛት ነገር ያለ ይመስላል። በሰሜን በኩል ያለውንም እንደዚሁ በጋዛ ያለው ሁኔታዎችን አሜሪካ አቅሙ በማለት ስምነት አደርጋላችሁ በማለት ይኸው እስራኤል አንድ ነገር ሳትዘጋ በሁሉ ጅምር የሆኑ ክፍት የሆኑ እንግዲህ አንድ ሰላም ድርድር ካደረግ ቶሎ ብለህ ዘግተህ ስምነቱን ካልፈረምክና እዛ ውል ካልደረስክ ይህ እንደተባለ ተከፍቶ ነው ያለው። በዚህ ክፍት ላይ ሐማስ ከፍተኛ ጉዳት ለማድረስ እየተዘጋጀ ነው። ነገ ጠዋት በመጨረሻ ላይ የነበረ የወንበዴዎች ቡድን አሁን ግን ተጠናክሮ ለእስራኤል ወታደር ብዙ ዋጋ ለእስራኤል ሀገር ዋጋ ሊያስከፍላት የሚችልበት ደረጃ እየደረሰ ነው። ስለዚህ የእስራኤል አካሄዷ ብዙ አስደናቂ ተአምራዊ የሆኑ ስራዎች ስራለች። እንደገና ካልሆኑ በጥቃቅ ነገሮች ግን እየወደደች ይገኛል።
0: አዎ እውነት ነው። እንግዲህ የተኩስ አቁም ስምምነት በተለያየ ግንባር ያለው ጦርነትም በተከታታይ ለበርካታ ጊዜ መቀጠሉ ተጽዕኖ እየፈጠረ ነው። እንደው ጊዜያችን እያለቀ ነው። ባለን አንድ ደቂቃ አቶ ሞሼ ስለ የማኑ ግድያ ቢንያሚን ዘለቀ ዛሬ በተጠርጣሪዎች ላይ የክስ መዝገብ ይቀርባል። የክስ መዝገቡ ደግሞ ተጠርጣሪዎች ላይ እንግዲህ እንደሚጠበቀው አይደለም ተብሎ ቅሬታ እየተነሳ ነው። ቁጣን የፈጠረ ጉዳይ ነው። የማኑ ግድያው በግፊያው በጋራ በቡድን ጠብቀው ስለገደሉት ህመሙ እንደቀጠለ ነው። አንተ እንደው አስተያየት ካለህ ባጭሩ የምትለው ነገር ካለ።
1: አዎ ወቅነሽ፣ እኔ ዜናውን ስምቼዋለሁ። እኔ ማማን ያቀተኝ አንዳንድ ጊዜም በፍርድ ቤቶችም ቁሜ በዛ አካባቢም ስለምሰራ ስለዚህ በጥቃቅን ነገሮች ለምሳሌ አንዳንድ ጊዜ ስታይ አቃቢ ህግ ምን ያህል ለሀገሪቱን ህግ ለማስከበር ጥረት እንደሚያደርግ አያለሁኝ። ነገር ግን የማኖ ዘለቀ ነፍሱ ይማረውና መደነቅም ያለበት በዜና አውታሮች ላይ እናንተንም ጭምር ርዕስ አልወረደም። ስለዚህ አቃቢ ህግ ምን እንደፈለገ ምን ለማለት እንደፈለገ እኔ ከማያቸውም ስንገምተው ሊገባኝ አልቻለም።
0: ያው በግዴለሽነት ነው የሞተ በንዝላልነት ነው የሞተ
1: እና ማለት በጣም ነው የሚገርመው፣ በጣም ነው የሚገርመው። ስለዚህ እንደዚህ ነገሮችን የህዝብን ደም የሚያፈሉ ውሳኔዎች ናቸውን ባይ ነኝ። ከዚህ ነገ ጧት ሲሉና ግደሉ እንደዛ ተሆነ እንደዛ እንበል በቃ እንደዛ እናደርግላቸዋለን እንዴ በመሆን ባልና ሚስት ተጣልተው ይሁን የሆነ አንድ ነገር ጥርሙስ ሰርቆ አግሪቱ እንዴት አብላ ቆማ ህጉን ይከበር ስታደክ ስታይ አሁን ግን ልጅ በትን በቃ ምን ይመስል ወጥ የሆነ ወገናችን ሲገደል ግን በልግን በቃ በከፍተኛ ደረጃ በከፍተኛ ማህሚር የሚባለው ካልተከሰሱ ወላጆቹም እንደዚሁ ካልተከሰሱ በሀገሪቱ ላይ
0: በጣም ከባድ ነው። አቶ ሞሽ እናመሰግናለን። እሺ በጣም እናመሰግናለን። መልካም ቀን ይሁን አቶ ሞሽ ባህታ። ለቴክኒክ ባለሙያው ለኤላይ ቢን ሻባት ምስጋና ይድረሰው። እንዲሁም ለባልደረባችን ለራህሚ ማላዛር እንዲሁም ለአቶ ሞሽ አድማጮች ቀን እንደገና እንገናኛለን። መልካም ቀን ይሁንላችሁ። ወርቅነሽ እሸቴ ነኝ። ሻባቶ

0: ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን ዋላችሁ?
1: ካን ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ አገልግሎት
0: ከቀኑ 1 ሰዓት እስከ 2 ሰዓት
1: የሚያስተላልፈውን ዝግጅት እንሆ ጀመረ።
2: የተከበራችሁ አድማጮች ጤና ይስጥልን እንደምን ዋላችሁ? ሸቦአቶ መልካም ሳምንት ይሁንላችሁ። ለሁላችንም ጥሩ ሳምንት ይሁንልን። እለቱ እንደ ብራያን ዘመን አቆጣጠር ዮም ሪሾን ካፍ ግሜል በያር ታብሽን ፔባብ እንደ አውሮፓ ዘመን አቆጣጠር ሜይ 10 ቀን 2026 ዓመተ ምህረት ነው። እንደ ኢትዮጵያ ዘመን አቆጣጠር ደግሞ ግንቦት 2 ቀን 2018 ዓመተ ምህረት ነው። የቴክኒክ ባለሙያችን ኤላይ ቤን ሻባት ሲሆን የስቱዲዮ ተረኛ አስተናጋጆች ወርቅነሽ ሸቴ፣ ሰጠኝ ዘመንና ይሻየው ደቁነን። ያለን ዝግጅት የሳቱን ዜና ወቅታዊ ዘገባ እንዲሁም ሳምንታዊ ከእናንተ አድማጮች ጋር የምናካሄደው ውይይትም አለን። አሁን የሳቱን ዜና እናስቀድም ካዘጋጇ ወርቅነሽ ሸቴ።
0: አመሰግናለሁ ሻያው። አርእስተ ዜና፣ የሂዝቡላ አሸባሪ ድርጅት ወደ ሰሜን እስራኤል መተኮሱን እንደቀጠለ ነው። የእስራኤል የነጻነት ቀን በፔታቲክባ ከተማ አንድ 15 ዓመት ታዳጊ በፒሽጻ መሸጫ ማዕከል ስራ ላይ የነበረውን የማኑ ዘለቀን በግዴለሽነት በመግደል ክስ ተመሰረተበት ተባለ። ስፔን ሃንታ የተባለው ቫይረስ ከተነሳባት መርከብ የነበሩ ተጓዥ ዜጎቿን ላትናሪፍ ከተባለው የባህር ዳርቻ አካባቢ ማውረድ ጀመረች ተባለ። በኢራን ላይ የተካሄደው ጦርነት ከመጀመሩ በፊት የአየር ጥቃቱን ለመደገፍ ሲባል እስራኤል በኢራቅ ምድር መቆጣጠሪያ ጣቢያ መገንባቷን ዎል ስትሪት ጆርናል ጋዜጣ ዘገበ የሚሉት ዋና ዋና ዜናዎች ናቸው። ዝርዝሩን እነሆ። በላይኛው የገሊላ ክፍል ኪፓት ባርዜል 3 ጊዜ ጸረ ሚሳኤል ወደ ሊባኖስ አቅጣጫ መተኮሱ ተገለጸ። በአካባቢው የማስጠንቀቂያ ደወል ድምፅ አልተሰማም ተብሏል። የሂዝቡላ ድርጅት በደቡብ ሊባኖስ ወደሚገኘው የእስራኤል መከላከያ ሰራዊት ሮኬቶችና ያለሰው የሚበሩ አውሮፕላኖችን ወይም ድሮን ሳይወነጭፍ ሳይተኩስ እንዳልቀረ ከዘገባው መረዳት ችለናል። በእስራኤል መከላከያ ሰራዊት ጥቃት አልኬላ በተባለችው ትንሽ ከተማ 2 የሶሪያ ዜጎች መገደላቸውን የሊባኖስ መገናኛ አውታሮች ዘግበዋል። የሂዝቡላ አሸባሪ ድርጅት ወደ ሰሜን እስራኤል መተኮሱን እንደቀጠለ ሲሆን የእስራኤል የአየር ኃይል የሂዝቡላ አሸባሪ ድርጅት ወደ እስራኤል ክልል የተተኮሰባቸውን ቦታዎችና ሌሎችን በርካታ የሽብር መሰረተ ልማቶች ማጥቃቱንም እንደቀጠለ መሆኑ ተገልጿል። ትናንት ቀደም ሲል ከሊባኖስ ወደ እስራኤል ክልል የተወነጨፉ ሚሳኤሎችና ሮኬቶች ክፍት ቦታ ላይ ወደቁ ሲሆን በሰውና በንብረት ላይ ጉዳት አልደረሰም። የእስራኤል የነጻነት ቀን በፔታቲክባ ከተማ አንድ 15 ዓመት ታዳጊ በፒጻ መሸጫ ማዕከል ስራ ላይ የነበረውን የማኑ ቢንያሚን ዘለቀን በግዴለሽነት በመግደል ክስ ተመሰረተበት። በሉድ የሚገኘው በሉድ አውራጃ ፍርድ ቤት ዛሬ በዋለው ችሎት በግድያው እድሜያቸው ከ14 እስከ 16 ዓመት የሚደርስ 15 ታዳጊዎች የተባበሩ መሆናቸውን የተመለከተ ሲሆን ከባድ ጥቃት በማድረስ ክስ የክስ መዝገብ ቀርቦባቸዋል ተብሏል። ተጠርጣሪዎች የፍርዱ ሂደት እስኪያልቅ በእስር እንዲቆዩ አቃቢ ሕግ ፍርድ ቤቱን ጠይቋል። ዋናው ተከሳሽ ፍርድ ቤቱ የእድሜ ልክ እስራት የመበየን ስልጣን እንዳለው በዋናው ተከሳሽ ላይ ፍርድ ቤቱ የእድሜ ልክ እስራት የመበየን ስልጣን እንዳለው አቃቢ ሕግ ጠይቋል። የማኑ ዘለቀ ቤተሰቦች ዋና ተጠርጣሪው ልጃቸውን አስቦበት እንደገደለው በመግለጽ አቃቢ ሕግ በግዴለሽነት ሲል ያቀረበውን የክስ መዝገብ በእጅጉ ተቃውመዋል። የዘለቀ ቤተሰቦች ባወጡት መልእክት ተጠርጣሪዎች ሆን ብለው አስቦበት ይመኑን እንደገደሉት ሁሉም ማየትና መረዳት ይችላል። አቃቢ ሕግ ግን ሆን ብሎ ግድያው እንዲቀጥል ሲል እንዳላየ በግዴለሽነት ነው ሲል በክሱ ላይ መጥቀሱን ገልጸዋል። የየማኑ ቤተሰቦችና በአስሮች የሚቆጠሩ ሰልፈኞች በተጠርጣሪዎች ላይ የቅጣቱ ፍርድ እንዲካበድ ጥሪ በማቅረብ ትናንት ምሽት በቴላይ አውራጃ ፍርድ ቤት ፊት ለፊት የተቃውሞ ሰልፍ አካሂደው ነበር። የቢንያሚን እህት ኢየሩስ ዘለቀ ደማችን በጎዳናዎች ላይ መፍሰሱን እንደቀጠለ ነው፣ ከበላይ ባለስልጣናት አንድ ማካል ስለኛ መፍት አልተከራከረም አልቆመልንም በማለት እነሱ የቆሙት ለገዳዮችን ለመከላከል ነው አቃቢ ህግ ሁኔታውን ያጓተተው ነው እኛ ግን የሚቀጥለውን ግድያ እንጠብቃለን ማለቷ ተውቋል። በመራቦያን የመረጃ ድርጅትና ለ11ኛው ቴሌቪዥን ጣቢያ ደረሱ መረጃዎች ሐማስን በሚመለከት በጋዛ ሰርጥ ህዝብ ላይ ከፍተኛ ያስተሳሰብ ለውጥ መኖሩን የሚያመለክት መሆኑ ተገለጸ። መረጃዎች እንደሚያመለክቱት በጋዛ ሰርጥ አብዛኛው ኗሪ የሐማስ ድርጅት ጥቆን እንዲፈታ የሚደግፍ ሲሆን ሐማስ እስራኤልን በመቃወም ለሚያደርገው ትግል የነበረው የህዝብ የነበረው ድጋፍ መቀነሱም ተገልጿል። መረጃው እንደሚጠቁመው አብዛኛው የጋዛ ሰርጥ ኗሪ ሐማስ በስልጣን እንዲቀጥል አይፈልጉም ተብሏል። ሐማስ ለህዝቡ አስተያየት የተገኘውን መረጃ እንደሚያውቅና የጋዛ ሰርጥ ኗሪዎች ግን እንዳያውቁ ለመደበቅ መሞከሩን ከደረሰን ዘገባ መረዳችለናል። ስፔን ሃንታ የተባለው ቫይረስ ከተነሳባት መርከብ የነበሩ ተጓዥ ዜጎቿን ላትናሪፍ ከተባለው ባህር ዳርቻ አካባቢ ዛሬ ማውረድ መጀመሯ ተገለጸ። የሌሎች ሀገራት ዜጎች በቀጣይ መርከቧን ይለቃሉ ተብሎ እንደሚጠበቅ ከደረሰን ዘገባ መረዳችለናል። ከመርከቧ የወረዱ 8 ተጓዦች በቫይረሱ መያዛቸውንና ከመካከላቸው 3ቱ መሞታቸውን ዓለም አቀፍ የጤና ጥበቃ ድርጅት አስታውቋል። ስፔን ዛሬ ከመርከቧ እንዲወርዱ ያደረገቻቸው መንገደኞች በሀገሪቱ የጦር አይሮፕላን ወደ ማድሪድ እንዲበሩና በለይቶ ማቆያ እንዲቀመጡ ወደ ሆስፒታል እንደሚሄዱ ተገልጿል። ከሰው ጋር እንዳይነካኩ ከፍተኛ ጥንቃቄ እንደሚደረግ የሀገሪቱ ባለስልጣናት ገልጸዋል። 30 የሚሆኑ የመርከቧ ሰራተኞች ወደ ሆላንድ ከተጓዙ በኋላ መርከቧ በሆላንድ ከፍተኛ የጽዳት እንደሚደረግላት ተገልጿል። በኢራን ላይ የተካሄደው ጦርነት ከመጀመሩ በፊት የእስራኤል የአየር ኃይል ጥቃቱን ለመደገፍ ሲል በኢራቅ ምድር መቆጣጠሪያ ወታደራዊ ካምፕ እስራኤል መገንባቷን ወል ስትሬት ጆርናል ጋዜጣ ዘገበ። ጋዜጣው እንደዘገበው በቦታው ለአየር ኃይሉ ትጥቅና መረጃዎችን በሚመለከት በአጠቃላይ የሎጂስቲክ አገልግሎት ሲሰጥበት እንደነበረና እስራኤል በመሽጉ ልዩ ኃይል መመደቧን ገልጿል። በተጨማሪም ከአሜሪካ የታወቁ ምንጮች እንደገለጹት መቆጣጠሪያ ጣቢያውን ለማወቅ የተቃረቡ የኢራቅ ወታደሮችን እስራኤል እንዳጠቃች በዘገባው ተገልጿል። በኢራን የሚካሄደውን ጦርነት እንዲያበቃ ለማድረግ የኳታር ጠቅላይ ሚኒስትር መሐመድ አልታአኒ ትናንት በማያሚ ከአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሮቢዮና ከሀገሪቱ አሸማጋይ ቡድን አባላት ጋር ተገናኙ ተባለ። የኳታሩ ጠቅላይ ሚኒስትር በማያሚ ከማርኮ ሮቢዮና ከአሜሪካ አሸማጋይ ቡድን አባላት ዊትኮፍና ኩሽነር ጋር ባደረጉት ውይይት አሜሪካ ለኳታር በመታደርገው ወታደራዊ ድጋፍና በአካባቢው የሚፈጠረውን ዛቻ ለማስወገድ እንዲሁም በመካከለኛው ምስራቅ የተረጋጋ ሰላም እንደሚኖር የሚደረገው ወታደራዊ ትብብር ያለውን ከፍተኛ ጥቅም በሚመለከት የተወያዩ መሆናቸውን የአሜሪካ የውጭ ጉዳይ ሚኒስትር ባወጣው መልእክት ገልጿል። የኳታሩ የውጭ ጉዳይ ሚኒስትር ቀደም ሲል ከአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ ጋር በዋሽንግተን ተገናኝተው በኳታር የድርድር ማዕቀፍ ሙከራ ዙሪያ መወያየታቸውም ታውቋል። ፕሬዝዳንት ዶናልድ ትራምፕ ኢራን ለተኩስ አቁም ስምምነት ለቀረበላት የድርድር ቅድመ ሁኔታ ምላሽ ትሰጣለች ብሎ ተስፋ እንደሚያደርጉ ተገልጿል። በመጨረሻም የአየር ንብረት ትንበያ። ዛሬ ሙቀቱ መጠን ጨምሯል። ነገ ሰኞ ተመሳሳይ ሆኖ የሚቀጥል ሲሆን ያየሩ ጸባይ ማክሰኞ ሙቀቱ ይጨምራል ተብሎ እንደሚጠበቅ የአየር ንብረት ትንበያ ባለሙያዎች ከላኩልን ዘገባ መረዳት ይችላል። የዛሬው ቀን የሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌምና አካባቢዋ 27 በቴል አቪቭና በሃይፋ 25 በቤርሸባ 30 በኢላትና አካባቢዋ 35 ዲግሪ ሴንቲግሬድ ይደርሳል። ሻያው ዜናው አበቃ።
2: ወርቅነሽ ቴን ለዜናው በጣም እናመሰግናለን። በመቀጠል አንድ ሙዚቃ

0: የተከበራችሁ አድማጮቻችን ወደ ወቅታዊ ዘገባ ከመላፋችን በፊት ወደ እናንተ ወደ ሳምንታዊ ለማለፍ ወደ ስቱዲዮአችን በስልክ ቁጥር እንገራችሁ ተወዲዮ 0723940555 በድጋሚ 0723940555 ደውሉልን። እንግዲህ እንዴት ነው ቀጣዩ ዝግጅታችን? ወቅታዊ ዘገባ ነው አይደል?
1: ቀጣዩ ዝግጅታችን ወቅታዊ ዘገባ ነው። እንግዲህ በርካታ አርሰ ጉዳዮች አሉን፣ አጣጥመን ለማየት እንሞክራለን። የመጀመሪያው አርሰ ጉዳያችን የየመኑ ዘለቀ ነፍሲ ማሪሱ ግድያ ጉዳይ ነው። በግድያው ተጠርጣሪዎች ክስ እንዲመሰረትባቸው ዛሬ በሉዳ አውራጃ የሚገኘው ፍሪ አውራጃ ፍርድ ቤት ጉዳዩን ተመልክቶታል። በተጠርጣሪዎች ላይም የክስ መዝገብ እንዲከፈት ሐሳብ አቀርቧል። እንግዲህ አቃቢ ሕግ ሁኔታው እንዴት ነው ሰጠኝ እንዴት ይታያል?
2: አዎ እንግዲህ ያው እንደምናስተውሰው የመኑ ዘለቀ ጉዳይ ብዙ አነጋጋሪ ሆኖ የቆየ እስካሁንም ድረስ በዛው መንፈስ ነው ያለ ህብረተሰቡ ያለው ሁኔታ በንቃት የተከታተለ ያለበት ሁኔታ ነው። የመኑ እንግዲህ እንደምናስተውሰው በአፕሪል ወይም መጋቢት 21 2026 ዓመተ ምህረት ነው የዮም ሐጽማውት የነጻነት ቀን ምሽት በጩቤ የተወጋውና እዛ በኋላ በህክምና ቆይቶ ህይወቱ ያለፈውና ከዛ በኋላ ነገሩ መነጋገሪያ ሆኖ ቆይቷል። የተጠርጣሪዎች ጉዳይም ያው ተይዘው ብዙዎች ምርመራ ሲካሄድ ቆይቷል። ዛሬ ያው በሉዳ አውራጃ በፍርድ ቤት መታየት ጀምሯል። የመንግስት አቃቢ ህግ እንግዲህ በተጠርጣሪዎች ላይ የጥፋተኝነት ክስ እንዲመሰረት አቅርቧል ተብሏል። በጩቤ ወቅቷል ተብሎ በዋናነት የሚጠረጠረው ያው በግዴለሽነት ወይም ቸልተኝነት በጩቤ ወቅቷል ተብሎ የክስ ፋይል ተመስርቶበታል ተብሏል። ሌሎች 15 ተጠርጣሪዎች ደግሞ ታዳጊ ልጆች ሆን ብለው በኢማኑ ላይ ጉዳት አድርሰዋል ተብለዋል። ታዳጊ ልጆች በዛቻ የፍርድ ሂደትን በማዛባት ማስረጃዎችን በማጥፋት ሌላ ሰውን በማጥቃትም ክስ ተመስርቶባቸዋል ተብሏል። የመኑ ዘለቀ ቤተሰቦች አቃቢ ህግን ሀሳብ በጣም ተቃውመዋል። ዋናው ተጠርጣሪ በግድለሽነት ሳይሆን ሆን ብሎ ተዘጋጅቶ በጩቤ ወቅቶታል፣ ይህ መስተካከል አለበት በማለት የመንግስት አቃቢ ህግን እየተቃወሙ ይገኛሉ። ቤተሰቦች እንደሚሉት ተጠርጣሪው በየመኑ ላይ የተፈጸመውን የግድያ ድርጊት ሆን ብሎ አቅዶ ያደረገው እንደሆነ ነው እየገለጹ ያሉ። ለዚህም ማስረጃዎች አሉ። ከመጀመሪያው አንስቶ ታቅዶ የተፈጸመ ነው። ይህ ሁኔታ ለሁሉም ግልጽ ሆኖ እያለ አቃቢ ህግ በጭፍን መጓዙ በቀጣይ ሌላ ሰው ግድያ እንዲፈጸምበት እያደረገ ነው በማለት የየመኑ ቤተሰቦች ቅሬታቸውን እያሰሙ ነው ያሉ። የአቃቢ ህግ የክስ ፋይል የተመሰረተባቸውም ምርመራው እስኪያልቅ እስኪጠናቀቅ ድረስ በቁጥጥር ስር እንዲቆዩ ፍርድ ቤትን ጠይቋል ተብሏል። አቃቢ ህግ ፍርድ ቤት በዋናው ተጠርጣሪ ላይ የእድሜ ልክ እስራት የመፍረድ መብቱ ፍርድ ቤት መሆኑን እንደገለጸ ነው። ከክሱ ፋይል እንደተገለጸው ሌሎች ታዳጊ ልጆች ደግሞ የመኑን ሲመቱት ዋናው ተጠርጣሪ ከጎን ቆሞ ሁኔታውን ካየ በኋላ ጩቤ ይዞ ሂዶ እንደወጋው ነው የተነገረው። እንግዲህ ሂደቱ በጣም ተቃውሞም እያመጣለ ሁኔታ ነው ያለው። ወርቅነሽ
1: ጥሩ ይሻያው የመኑ ዘለቀ ግድያ አሁንም በጣም አነጋጋሪ ጉዳይ ነው። መላ ህዝብ እስራኤል ልብ የሰበረ ነው። የመኑ ግድያ እንግዲህ እንደምናውቀው አቃቢ ህግ በግዴለሽነት በተለይ ዋናው ተጠርጣሪ እንግዲህ በክሱ በመረጃዎች እንዳየነውም በ15 ዓመት ታዳጊ እንደሆነ ነው የተገለጸው። በግዴለሽነት ነው የገደለው ብሎ አቃቢ ህግ ያቀረበው፣ ቤተሰቦቹ እየተቃወሙ ነው። አሁን ሰጠኝ እንዳለው በግዴለሽነት ሳይሆን ሆን ብሎ አስቦበት፣ እንዳውም ሲታገል ቆይቶ መድከሙን አይቶ ሆን ብሎ ሂዶ ነው የወጋው በማለት ቤተሰቦቹ ቅሬታ እያቀረቡ ነው። እና ይሄ ነገር እንዴት ይታያል? ይህ ግድያ በግዴለሽነት ነው እንደው ለማለት እንዴት ነው እንዴት ታየዋለህ አንተስ በአንተ እይታ?
0: ይሄ የእስራኤል የህግና ፍትህ የወንጀል መቅጫ የተለያየ አመለካከት ወንጀል ነክ ድርጊቱን በተመለከተ በዋናነት ጠበቆች የህግ ባለሙያዎች ነው። በሰፊው ምንድን ነው በቸልተኝነት የተፈጸመ ግድያ ተከሳሹ ምን ይጠብቀዋል? አንዳንድ ምንጮች እንደሚሉት ከሆነ የእድሜ ፍታሽ ስርዓት ይጠብቀዋል ተብሎ ይባላል። ይህን በተመለከተ የአቃቢ ህግ ነው እንግዲህ ወንጀለኛ የሚከሰው። እሱም ከልጅነት ታዳጊ ልጅ የፈጸመው ግድያ ወንጀል ስለመሆነ የእሱን አስተያየት ከሳሽ ነው አደለ? ፕራክታ መዲና ገና ያልበሰለ በቂ እውቀት ያልደረሰ ሰው የፈጸመው ግድያ ስለሆነ በቸልተኝነት ብሏል። ይህንን ፍሬ ቃል በተመለከተ በእውነትም ጠበቆችን በቀጣይነት ወርቅነት እንጠይቃቸዋለን። ምን ማለት ነው? ሌሎቹም በዚህ ወንጀል ነክ ተጠርጣሪዎቹ ወደ 16 ናቸው። በዋናነት የ15 ዓመቱ ታዳጊ ልጅ በጩቤ ይወጋ ሲሆን፣ ሌሎቹ ደግሞ በግድያ አባሪ ተባባሪዎቹ የሚል ክስ ተመስርቷል። ይህን በጣም የሚያሳዝን ሁኔታ ነው። እንዲህ ይህን በተመለከተ በጠበቆች በህግ ጠበቆችም ምን ይላሉ?
1: እንግዲህ
0: በቀጣይነት
1: ተጠርጣሪው እንዳልከው በግዴለሽነት የሚለው ቃል ምን ያህል ቅጣቱ እንዲካበድበት ያደርጋል። ይሄ ቃሉ ነው በግዴለሽነት ሳይሆን ቤተሰቦች እንደሚጠይቁት ሆን ብሎ ነው የግድያውን የፈጸመው እንጂ በግዴለሽነት አይደለም ነው የሚሉት። እንግዲህ ምናልባት አወዛጋቢ ይግባኝ የሚያስፈልገው ነገር ሊሆን ይችላል። በሂደት እናየዋለን እንዳላችሁት። ሌላ ሁለተኛው ርዕሰ ጉዳይ በኢራቅ ምድር እስራኤል በሚስጥር ወታደራዊ ካምፕ አቋቁማ ነበር። አሁን በኢራን የተካሄደውን ጦርነት ከመካሄዱ በፊት የጦርነቱን ሁኔታ በቅርብ ርቀት ሆኖ ለመቆጣጠር እና ጉዳትን ቢደርስ አስፈላጊውን ድጋፍ ለማድረግ ኢራቅ ውስጥ ምስጢራዊ ካምፕ አቋቁማ ነበር የሚል መረጃ እያየን ነው ትናንት ማታ ሌሊት ጀምሮ። እና እንዴት ነው ይሻየው? እንዴት ያዋለ?
0: ይህ ዜና በእውነትም የሚገርም ነው። ለምን በእስራኤልና በኢራቅ መካከል የዲፕሎማሲ ግንኙነት የሌላቸው ሀገሮች ናቸው እና የእስራኤል መከላከያ ሰራዊት በሚስጥር የሆነው ኢራቅ ውስጥ ወታደራዊ ተቋም አቋቁሟል። ያቋቋመበት ሁኔታ አላማው በቅርብ ርቀት የምትገኘውን ኢራንን ለማጥቃት እንዲያመች በሚል ነው ብሏል። ይህ የዜና ምንጭ ለመጀመሪያ ጊዜ ይፋ ያደረገው የአሜሪካ ዋል ስትሪት ጆርናል የተሰኘው ጋዜጣ ነው ይፋ ያደረገው። ይህን በተመለከተም የምስጢራዊ ጦር ካምፕ በኢራቅ ተቋቁሟል ሲባል የኢራቅ ወታደራዊ ኃይል ደግሞ ይህን ሁኔታ አጋልጦ ችግር ፈጥሮ እንደነበረ፣ የእስራኤል በዛው የእስራኤል ጦር ደግሞ የመከላከያ እርምጃ እንደወሰደ የሚል ዘገባ አለ። ይህንን በተመለከተ የአሜሪካ ዋል ስትሪት ጆርናል ጋዜጣ ይፋ ያደረገውና በእስራኤል በኩል መግለጫ እስካሁን ባለሳሳት የተሰጠ መግለጫ የለም። በመከላከያ ሰራዊት የእስራኤል መከላከያ ሰራዊትም መግለጫ አልሰጠም እስካሁን። ግን ሌላ በዘም የታወቀ ጋዜጠኛ ግን ይፋ አድርጓል ምን ምላሽ እንደሚሰጥ። እንግዲህ በቀጣይነት የምንከታተለው ነው አይደለ?
1: አዎ፣ በቀጣይ ይታያል።
0: ምናልባት ስላልተመለከትኩት
1: ያው ዋል ስትሪት ጆርናል ነው እንዳልኩ እንግዲህ ዘገባውን ያወጣው። ሰጠኝ ደግሞ ያው ሀሳብ የምጨምርበት ሀሳብ እዚህ ላይ
2: አሁን እንግዲህ ለአርባ ቀኑ ጦርነት ማለትም ከየካቲት 8 እስከ አፕሪል ወይም ያዚያ 8 ቀን ለቆየው ጦርነት የሎጂስቲክ አቅርቦት መስጫን እንዲሆን ነው እዛ የተቋቋመው የተባለ። በቦታው የእስራኤል ልዩ ኃይሎች እንደነበሩ፣ የእስራኤል ተዋጊ አውሮፕላኖች በአጋጣሚ እንደው በኢራን ኃይሎች ተመተው ቢወድቁ እንኳን አስፈላጊውን እርዳታ ከቅርብ ለማድረግ እንዲቻል እስራኤል በኢራቅ ምድር ያው የጦር ሰፈር መገንባቷ እና ባወቁ የኢራቅ ወታደሮች ላይ ሁሉ እርምጃ ወስዳለች የተባለበትን ሁኔታ ሰምተናል። ይሄ በጣም ብልጠት የተሞላውን እስራኤል ታደርጋለችም ተብሎ ይታሰባል። የዋል ስትሪት ጆርናል ጋዜጣ ደግሞ ዝም ብሎ አይዘግብም። በጣም ታዋቂም ጋዜጣ ስለሆነ የራሱን ስምም ለመጠበቅ ስለሚፈልግ እስራኤል ያደረገችው ግን በጣም ብልጠት የሚሞላው ነው እና የሚደነቅ ነው ነው የምለው።
0: አዎ፣ ለነገሩ የአሜሪካ ጦር በዚህ በፋርስ ባረሰላጤ እንዲያውም በዚህ በኢራን በቅርብ ርቀት በሚገኙ የአረብ ሀገራት የአሜሪካ ጦር እንደሰፈረ ይነገራል። እና በኢራቅ ውስጥ ደግሞ የአሜሪካ
2: ያማ በፍላጎት ነው።
0: አዎ፣
1: አሁን እኮ ኢራቅ በማታወቀው ሁኔታ ነው ይሄ የተባለው። የሚገርም ሁኔታ ኢራቅ አታውቅም። በአጋጣሚ አንድ ዘላን ሁኔታውን አይቶ በአካባቢው ላሉ የጸጥታ ጥበቃ አካላት ሲናገር ወታደሮች ወደዛ አካባቢ ሲሄዱ የእስራኤል ጠኝ እንዳለው የእስራኤል መከላከያ ሰራዊት ወታደሮች ላይ ጥቃት ወስደዋል። እንግዲህ ይሄም ሁሉ ሆኖ ግን በዛ ሚስጥራዊ ካምፕ እስራኤል ስትጠቀም በቆይታለች ጦርነቱ እስኪያልቅ ድረስ እና በጣም ይገርም ነው።
2: በሌሎች ሀገራት የአሜሪካ የጦር ሰፈር መኖሩ በስምምነት የሌሎች ሀገራት
1: በጋራ ትብብር ነው
2: ግን በሚያስደንቅ ሁኔታ በ40 ቀኑ እስራኤል አንድ ሞሳድ ድርጅት አባል ማንነቱ አልተገለጸም ተገደለባት ከመባሉ ሞሳድ ራሱ ማስተዋወቁ ውጪ በ40 ቀኑ ጦርነት አንድም አውሮፕላን አልተመታም አንድም ፓይለት አልተመታም
1: በደረሰ ጉዳት አልሰማንም።
2: በጣም የሚገርመው ኢራን እኮ ባሉት በዚህ በመካከለኛው ምስራቅ በሚገኙ የአሜሪካ ጦር ሰፈሮች ላይ ራሱ በሁሉም ላይ ከማት
1: ርብጫውስ ዳለች። አዎ ይሄ ግን አልታወቀም።
2: 400 የሚደርሱ ወታደሮች ቆሰሉበት በቢሊየን የሚቆጠር ንብረት የአሜሪካ ወደመበት ነው። እስራኤል ብቃትን በጣም አሜሪካ እንደውም ከእስራኤል መማር አለበት ነው።
1: እንግዲህ በእስራኤል በኩል የተባለ ነገር የለም በሂደት እንሰማለን። ያው ዘገባው ወጣ እንጂ በእስራኤል በኩል እንደተባለው የሚሆነው እንግዲህ ለወደፊት የሚወጣ ነገር ካለ እንጠብቃለን። ያው ሌሎች ምርሰ ጉዳዮች ስላሉን ነው። በሰሜን እስራኤል በኩል ያለው ጦርነት ነው ብለው እንግዲህ የተኩስ አቁም ስምምነት ቢባልም ሂዝቦላ ድርጅት በተከታታይ እየተኮሰ ነው። ሰጠኝ እንዴት ይታያል?
2: ቀጥሏል። ያው የእስራኤል መከላከያ ሰራዊትም በደቡብ ሊባኖስ እርምጃ ወስዷል። ሂዝቦላም ለማጥቃት ይሞክራል። ይህ ያለ ደግሞ እንግዲህ በአሜሪካ በዋሽንግተን እስራኤልና ሊባኖስ ሊደራደሩ ነው። እንግዲህ ግንቦት 14 እና 15 ተብሏል። ምን ያክል ውጤት ሊያመጣ ይችላል የሚለውን የምናይነን። እኔ እንደማየው ሂዝቦላን ያላካተተ ድርድር ምንም ዋጋ ይኖረዋል ብዬ አላስብም። ከአሁን በፊትም እስራኤልና ሊባኖስ ከስምምነት ደርሰዋል ተባለ የተኩስ አቁም ስምምነት። ግን ዋናው መሪውን ይዞ የሚያዞረው የጦርነቱን ሁኔታ ሊባኖስ ውስጥ ሂዝቦላ እስከሆነ ድረስ ሂዝቦላ እስካልተካተተ እና ለዚህ በፊርማ ራሱ እስካልተገደደ ድረስ እኔ በፊኛ ላይ ያለ እንትን ነው አቬር ነው ብዬ ነው ማሰብ።
1: እስኪ ኢሻያው እንግዲህ መቼም እንደዛ ከሆነ ለሂዝቦላ እውቅና ሊሰጠው ነው ማለት ነው። አሸባሪ ድርጅት መሆኑ ያው እንግዲህ ታውጇል ይታወቃል። እውቅናው በዛ መልክ ነው።
2: ግን ከሂዝቦላ ጋር ከሐማስ ጋር እኮ ተደራድራለች እስራኤል።
1: ሐማስ ጋር አልተደራደረችም፣ ከአሸማጋይ ሀገራት ጋር ነው የተነጋገረች። ያው በመካከል አሸማጋይ ሀገራት አሉ።
2: ምንድን ነው በሌላ ዙር ከሌላ ሰው ጋር ተደራደረች፣ ከሌላ ሰው አደራደራቸው። ዋናው ነገር ተፈራርሟል፣ ሐማስ ፈርሟል።
1: እኮ ሐማስ ከአደራዳሪ ሀገራት ጋር ነው እንጂ በእስራኤልና በሐማስ መካከል ቀጥታ የሆነ ውይይት የለም። አብረውም አይቀመጡም በጠረጴዛ ዙሪያ።
2: ልክ ነሽ፣ ወርቅ ነሽ። አሁን እኔ ለኢሻየው ወይ ላንቺ፣ አሁን ለኢሻየው አጠገቤ ስላለ አጎርሰውና በእጁ ቢጎርስ ተመገበ ነው አይደል?
1: ለው ዞሮ ዞሮ ግን አሸባሪ ተብሎ በዓለም አቀፍ ደረጃ የተፈረጀን አንድ ድርጅት እውቅና ሰጠህ ከስንት ጋር ልደራደር ካልከው አሸባሪነቱን ሰረስክለት ማለት ነው። እና የሊባኖስ መንግስት የሂዝቦላን ድርጅት ያሳምንም ይቅጣም ከሀገር ያባረርም ጥጥቅም ያስፈታ ራሱ እርምጃ ይወሰድ እንጂ እስራኤል መቼም በቀጥታ ከሂዝቦላ ድርጅት ጋር ከተደራደረች እውቅና እንደመስጠት ነው የሚታየው። ኢሻየው ምን ትላለህ?
2: አሜሪካ ይቅርታ ወርቅነሽ፣ አሁን አቆምኩሽና ኢሻየው ቀጥልበት። አሜሪካ እኮ የሽብርተኛ ድርጅት ነው ያለችውን ሐማስን የተደራደረችበት ሁኔታና ቀጥታ ሐማስን ያናገረችበትን ሁኔታ ባለፉት ወራት ሰምተን ነበር። ስለዚህ ዋናው ውጤት
1: ያማ ግን ያደረገች ነው።
2: ውጤት እንዲያመጣልን እንዴት እየተሰራ ነው የሚለው ነው ሻየው ቀጥ።
0: ይሄ በድርድር ዲፕሎማሲያዊ መቼም በሁለቱ ተቆራባሽ ሀገሮች በእስራኤልና በሰሜኑ ክፍል የምትቆራበተው የሊባኖስ መንግስት ዲፕሎማሲያዊ ድርድር ያደርጋሉ። በጣም ደካማ የሊባኖስ መንግስት ሂዝቦላ ሽብር ፈጣሪ ድርጅትን የጦር ትጥቅ ለመፍታት አቅም እንደሌለው ይነገራል። አሁን ግን እስራኤል በቀጥታ ድርድር እያደረገች ያለችው ከሊባኖስ መንግስት ጋር ተብሎ በአሜሪካ አሸማጋይነት ዋሽንግተን ላይ አሁን በዚህ በቅርብ ቀናት ውስጥ ተገናኝተው ደግሞ ለሶስተኛ ጊዜ ተገናኝተው እስራኤል እና የሊባኖስ ዲፕሎማቶች ይነጋገራሉ። ትጥቁን የማስፈታት እንዳልከው በዋሽንግተን በአሜሪካ አስተዳደር ውስጥ ይምከር ስለሆነ በዛ ላይ አንድ የሆነ ይቋጫሉ ተብሎ ይጠበቃል። እስራኤል በሰሜኑ ክፍል የሰሜን ክፍለ ሀገር የሚኖረው ሰላም ነስቷል። እስራኤል በድንበር በሊባኖስ በቅርብ ርቀት የሚገኙ ማህበረሰባችን በጣም በችግር ላይ ናቸው። በተከታታይ ሮኬት ያለ ሰው አውሮፕላን የሚሳይሎች የሆነ ጨፍ አስቸግሯል ህዝቦላና ይሄንን አሁን ዳሁኑ የመከራከያ ሰራዊታችን በጣም ጠንካራ የሆነ በደቡብ ሊባኖስ እስከ ሊባኖስ ዋና ከተማ ቤይሩት የማጥቃት እርምጃ እየወሰደ ነው ያለው ግን ትንሽ ለመከራከያ ሰራዊታችን ፈተና የሆነበት ምንድነው ይህ ያለሰው የሚበረው ራፋን ወይም ያለሰው አውሮፕላን በለው ሚን ሰፋፍ ነው ፈንቺ ሁሉ የያዘ ነው ቀላል አውሮፕላን ለማለትም አይቻልም ባየር ላይ የሚንሳፈፍ ነው
1: ይሁስ ተንሳፋፊ ነው አንድ እንትን ሐማስ ይጠቀምበት እንደነበረው ለበርካታ አመታት ድሮን ለማለት አው ድሮንም አይደለም ግን ያው ተንሳፋፊ ራክፋን
2: የድሮን አይነት ነው አሁን ትልቁ ነገር ጠላት እንዴት እንደሚያጠቃ ራሱ እዛ ያቀዳል ጠላትን እንዴት መከላከል እንዳለብን ደግሞ እኛንን የእስራኤል መከላከያ ሰራዊት ራክፋን የተባለው እንዴት ማክሸፍ አለብኝ ቢምለው ጠቅላይ ሚኒስትር ናታንያው ትዛዝ ሰጥቷል ለመከላከያ ሰራዊቱም እየተሰራ ያለ ነገር እንዳለ ይነገራል
0: ተከላካይ ነው
2: ማክሸፍ ነገር ግን እስከዛ አይ እንዴት አጠቁን አሁን ትልልቆችን መሳሪያ እስራኤል ተከላከላለች ስለዚህ በትንሹ እንድካሉ ለዛ ደግሞ መፍትሄ ማምጣት የጦሩ ኃላፊነት ነው ግን እኔ እንደመጨረሻ ላይ በዚህ ርዕሰ ጉዳይ የሊባኖስ እና እስራኤል መንግስታት የሚያደርጉት ድርድር በሰሜን እስራኤል ሰላም ያመጣል በያላስብም ይሄስ በላ ድርጅት ወይ በወታደራዊ ኃይል መወገድ አለበት አለያም ደግሞ አብሮ መደራደር አለበት
0: ይሁን ይመጣል አሁን ፖለቲካና ከወታደራዊ የደህንነት ሁኔታ የተያያዘ ነው ጥቅምት ላይ ብሔራዊ የክነሴት ምርጫ ስለሚካሄድ የሰሜኑ ክፍለ ሀገር ነዋሪ ህብረተሰባችን ሰላም የተረጋጋ ካልሆነ ክነሴቱ የፖለቲካ ምርጫው ደግሞ ችግር ስለሚሆን
1: መፍትሄ
0: ይሰጣል ነው በእኔ አመለካከት
1: ክነሴቱ ተመልሷል አው ደስራ ይሰጣል አው እንግዲህ የአድማጮች ውይይት ለት ስለሆነ ምናልባት ወደ አድማጮች ውይይት ብናልፍ ጥሩ ሊሆን ይችላል በዚህ ሳምንት የሚታሰበው በሱዳን መንገድ እንግዲህ ህይወታቸው ያለፈው ወገኖቻችን መታሰቢያ ከዮም ኢየሩሳሌም ከኢየሩሳሌም ቀን ጋር ነው የሚታሰበው እንደሚታወቀው ሰንድሮ ዮም ኢየሩሳሌም ወይም ኢየሩሳሌም የተዋሃደችበት ቀን የሚውለው አርብ ነው በ15 ግን የመታሰቢያውን ወደ ሐሙስ ሆኗል ሐሙስ መሰለኝ 15 ይቅርታ ሐሙስ አው ሆኗልና ይሄ እንደማሳወቅ ነው ሌላው እዚህ ጋር ተያይዞ አውቶቡሶች የት እንደሚወጡ ያው ስለ አውቶቡስ መጓጓዣ ሁሉም ሰው ያስተውቃል የላኩልንም አሉ ብዙ አይደሉም በሰሜን አካባቢ ግን ሁሉም ይልኩ ከሆነ ቀደም ብለው እንዲልኩልን ነው ኢሻያው እዚህ ጋር ተያይዞ ሐሳብ አለኝ ብለሃል
0: አዎ ይሄን ማሳወቁ በጣም ገንቢ ከውዲሁ አው ቃል የዮም ኢየሩሳሌም በኢየሩሳሌም የተዋደችበት ቀንና ክብረ በዓል እንዲሁም በሱዳን በስቃይና መከራ ወደ ተስፋይቱ ምድር ወደሚወዷት ቅድስት ኢየሩሳሌም ጉዞ ላይ እንዳሉ በሱዳን ምድር እንደቀጠረቁ የቀሩ ወገኖቻችን በእስራኤላውያን ነፍሳቸውን ይማር በግምት ከ4000 በላይ በእስራኤላውያን ህይወታቸውን አጥተዋል ነፍሳቸውን ይማርና አሁን የዚህ በአንድ ቀን ሁለቱ የሚከበረው በአንድ በኩል ኢየሩሳሌም የተዋደችበት ቀንና የመታሰቢያ መንግስታዊ የሙታን መታሰቢያ ስነ ስርዓት የሚፈጸምበት ቀን ምትበትክክለኛ ገልጸሽዋል በክነሴት በወጣው የሚከበርበት የሚታሰብበት ቀን ያው በወርሃ ኢያር በዚህ በካፍ ሄት ወይም በዕብራያን ዘመን አቆጣጠር 28 ቀን ላይ ነበረ አሁን አረብ ከሚሆን ፋንታ
1: ያው ሐሙስ ነው ቀኑን እንትን ላለማምታታት አድማጮችን ሐሙስ ነው የሚውለው የሚታሰበው
2: አጭሩ መታሰቢያው ሐሙስ ነው የሚውለው አውቶቡስ የሚልኩ ይላኩ በዚህ ዙሪያ ቀለም ልስ እናደርጋለን
1: አዘጋጆችን ያው እናነጋግራለን ግን ሐሙስ ነው አውቶቡስ ያው ከዛሬ ጀምሮ ይላኩልን እናቀርባለን
0: አዎ በጣም አስፈላጊ እንደሆነ እሺ እንግዲህ
1: በጣም ጥሩ ወደሚቀጥለው ዝግጅት እንላለን።

0: ሻየው እንግዲህ ወደ ሳምንታዊ የውይይት ፕሮግራም ነው የምናልፍ። መስመር ላይ አድማጭ እንዳለን ነው። ጤና ይስጥልን።
1: ጤና ይስጥልን።
0: ማንበል?
2: አቶ ሸቱ።
1: አቤት።
2: አጠገብ ከሆነ ውጭ አካባቢ ሆንክና ምናልባት
1: አሁን
2: እየተሻሻለ መጣና ሸቧቶ መልካም ሳምንት እንዴት ነህ?
0: ጊዜውንም ለመቆጠብ ከኛ ጋር እንግዲህ አድማጮች መስመር ላይ ስትሆኑ የተመቻቸ ቦታ ቢሆን ጥሩ ነው።
2: አስተያየት
1: ነው። አሁን ጥሩ አይደለም።
2: አሁን እንግዲህ ጥሩ በቀጥታ ኦዝኒዎት ከሚሆን በምታረገው
1: ኦዝኒዎት አይደለም። እኔ ኦዝኒዎት አላጠቀም ጭራሽ።
2: አሁንማ በደንብ ተደመጠና እንግዲህ ያለህን አስተያየት አጠር መጠን ባለ ሁኔታ ንገረን።
1: አመሰግናለሁ። መጀመሪያ እድሉ ስለተሰጠኝ አመሰግናለሁ። በእውነት ሳላመሰግን አላልፍም። እንግዲህ እያንዳንዳችሁ በሌገሌ ለማለት ጊዜውን ለመቆጠብ ሲባል እናንተ የምታደርጉት አገልግሎት ለእኛ በጣም ብዙ ያለን ትርታም ሆነ ያለንን ቁጭት ለማስተካከል በምንቀርብበት ሰዓት በጣም እናመሰግናችኋለን። እና ሌላ አርስ የለንም። አሁን አጠቃላይ እርሳችን ያው የተገደለው ወንድማችን ያው ሁለቱም ቢሆኑ የአንደኛው ነው አነጋጋሪ ሆኖ ያለው። እና እኔ እንደምመለከተው እንደማየው ከሆነ መንግስት ምን ያድርግ? እናት አባት ነው። እናት አባት ምን ያድርግ? መንግስት ነው እንጂ የሚለው የእኛ የራሳችን ውዝግብ ከመጀመሪያው። እኔ በበኩሌ እንደምወስደው ከሆነ ጥፋቱ ያለ ዲሞክራሲ የሚባለው መንገድ ይሄ ነው አገር ያጠፋ። ምክንያቱም የገደለ ሰው እንዴት በሚሊዮን የሚቆጠር ገንዘብ ተመድቦ ጠበቃ አልገደለ ነፃ እንዲወጣ ወይም እንዲለቀቅ ይሄ ሁሉ ሲደረግ መንግስት ምን እያየ ነው? አገሪቱ ዲሞክራሲ ውስጥ የገደለ ሰው እንዴት ጠበቃ እንዲቆምለት ይፈቅዳል?
2: የትኛውን ነው እስር እንዲለቀቅ ያልከው? የትኛውን ማንኛው ነው?
1: የገደለ ምንጊዜም በህጉ አጠቃላይ የገደለ ሰው ዋጋው መሰጠት አለበት እንጂ ጠበቃ ተቆሞለት ተከራካሪ እንዲቆምለት ህጉ እንዴት ነው ይሄን ነገር ያጸደቀው? እንዴት ነው ይሄ ህግ እየተሰራበት ያለው?
0: በህጉ መሰረት ከአሁን በፊት እንደው ኢትዮጵያም ቢሆን የትም ዓለም እኮ ጠበቃ ማቆም የነበረ ያለ ነው። አሁን ሁኔታውን አሳምኖ ጉዳት ለደረሰባቸው ሰዎች የቆመ ጠበቃ አሳምኖ የፍርድ ቤትን ውሳኔ ከፍ ማድረግ መቻል ነው እንጂ ለምን ጠበቃ ይቆማል የሚለው ምንም መፍትሄ የሚኖረው አይመስለኝም። በህጉ መሰረት በዳይም ተበዳይም ለሚባል አካል ጠበቃ ይቆማል። ይሄ የነበረ ነው ተሸቱ።
1: እኔ እያልኩት ያለሁት በእኛ ህብረተሰብ ዛሬ አራተኛ አምስተኛ ጊዜ ነው ይኸው ጠበቃ የሚባል ነገር መንግስቱም ሁሉም ነገር አድሎ እየተደረገበት። ለምሳሌ በናታሊያ የተገደለው ወንድማችን የኔ ጎረቤቴ ልጅ ነው። በናታሊያ የተገደለው ልጅ ያነ ልጅ የገደለችው ሴትዮ ወደ ሽማግሌዋ ወደ እናቷ ተቀይሮ ወጣቲቱ
0: መኪና የተገጨው ልጅ
2: ራፋኤል የአራት ዓመት ታዳጊ ልጅ ነው።
1: ያ ሁለት ጊዜ ነው የገደሏቸው። ወላጆችም በእኔ በኩል ሁለት ጊዜ ነው የገደሏቸው። አንደኛ የገደለች ሴትዮ አልገደለችም ተብላ ወደ እናቷ ሲቀየር፣ ከዚያ ደግሞ ከእናች ደግሞ ሽማግሌ ናት ተብላ፣ ያ ሁሉ የሚደረገው አድሎ ያለበት ነው ብዬ ነው የምወስደው። ከጥቂት ጊዜ በኋላ ያው ነጻ ተለቀቀች። በአመት ባሉ በጦርነቱ በምኑ ተብሎ ያው ነጻ እንደተለቀቀች ነው የማየው። ሌላው ነገር ደግሞ ለምሳሌ ወላጆች ይባላል። እኔ ወላጅ ነኝ፣ የብዙዎች ልጆች አባት ነኝ። ብዙ ታግያለሁ። በምሽማሪያ እዝራሂም ያላነሰ ጊዜ ብዙ ጊዜ ታግያለሁ። አቅማችን አይደለም ሀገሪቱ ጋር ለመወዳደር ሀገሪቱን ለማሳመን ወይም በሀገሪቱ ውስጥ ጥቅማችን የሚያገኘንበት አይደለም። አጠቃላይ የኛ ነገር እንደ ሌላ ነገር እንደ ተወልፎ እንደሚቀር መብት እንደለልን ነው የምረዳው። ከኛ የደረሰው ነገር ከሌሎቹ ነገርማ
0: አሁን እኮ ለዚህ አቶ ሸቱ ከአሁን በፊትም እኮ ደጋግመን ተነጋግረናል። ችግሮች ይፈጠራሉ። ችግሮች ሲፈጠሩ ሁላችን እንወያያለን። አሁን እንዳሉት ነገሮች ተፋዝ ይቀራሉ። ለዚህ ደግሞ የተደራጀ አካል ቢኖር በህግ ዘንድ ቆሞ ለኢትዮጵያ በእስራኤሎችም እንደማንኛውም ግፍ ለደረሰበት ይደርስብኛል ለሚል አካል የሚታገል ቢኖር የተሻለ ነው።
1: እኛ ከዚያ ስንደርስ ከዚያ ቦታ ስንደርስ እንሞክራለን። ከዚያ ቦታ ስንደርስ ግን ውሃ እንተየገባበት አሁን ነው የምንቀረው።
2: ያለንበት
1: አቤት
2: አሁን አዎ በጣም ያሳዝናል። ለወላጅ ታጣቂ ልጅ እንደዚህ ሲቀጻው ሲገደል ያሳዝናል። ግን እዚህ ላይ እኮ አንድም ሰው ወንጀለኛ ነፍሰ ገዳይ እስከ እድሜ ብታሽ ስንት እስከሚሞት እስከላተሞቱ ድረስ እንዲሞት ፍርድ ቤት ቢፈርድ ተከሳሹ አው ይሄን ነገር የግድያ ያለ አምባጓሮ ግጭት አይቀንሰውም
1: ለምን አይቀንሰውም? በጣም ነው የሚቀንሰው። ይሄን ሁሉ ጠበቃን ውሎለት እንደገና ማሻሻያ ይሁንለት 10 አመት ተፈርዶ እንደሆነ ወደ 6 አመት 3 አመት እየተቀነሰ ይወጡ ነው የምናያቸው እኮ። የገደለ ሰው እኮ በህጉ መሰረት ወሬቱ በሚለው የገደለ ይገደል ነው የሚለው በህጉ ይውጣ አይደለም የሚለው። እኛ ግን ይህን አይደለም እየተከተልን ያለነው። እና ያ ነገር ቢሆን ሁሉ ሰው ህይወቱን ስለሚፈራ ሁሉ ሰው ተከባብሮ ይኖር ነበረ።
0: ጥሩ ሐሳቡ ግልጽ ነው። ግን አቶ ሸቱ ባለው በተጨባጭ ሁኔታ ምን ለውጥ እናምጣ በሚለው ትኩረት ብናረግ ጥሩ ነው። ጉል ለማስቀየር ብዙ መሰራት ያለበት ነው። አሁን ለጊዜው ይጠመናል ወይ የሚለው ነው። እና እናመሰግናለን በርካታ አድማጮች
1: ስለ አንድ ጊዜ
0: ባጭሩ
1: አዎ እኔ ተስማማሁት። አንዲት እናታችንም ደግሞ አንዱ ወንድማችንም ሲያቀርብ ስማሁት ከግላችን ከራሳችን ከገንዘባችን ገንዘብ ቀንሰን ያው የህግ ጠበቃ የተባለው ጠንካራ የሚገኝ ከሆነ እንደገና ገብቶ ካልቀለጠ ይህን መንገድ ብንሞክር ይሄ የተሻለ ይመስለኛል። ድልግምት ነው ያለው።
0: ጥሩ እናመሰግናለሁ
1: ድል ስለተሰጠኝ።
2: እናመሰግናለሁ። መልካም ሳምንት። ደናውን ልንች አሁን ወደሚቀጥለው ስናልፍ ወይዘሮ አዲስ ዓለም ወዳጄ ከቅራቲያም ከየት ነው? ከቅራት መላኺ ባለክሳሳት መስመር ላይ ናቸው። ወይዘሮ አዲስ ዓለም ጤና ይስጥልን።
3: አብሮ ይስጠነው ወንድሜ። እንደምናችሁ? በጣም አመሰግናለሁኝ።
2: እንዴት ነዎት?
3: ክብሩ ይስፋ ምስጋናው ይድረሰው። ሸቧቶ ብለኩላ ለሆላም እስራኤል
2: ደህና ነን ባልደረቦች። ሰጠኝ ዘመን ወርቅ ነሸቴን ይዘን ነው ስቱዲዮ ላይ
3: ሁላችሁንም። እኔ ስመዘርዘር ጊዜ ስለሚያቃጥል
0: ለሁላችሁ ከተባለ በቂ።
3: ሁላችሁም በጣም አመሰግናለሁኝ። ለሁሉም ደግሞ መልካም ሳምንት።
2: በጣም ጥሩ። እንግዲህ አስተያየቶ?
3: እኔ አስተያየቴ እንኳ ዛሬ ላይ ምልህ በሊባኖሱ በኩልም ባለፈው የሰጠሁት አስተያየት አለኝ። ምክንያቱም ድርድር ተብሎ ድርድር ተጀምሯል፣ ግን ድርድሩ ሁለዚህም እኛን ሲጠቅመን አላየንም። ምክንያቱም እሱ ለድርድሯ በድርድሯ ሰዓት ራሱን አደራጅቶ እንደገና ተጠናክሮ ለምሳሌ እንደተቆጠቆጠ ቁጥቋጦ ሲቆረጥ አንድ ዛፍ በዳርና ዳሩ እንዴት ነው አቆጥቁጦ የሚመጣው? ምክንያቱም በዚያን ሰዓት ምልምል ያላደሉትን ሁሉ መልምሎ አጠራቃቅሞ እንደገና ተጠናክሮ ይመጣል። ይሄ ነገር ጉዳት ነው የሚያመጣብን። ወደኋላ ደግሞ የኛ ወታደር ባሸገሸገ ሰዓት ደግሞ በድርድር ምክንያት የተለያዩ ነገሮችን በዚህ አካባቢ ይተክሉ ይጠምዱና ችግር ጉዳት ላይ እየደረሰ ነው። መልሶ ድርድሩ ተጨባጭነት የለውም። እንደገና ደግሞ የራሱ መንግስት ደግሞ አቅም ከሌለው አግዙይ ብሎ ይሄንን አሸባሪ ድርጅት እንዲጠፋ ፍቃድ መስጠት አለበት። ራሱም ደግሞ እገዛ መፈለግ አለበት። ከቻለ ችሎ ያስፈታ፣ ካልቻለ ደግሞ እገዛ ፈልጎ መስፈታት አለበት። እንዲህ ተብሎ እስከመቼ ነው የሚል ነበረ። ያሁን ሰሞኑንም በድርድር መልክ ተይዞ እያለ ግን የሚሆነውን ነገር እያየን ነው።
2: ወይዘሮ አዲስ ዓለም አዎ፣ በእርግጥ ጦርነት መዝለተላል በመጨረሻ ከብዙ ጊዜ ደመፋሰስ ከብዙ እልቂት ብዙ በንብረትና በሰው ህይወት ከጠፋ በኋላ መጨረሻ ላይ ወደ ሰላም ድርድር መደረጉ አይቀሬ ነውና በዚህ ከአንድ ጎን ለጎን ከጦርነት ያለ በዛ በኩል ድርድር ማድረጉን ተገቢ አይደለም እያልሽ ነው?
3: ድርድር እኮ መልካም ነበር። ነገር ግን እኮ የተደራደረው እኮ ከተዋጊያችን ጋር አይደለም፣ እንዳሻንጉሊት ከተቀመጠ መንግስት ጋር ነው የተደራደረው ያለ ነው እኮ። እንዴ ለምንድን ነው እንደዚህ መሆን ያለበት? ለማን ነው ይቀል? ለምንድን ነው የራሱን የፋርማታ የፋርማ ነው አካባቢ ሳይቀር ለምን ነው የማያፈነደው? ከሀል ሆነ ምንድን ነው ቀልድ ነው እንዴ ተይዞ ያለ? ውድ ምርጥ ልጆቻችን እኮ ነው እያጣን ያለነ። እንዴ እያንዳንዱ ቤት እኮ ይሄ መከራ ቢገባበት በምን መልኩ እንደሚያንገበግበው እሳት እንደረገጠ እያንዳንዱ ያውቀዋል። ግን ለሁላቸው ይድረስ፣ ለሁላችን ይድረስ እያልኩ አይደለም። የሚሞቱት የሚሰዉት ጀግኖች ሁሉ የእኛ ልጆች ናቸው። እውነት ነው የምላችሁ፣ እኔ ዛሬ ላይ በይቱ መግባት ተቸዋለሁ። ምክንያቱም እኒህ ጀግኖች ልጆቻችን እዛ ጋት መሆናቸውን ባየው ቁጥር ይገርማችኋል። ኦክቶበር 7 አንስቼ እኔ ቴሌቪዥን ራሱ ከቤቴ የለም አውጥቼዋለሁ። አጋጣሚው ምንድነው? እዛ ጋር የነሱን ትሙና እየመጣ ሲገጨር በምን አይነት መልኩ ውስጤ እንደሚታረር ስለማውቅ።
0: አሁን እንግዲህ የሊባኖስ መንግስት ሂዝበላን መቆጣጠር ካልቻለ
3: ይስጠንና
0: ካልቻለ ለሂዝበላ ይልቀቅ። እዛ በኋላ ሂዝበላ ቀጥታ እስራኤልን ይግጠም። እዛ እንዳለ ሊባኖስን እስራኤል መንግስት እርምጃ ካልወሰደ በአሁኑ ሁኔታ ለውጥ ይመጣል ወይ የሚለው የብዙዎች ጥያቄ ነው። የሰሜን እስራኤል ነዋሪዎችም መንግስት ሁሉ የሊባኖስ መንግስት ተጠያቂ መሆን አለበት ነው የሚሉና ትንሽ ውስብስብ ነው። ወይዘሮ አዲስ አለም
3: በጣም ከባድ ነው። ሌላው በይቅርታ ጋር ባጭሩ እኔ እውነት ለመናገር አሁን ለምናገረው ነበር የገባው። ነገር ግን የሀገር ጉዳይ ደግሞ መቀመጫዬን አለ ሰውየው ሾሆግቶት ይባላልና የወገኖቻችን ጉዳይ ነው። በጣም እየተቸገር ነው። ምንድን ነው መልሳችን? ምንድን ነው እኛ ለዚህ ወጥተን ካልጮህነ የሚነገርልን ወይም የሚሰማልን ነገር የለም። የወገኖቻችን ነገር ጸጭረጭ ብሎ ቀረ። ተሰቃየነ በናፍቆት በስስት እውነት ከዛ ሳይጠግቡ ከዚህ ሳንጠግብ ተቸገርነ። ኧረ ምንድን ነው የሚበቃና ለእኛ
0: አሊያውን ነው የሚሉ
3: እና
2: የቀሩ ብዙ አመት እየጠ
3: አረ እባካችሁ ወገን እባካችሁ አረ እባካችሁ እውነት ስለህዝበስራኤልናቦቻችን ስላተባል እውነት ስላይ
2: ወይዘሮ አዲስ አለም አዎ፣ ሰብአዊ ጥሪ ነው።
3: መረናል
2: እውነት መረናል። አዎ ስላይ ደግሞ ትግል በብልሃት ወገንን ለማስመጣት ደግሞ አሁን በሀገር እስራኤል ደግሞ ፖለቲካ ምርጫም እየተቃረበ ስለሆነ
3: እኛ ሁለዚህ ምርጫ ላይ ነን ወይ? እኛ ሁለዚህ ምርጫ ላይ ነን ወይ? የእኛ ልጆች ምን ነው በ15 በ16 ዓመታቸው የጦርነት ጥሪ ይጠራሉ። ግን ከመጡ ወዲያ በሰከንድ ነው ወደ ጦርነት የሚጠሩት። እስከሚመጡ ግን ለምን እዚያ ተሰቃይተው እንዲኖሩ እዚህ ያለኑ ልጆች የሚታልባ
2: ፖለቲካ ጨዋታም ያስፈልጋል። የፖለቲካ ጨዋታም ያስፈልጋል ለማለት ነው።
3: የፖለቲካ ጨዋታ እየሆነማ እኮ ነው። ታዲያ ዛሬ እኛ መምረጫ ሆነን የቀረው
0: ወይዘሮ አዲስ አለም፣ እዚህ ላይ እኔ የእርስዎን ሀሳብ የምደግፍበት ነገር አለ። አሁን ለምሳሌ በኢትዮጵያ የሚጠባበቁ ቤተሰቦችን ለማምጣት ጦርነት ነው፣ በጀት የለም፣ የተለያዩ ነገሮች ይባላል። በአንድ በኩል ከሌላው ዓለም ሰሞኑን እንኳን ባለፉት 2 ሳምንታት ከህንድ የመጡ አዲስ ገቢዎች አሉ። በጦርነቱ ከሌላው ዓለም የመጡ እንዲያውም እየተደነቁ በጦርነቱ ወቅት ከፈረንሳይ መጡ እየተባለ የተደነቀበት ሁኔታ አለና ይሄ እንደው አሁን ነገሮች እንደው ረጋ ይበሉ ያለው ሁኔታ የጦርነት ሁኔታ እንጂ የኢትዮጵያ ይሁዳንን ወክለው ያሉ ሰዎች ብዙ መስራት ያለባቸው ነገር አለ። ጦርነቱ ነው ይባላል፣ በሌላ ሀገር ለምን ይመጣል? የኢትዮጵያ ለምን ይቆያሉ? ጦርነት እዛም አለ እዚህም አለ ከህንድ ሲመጡ እና በእውነት አንዳንዴ የህዝቡ ሮሮ ትክክል ነው።
3: ለምን መሰለህ ህንድን ሰጠኝ እየ እውነት ባህለው እውነትን የሚወዳት የለም። ቀድሞ ተናጋሪን ሰው ይጠላዋል፣ ቀድሞ የሸተን ወፍ ይበላዋል ነው። መርጠቢያዎች እንጨቶች ተሰባስበው መርጠቢያን እንክሰስ ብለው አረ መርጠቢያ ምን ብለን እንከሰዋለን አላሉ። የእኛው ጠማማ እንጂ ገጥሞ ተጣሞ ገጥሞ የፈጀነ መርጠቢያ ምን አደረገ? የእኛው ጠማማ ዶባይ ገጥም መቻት ፈጀነ ነበር አለ። ችግሩ ያለ ከእኛው ጠማማ ነው። ለምን መሰለህ? በተቆርቋሪነት ባይበገሬነት ለወገናቸው ቢሰሩ ኑሮ እውነት እልሃለሁ ወንድም አለም እንኳንና 25 ዓመት 26 ዓመት ሰላሳ አመት የተቀመጡትን የእስራኤል ገጠር ላይ ሁላ አሁን ላይ ሁሉ እንዳለ በክርስትና እምነት መግባታችን ትክክል ነው። ውሸት አይዋሽም። አዎ በችግር ጊዜ ገብተዋል፣ እንደዚህ ገብተናል። ግን እግዚአብሔር ሆይ በሰው ሀገር በስደት ያላችሁትን አልቆጥርባችሁም። ስትመለሱ ግን ሁሌ ነገራችሁን ትታችሁ ወደ እኔ ተመለሱ። ስጠጉ
2: በትናቸዋለሁ
3: ብሏል። ያ ሁሉ ህዝብ ገጠር ላይ እየፈሰሰው በመጣ ነበር። ግን ምን ታደርገዋለህ? እኛ ጠባማ ገጥሟል። ይቅር ይበለን። እየዝሃለሁ ያሰኛል፣ ያስተዛዝበናል።
2: አንድነት ነው። ወይዘሮ አዲስ አለም
3: አቤት።
2: እንግዲህ ለሰብአዊ ጥያቄ ስለሆነ በአንድነት ነው። ጠማማ ምናምን ምናምን የሚሉት ነገር ይተውት፣ ተወጣ ያደርጉ። በአንድ ላይ ኃይለ ቃል ባይጠቀሙ ይሻላል።
3: ስለዚህ እንተባበር
2: በአንድ ላይ
3: ነገር
2: ሁሉ እንዲመጡ ነገደ እስራኤል ወገኖቻችን ሁሉ ይመጣሉ። እሺ በአንድ ላይ እንስራ።
3: ማነህ የሳየው? እውነቱን እላለሁ። በጣም አዝኛለሁ። እንደኔ ያዘኗሉ። ሳይገናኝ እናት አባቶች መርዶ እየሄደላቸው
2: ስንት ሮሮ ስንት ጥሪ ስንት ደብዳቤ እንቀበላለን። ወገኖቻችን
3: እሺ ልትሉ ትችላላችሁ፣ ሌሎኝ ይችላል።
2: የወገን ትግል ነው። ወይዘሮ አዲስ አለም በዚህ ደም እንዴ የሰባዊ ጥሪ እኮ ነው። አመሰግናለሁ። ግን በስልታዊ በሆነ አንድ ላይ እንስራ።
3: እና መናገር አልጠፋኝም ወንድሜ ሻያውዬ። ልጆቻችን እስተመጨነው ልጆቻችን ካለ
0: ግልጽ ነው ሀሳቡ። መሰራት አለበት ብዙ ነገር፣ እኛም እንከታተላለን። እናመሰግናለን። ቀጣይ አድማጭ ጎንደሬት መስመር ላይ እንዳለች ነው። አላው ጎንደሬት እንደምን ዋልሽ?
4: ጤና ይስጥልኝ። እንደምን ዋላችሁ? ሸዋቶ
0: ከም ሳምንት
4: ለሬዲዮ ሰራተኞች ለሁላችሁ፣ እዚሁም ለአድማጮች በሙሉ ሰላም ብያለሁ።
0: ሰላም ብለናል። እስኪ ሀሳብሽን አካፊን።
4: እኔ እንግዲህ ሀሳቤ ከማንኛው ሉና ልጅነት መዋባ በመጀመሪያ ደረጃ ወንድማችን ልጃችን ሊሰራ ወጥቶ ቤተሰቦችን ሊያስተዳድር በዚህ እድሜው እንደ ጓደኞች ወጥቶ መጫወት ሲገባው ወጥቶ መዝናናት ሲገባው መስራትን መርጦ ጓደኞቹን አንጫወት እንኳ ቢሉት አይ ዛሬማ መስራት አለብኝ ብሎ ለስራ ወጥቶ በግፍ ለተገደለ ልጅ በዋዛ ነው በምንድን ነው በዋዘኝነት
0: በቸለልተኝነት
4: እንዴት ነው ስራዬ ብሎ አስቦ ሂዶ ከካራ ገዝቶ ይዞ መጥቶ እየታገለ እየተፈናጨረ እያለ መቶዱ ሲወጋው እኮ ካራው ፍልቅ ሲል እኮ አንተ ስንጥቅ ያደርጋል ራስህ ልብ። እንዴት ነው በዋዘኝነት የሚባለው? በዋዘኝነት የሚባል እኮ ቆስሎ ሐኪም ቤት ገብቶ ሐኪሞቹ በደንብ ሳይከታተሉት ቆርተው በእንዝላልነት ሞተ ይባላል። ይህ እኮ አስበው ወስነው አቅደውበት እኮ ነው ሲወጣ ጠብቀው የገደሉ። በኛ ልጆች ስንት ግፍ ነው የሚሰራው? ይሄ ግፍ ለመት ሰማይን ቆርታ ወርዶ ይህ ልጅ እኮ የመጀመሪያም አይደለም የመጨረሻም አይደለም።
0: ምን ይሁን አሁን ወይዘሮ ጎንደሪት ምን ይሁን አሁን? አንዳንድ ጊዜ አዎ እንደዚህ ተባለ እንደዚህ ስለተባለ በግዴለሽነት ሳንደናገጥ አሁን አንዳንድ ጊዜ ፍርድን እኮ ማስቀየር ይቻላል። እንዲያውም ብዙ ነገሮችን ማስለወጥ ይቻላል። ምን ህብረተሰቡ ምን ማድረግ አለበት? ፍትህ በትክክል እንዲሰፍን ከመናደድ ከመረበሽ ወጥተን ስልት በተሞላበት እንዴት ነው መስራት የሚቻለው? በማንኛውም ነገር
4: የእኛ እኮ ችግራችን አንድ ነገር ስናይ እንጫጫለን። እንደ ምጣድ ላይ እንደወደቀ ተልባ ሲውል ሲያድር ያን ረተን አዲስ እንጠብቃለን። አሁን መሆን ያለበት እንደኔ አስተሳሰብ ማለት ነው ህብረተሰቡ ባንድ ሆኖ ጠንካራ ወረድን ማቆም አለበት። ለዛሬው ቀን ብቻ ሳይሆን ለነገውም ጭምር በየወሩ እያወጣጣነ ደሞዙን እየከፈልነ አንድ ነገር ኮሽ ሲል ያ ሰውዬ መጥቶ እንዲቆም አንድ ብቻ በጣም
2: ወይዘሮ ጎንደሪት ያለው አዎ በጠንካራ ጠንካራ እና አንድነትም ያስፈልጋል። እንደዚህ የመሳሰለን ጥቃት ባንድ ላይ ቋቋም በሚቻለው በህግና ፍትህ በሚመለከት አሁን በቅርብ ጊዜ ቃለ ምልልስ እናደርግ ለሰላማ ሊቃውንት እንደዚህ አይነት ሐሳብ አንስታለች በሬዲዮ። አንድ ድርጅት ጠበቃ ለዛም ለመሳሰለ ባስቸኳይ እርዳታ እንደዚህ በሚደርስበት ጊዜ ገንዘብ ማሰባሰብ እናደርግ ብላለች እና ህብረተሰባችን ሐሳቡ በጣም ዞሮ ጎንደር ሐሳቡ በጣም ገንቢ የሆነ ነው። ህብረተሰባችን ይህን ነገር በአንድነት

0: ልጃችን በውትድር ነው ያለው ከተኛው ሞተ ተብሎ ረሳን ቶና ትቀበላለች። ሊሰሩ ወጥቶ ከተገደሉ ሊሰሩ ወጥቶ ከተደበደቡ ልጆቻችን ግን ለውትድር ነው ግን አይ አረነሱ ተብሎ አይናቁም እየተጎተቱ እየሄዱ ነው እንጂ መከራቸውን የሚያውት የተቀን እና ታዲያ ለምን ሆነ ውትድርና የሚሄዱት? ለምን ሆነ የሚያገለግሉት ልጆቻችን? ውትድርና የጨርሰው ነው ልጅ የተገደለ እና ይህ ልጅ የዚህ ልጅ ነፃነት ለማውጣት ሁላችንም በእውነት የምትሰሙ አድማጮች በሙሉ ወላድ የሆናችሁ እናት የሆናችሁ ነገ ከኔ አይደርስም አትበሉ። ከማን ደጃፍ እንደሚያንኳኳ አናውቅም። ሁላችንም አንድ ሁነን አንድነት ፈጥረን አንድ ነገር እንስራ።
1: ጥሩ ግልጽ ነው። አንድነት እንፍጠር። አንድነት ሆኖ ብዙ ይሰራ ነው። እናመሰግናለን ወይዘሮ ጎንደር።
0: አመሰግናለሁ።
2: እሺ፣ በጣም ጥሩ ገንቢ የሆነ ሀሳብ ነው። አንድ አድማጭ መስመር ላይ ስላለን ወይዘሮ ጎንደር ደህና ቆይታ መስመር ላይ ያሉ እናት ናቸው። የሆነ እስኪ መስመር ላይ እና ጤና ይስጥልን።
3: ጤና ይስጥልን። የአገር ልጅ እንዲያና እያያይ ሻጊያው
2: ጤና ይስጥልን። ወይዘሮ ከተማ
3: እኔ አስረስ ነኝ።
2: ወይዘሮ አስረሳው እንዴት እንደናወቁ? አዎ፣ አንድ ገጠር መንደር ነዋሪዎች ነበር በሀገረ ኢትዮጵያ። አዎ፣ ወይዘሮ አስረስ
3: ታሃቷቸው ስለሆነ መሮጥ ነው እና እኔም መጋገር የፈለኩኝ እኔ በእነዚህ በተገደሉት አሽከሮች ነው። እኔም አንዲቱ ነኝ። የእኔ ልጅም እንዲያብሎ ተገድሎብኝ
2: መቼ ተገደለ ልጅሽ?
3: ሁለተኛው ወር በ21 አሙስ ስራ አምሽቶ መጥቶ በ22 አርብ ማልዳ ነው የገደሉብኝ።
2: በጣም ያሳዝናል።
3: ያጎት ልጆች አጎት መጠታው እንደፈጨ የአገር ልጅ መጠታው አተዛዘኑ አላቀሱኝ። በነ መላኩ ሰለሞን በነ ዲያኒ መርታ በወንድሜ ልጆች ላይ ሀነር የሳልፈትና ብለው በ24
2: ተጠበረ
3: በ30 ለሊት። የስንት አመት ልጅ ነበረ? የ32 ግን የሟሉት ምለው በጥድፊያ ነው። መቼም ትክክል አይሞሉም። የ31 ብለው ነው የሟሉት።
2: ማለት ከ4 አመት በፊት መሆኑ ነው።
3: የ4 አመት የ32 ነው። እንግዲህ እያነጋገረኝ ያለን ሃይማኖት ቀርተው ነው። እናንተ ታነጋገሩ
1: ያለውን ሁኔታ እናጣራና እኛም የደረሰው እንደው ሰፋ አድርገን ሰውን ሌላ ቀን እናናግረውት።
2: እስኪ ያው በአዲስ ነገር ነው የሆነብን። ወይዘሮ አስረስ
3: እና መላኩ ሰላም እንደዳኒ መልሱ እንደው ሳያስተላልፉልኝ እንደሙላው ሳልጠየቅ እንደሙላው እናት መቅረት በጣም በጣም አይተሰራኝ።
2: አይ ወይዘሮ አስረስ አይዞሽ፣ በርቺ፣ ሀዘን ዳርቻ ይሁን፣ እንጠይቃቸዋለን። አይዞን እንጠይቃለን። እሺ፣
1: የባናል ስሜቱ ያለውን ሁኔታ እኛ ማጣጠን እንዴት ነው በምን መልኩ ነው የሚለውን እርሶ ያሉትንም ፖሊስንም ጠይቀን ያለውን
2: አሁን ቅርብ ጊዜ ነው የተገደለ
3: ሁለተኛው ወር ነው። በ21 ቀን ነው ስራ አምሽ መሬት አድሮ መጥቶ በዚያው ነው በ22 ነው የገደሉ ቢያርማልያ
2: ሲማሩ። አዎ፣ ቃላት የለም። አዎ፣ በጣም ይህን ነገር እንጠይቃለን። አይዞነ የሀዘን ዳርቻ ይሁን። ወይዘሮ አስረስ
3: በቀብለ ግራጎት ወልኮት እንደኔ እነሱ ይሳለው ነበር ቢናገሩ
1: ያለውን እናጣራለን፣
2: እንጠይቃቸዋለን። ወይዘሮ አስረስ ምን ወጣቱ ትውልድ በጣም በሚያሳዝን በጣም ብዙ ወላጅ ያዝናል። እና አይዞሽ በርቺ
3: እንደ ቋመ ጭርስ ሲያረጉ ቆይታ ፊት ያለችው
2: ምሽ በይ እንደውላለን።
1: ያለውን ነገር አጣርተን እርስዎንም እናናግሮታለን በሰፊው። በጣም እንግዲህ እኛ ነገሩ አዲስ ነው ያነብን ያለው ሁኔታ ለማናገር እንሞክራለን። አይዞት በርታ ይበሉ።
3: እናንተማ አዲስ ነው ግና በሽርተን ግን ሙላው በተላቢ ነው እንትን እያሉ የረኮወት ነዋሪ ነኝ። እንዲች ብያቀረሁ
2: አንቺ ሮሆቦት ነው የምትኖሪው?
3: አብሮ ያደለ ነበር።
2: አዎ፣ አይዞሽ አይዞሽ ወይዘሮ አስረሰ በይ የሀዘን ዳርቻ

0: ወንደ እንጠይቃለን አይዞሽ አይዞን ምን ይሁን
1: ለጃ
0: ከና ወይ ሽንግ ደና ሁን
1: ወጣ
0: ደና ሁን በያይዞሽ
2: ከምሰማ
0: አሁን እንግዲህ ወደ አድማጮች እየተናበት ነው የዘለከ ሁለት ሰዓት ላይ ወክለሽ ሻዝ አጠናካሪዋ የዜና ቅንብር የዜና በማቅረብ ረገድ ባልደረባዬ ወርቅነሸቴ እናመሰግናለን። የቴክኒክ ባለሙያችን አላይ ቤን ሻባት ኢላይ ቤን ሻባት የቴክኒክ ባለሙያችን ነው። ሰጠኝ ዘመነ
2: እናመሰግናለን።
0: አዎ ማታ ልክ 7 ሰዓት
2: አሁን የነበረውን የሴትዮዋን ጉዳይም በደንብ እናጣራለን።
0: ሰጠናል ነው እንዴ? እሺ እንደይካለን እናጣራለን።

0: ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አመሻችሁ።
1: ካናሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ አገልግሎት
0: ከምሽቱ 7 ሰዓት እስከ 8 ሰዓት
1: የሚያሰራጨው ዝግጅት እነሆ ጀመረ።
2: ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አመሻችሁ። የዕለተ እሁድ የምሽት ፕሮግራማችን እነሆ ጀመረ። ከሁሉ አስቀድመን መልካም ምሽት እንዲሆን እንመኛለን። ለቱ ለዕብራን ዘመን አቆጣጠር የምርሾን ካፍ ኪሜል በኢያር ታፍሽን ፔቫብ ሲሆን እንደ አውሮፓውያን ዘመን አቆጣጠር ሜይ 10 ቀን 2016 ዓ.ም ነው። እንደ ኢትዮጵያውያን ዘመን አቆጣጠር ግንቦት 2 ቀን 2018 ዓ.ም ነው። የቴክኒክ ባለሙያችን ዮሲንታ ኖሪ ሲሆን የስቱዲዮ ተረኛ አስተናጋጆች ሻያው ደግና ሰጠኝ ዘመነነን። የተከበራችሁ አድማጮቻችን በቅድሜ ሰዓቱን ዜና እናሰማና ዛም ወቅታዊ ዘገባ ከቀረብን በኋላ በሱዳን አድርገው ሲመጡ የሞቱ ወገኖችን መታሰቢያ በተመለከተና ከየመኑ ዘለቀ ቤተሰቦች ጋር ያካሄድነውን ቃለ ምልልስ እናቀርባለን። ቆይታችሁ እስከ ፕሮግራማችን መጨረሻ ከእኛ ጋር እንድትሆኑ አስቀድመን እንጋብዛለን።

0: አሁን የሰዓቱ ዜና በሻየው ደግ ይቀርባል።
1: ሰጠይ ዘመነ አመሰግናለሁ። አርስተ ዜና፣ ሂዝቦላ ሽብር ፈጣሪ ከሊባኖስ ወደ ሰሜናዊ እስራኤል ተፈሮች ሮኬቶችና ሚሳይሎችን ተኩስ እንደቀጠለ ነው። የጦር ኃይሉ ጠቅላይ ኢታማጆር ሹም ዛሚር በተደጋጋሚ እንደተናገሩት የመከላከያ ሰራዊት በአስቸኳይ ተጨማሪ ወታደራዊ ኃይል ያስፈልጋል አሉ። የሻይ አውራጃ የይሁዳ ክልል ፖሊስ ዛሬ ከሰዓት በኋላ በብሔራዊ ደህንነት ሚኒስትር ኢታማር ቤንግቢር ላይ የጉዳት ዛቻን ባስመለከተ ምርመራ ጀመረ። አንድ ተጠርጣሪ ግለሰብ አስሯል። ኢራን ጦርነቱን ለማቆም ከአሜሪካ የቀረበላትን የሰላም ሐሳብ በተመለከተ ምላሿን ለፓኪስታን አስተላለፈች። በእንግሊዝ ሀገር ውስጥ ጸረ ሰሜናዊነት ክስተት ማዕበል መባባሱ ለእስራኤል እና ለይሁዳዎችም አሳሳቢ ክስተት ሆኗል የሚሉት ዋና ዋናዎቹ ናቸው። ዝርዝሩን እንሆ። የእስራኤል መከላከያ ኃይል ወታደሮች ወደሚገኙበት ደቡብ ሊባኖስ ሂዝቦላ ሽብር ፈጣሪ ከሊባኖስ የወነጨፏቸውን ሮኬቶች በአየር ላይ እንዳሉም አምክኗቸዋል። ባለፉት ቅርብ ሳምንታት ውስጥ የእስራኤል ጦር ከ30 በላይ ሂዝቦላ ታጣቂዎችን ደምስሷል። በተያያዘ ዜና የእስራኤል መከላከያ ሰራዊት የክፊር ብርጌድ ኃይሎች በአዛ ሰርጥ መካከለኛ ቦታ ላይ ከቢጫው መስመር ድንበር በስተ ምስራቅ የሚገኝ ሁለት የመሬት ውስጥ መተላለፊያ ዋሻዎችን አወድመዋል። የጠባባቂ ወታደሮች ምስክርነት በሊባኖስ ሂዝቦላ ድሮኖችን ስጋትን በተመለከተ የጠባባቂ ወታደሮችም እንደ ጨዋታም እና አሳሳቢ መሆኑን ተናገሩ። የጦር ኃይሉ ጠቅላይ ኢታማጆር ሹም ዛሚር በድጋሚ እንደተናገሩት የመከላከያ ሰራዊቱ በአስቸኳይ ተጨማሪ ወታደራዊ ኃይል ያስፈልገዋል አሉ። የውጭ ጉዳይና የመከላከያ ኮሚቴ የክነሴት በአካሄደው ዝግ ውይይት ዋና ኢታማጆር ሹም አያይዘውም መደበኛ አገልግሎት ማራዘሚያ እንደሚያስፈልግና የሰራዊቱን ፍላጎት የሚያሟላ የተጠባባቂ ሕግና የውትድርና ምዝገባ ሕግ ሊጸድቅ ይገባል ብለዋል። እነዚህ ነገሮች ካልተደረጉም የመጠባበቂያ የሚሉይም ስርዓትን እንደሚፈርስም አስጠንቅቀዋል። ይህም በእስራኤል መንግስት በኩል የወታደሮችን በሙሉ የሀገሪቱን ዜጎች ለውትድርና አገልግሎት በኩልነት ይዝመቱ የሚለው ሕግ በጣም አከራካሪ ጉዳይ እንደሆነ ነው። የሻይ አውራጃ ይሁዳ ክልል ፖሊስ ዛሬ ከሰዓት በኋላ በብሔራዊ ደህንነት ሚኒስትር ኢታማር ቤንግቢር ላይ ጉዳት ዛቻን ባስመለከተ ምርመራ ጀመረ። ሚኒስትሩን ለማጥቃት ዝቶበታል ተብሎ የጠረጠረ ግለሰብ ፖሊስ በቁጥጥር ስር አውሎ ሄብሮን ፖሊስ ጣቢያ እየመረመረው ነው። ብሪታንያ ጸረ ሰሜናዊነት ክስተት በማዕበል መባባሱ ለእስራኤልና ለዓለም ይሁዳዎችም አሳሳቢ ክስተት ሆኗል። በብሪታንያ በሺዎቹ የሚቆጠሩ ይሁዳዎች እና ይሁዳዎች ያልሆኑ ዛሬ በለንደን ከተማ በሚገኙ የጠቅላይ ሚኒስትሩ መኖሪያ ቤት ፊት ለፊት ሰላማዊ ሰልፍ ወጥተዋል። ሰልፈኞቹ የደህንነት እጦትን ስሜትን በመቃወም የብሪታንያና የእስራኤል ባንዲራዎች እያውለብልበዋል። በአውሮፓ የዜና ወኪሎችን የዜና ዘጋቢያችን ዶብ ጊልሃርም የብሪታንያ ዋና ራብ የሃይማኖት መሪ ኤፍራይም ባደረጉት ንግግር ይህንን የይሁዳን ጥላቻ ለመቋቋምና ለዛሬ የወጡት የተቃውሞ ሰላማዊ ሰልፍ የወጡት ይሁዲዎች ብቻ ሳይሆኑ ይሁዳን ያልሆኑም ጭምር በመሆኑ ያስደስታል ብለዋል። ኢራን ጦርነቱን ለማቆም ከአሜሪካ ያቀረበላትን የሰላም ሐሳብ በተመለከተ ምላሿን ለአሸማጋይ ፓኪስታን አስተላለፈችም። ሁለቱን ወገኖች በማስታረቅ ላይ ያለችው ፓኪስታን የኢራን ምላሽ ከተቀበለች በኋላ ለአሜሪካ አስተዳደር አስተላልፋለችም። በኢራን የዜና አገልግሎት አስማም እንደዘገበው ከሆነ ኢራን ምላሽ ለአሜሪካ ቀረበችው ሐሳብ ትኩረቱ ጦርነቱን ማቆምና በባህር ላይ ደህንነት ማረጋገጥ ላይ ነው። እንደዘገበው ከሆነ ዋናው ዓላማው በሆርሙዝ የባህር ወሽመጥና በፋርስ ባህረ ሰላጤ ጦርነቱን ማቆምና የባህር ላይ ደህንነት ማስጠበቅ ነው። የኢራን ፕሬዝዳንት መስዋድ ፓዝካሽያን በኤክስ ማህበራዊ ገጽ ባሳፈሩ ጽሑፍ እንዲህ ብሏል። ለጠላት አንበረከክም። ስለ ውይይት ወይም ድርድር የሚነሳ ወሬ ካለ ደግሞ እጅ አንሰጥም። የአሜሪካ የኢራን ህዝብ ደህንነቱን የመከላከያ መሳሪያ ያስፈልገዋል ሲል ተናግሯል። ፕሬዚዳንት ትራምፕ ባለፈው ሳምንት በተቀረጸ የቴሌቪዥን ቃለ ምልልስ ላይ አሜሪካ የኢራን የበለጸገ ዩራኒየም ክምችቱን እንደምንይዝ እንይዘዋለን ሲሉ ተናግረዋል። የበለጸገ የኒውክለር ዩራኒየም በተወሰነ ደረጃ እንወስዳለን፣ በሱ ላይ ቁጥጥር አለን፣ ስፔስ ፎርስ የሚባል ነገር አቋቁመናል፣ እናም እሱ አካባቢውን እየተመለከቱ ነው። አንድ ሰው ከገባ ሲወጣም አድራሻውን የት እንደሚገባ መረጃ እያሰባሰበ ይጠቁማል። የአሜሪካ መከላከያ ሰራዊትም እየተከታተለም ይደመሳቸዋል ብለዋል። የኳታር ጠቅላይ ሚኒስትር አልታኒ ከዩዲ የውጭ ጉዳይ ሚኒስትር አርኪቺ ጋር ባደረጉት ውይይት የኳታር ጠቅላይ ሚኒስትር አልታኒ እንደተናገሩትም ከኢራኑ መሪ ጋር ባደረጉት ውይይት የሆርሙዝ የመርከቦች መተላለፊያም የሆርሙዝ ወሽመጥ እንደ ግፊት መሳሪያ መጠቀም በባህረ ሰላጤ ያለውን ቀውስ የበለጠ ያባብሰዋል ሲሉ ኢራንን አስጠንቅቀዋል። በኢላት ከተማ የሚገኝ የወረዳ ፍርድ ቤት በኖዌ ሐሪፍ ቅቡጽ በላግቦሚር ክብረ በዓል ዋዜማ ውሻን ወደ እሳት ውስጥ በመወርወር የተጠረጠሩ የሁለት ግለሰቦች እስራት እስከ ማክሰኞ ፍርድ ቤት አራዘመም። ዘጋቢያችን አሳፍ እንደዘገበው ከሆነ ሁለቱ ተጠርጣሪዎቹ በሰላሳዎቹ ዕድሜ ክልል ውስጥ የሚገኙ የምስራቅ ኢየሩሳሌም ነዋሪዎች ሲሆኑ በአካባቢው በሚገኝ አንድ የቅንጦት ሆቴል ውስጥ የሚሰሩ ናቸው። ግለሰቦች ለፍርድ ቤት ሲቀርቡ ይህ ለሁለተኛ ጊዜ ነው። ፖሊስ በእንስሳት ላይ የሚፈጸመውን ግፍ በጥብቅ እንደሚቃወምና በድርጊቱ ተሳታፊ የሆኑትን ለፍርድ ለማቅረብ እንደሚሰራም ገልጿል። የአየር ጸባይ ትንበያ ነገ ከእንደ ዛሬው ተመሳሳይ ይሆናል። ከነገ ወዲያ ማክሰኞ የሙቀቱ መጠን እንዳልተጠበቀው ከፍተኛ ሙቀት ይሆናል ተብሎ ይጠበቃል። ወደ ሮብ አካባቢ ደግሞ በመጠኑ ሙቀቱ መጠን ይቀንሳል ቢባልም በሐሙስ ደግሞ ከሰነበተው በጣም ሞቃታማ ይሆናል ይላሉ የአየር ጸባይ ተመራማሪዎቹ። ሰጠኝ የሳቱ ዜና እስከዚሁ ነው።
0: ሻያው እናመሰግናለን።

0: ሲቀጥል ወደ ወቅቱ ዘገባ ሰጠኝ ዘመነ ስናልፍ የኢራንና አሜሪካ ፍጥጫን በተመለከተ የተኩስ አቁም ስምምነታቸው በተመለከተ ባለፉት ቅርብ ቀናት የአሜሪካ የዚሁ በድርድሩ ላይ የሚያቀራርብ ሀሳቦችን አቅርባ ነበረና ለዛ ደግሞ ኢራን ምላሽ ዛሬ ሰጠች። በአሸማጋይ በፓኪስታን አማካኝነት ኢራን ምን ምላሽ ሰጠች ይሆን?
1: ኢራን እንግዲህ የኢራን ምላሽ እስካሁን የተገለጸ ነገር የለም፣ ግን ኢራን ለፓኪስታን ምላሹን አስተላልፋለች። አሁን ሂደቱ እያለ ኢራን ፓኪስታን አሜሪካ፣ አሜሪካ ፓኪስታን ኢራን፣ አሜሪካ ለፓኪስታን ትናገራለች፣ ኢራን ደግሞ እንደዛ ፓኪስታን ናታው መሃል ላይ ሆናና መልሷን እንደሰጠች ነው። ትልቁ ትኩረት የተሰጠው በአሜሪካ በኩል የዚህ የኒውክሌር ጉዳይ ነው። አሁን የባለስቲክ ሚሳኤል፣ ሌሎች አስተዳደር ለውጥ ምናምን የሚባሉት ነገሮች እየተረሱ የመጡ ይመስላል። የኒውክሌር ጉዳይ ግን ትልቅ ቦታ እንደተሰጠው እና እንዲያውም ፕሬዚዳንት ትራምፕ እኛ እናውቃለን ይሄ ተብላለው ወይም ደግሞ ዝግጁ የሆነው የኡራኒየም ማዕድን የት ቦታ እንዳለ ወደዛ የሚቀርብ አካልን እንጎዳዋለን ያሉበትን ሁኔታ ሰምተናል። እንግዲህ ምናልባት ሊያግባባቸው ይችላል የሚለው ሁኔታ በቀጣይ ቀናት የሚታይ ነው። ግን ኢራን ምላሿን ሰጣለች ተብሏል። እንግዲህ ፓኪስታን ደግሞ ያንን ሁኔታውን መርምራ ለአሜሪካ ታስረክባለች። አሜሪካ እንግዲህ የምትወስነው ይሆናል። ወይ ጦርነቱ ሊጀመር ነው ወይ ስምምነት ሊደርሱ ይችላሉ ወይ የሚለውን የሚወስን ጉዳይ ነው የሚሆኑ የሚታየው። እና የአሜሪካና ኢራን ጉዳይ አለየለትም። አሁንም ዛሬ ራሱ ኢራን በመካከለኛው ምስራቅ ጥቃቷን እንደቀጠለች ነው። በተባበረችው አረብ ኤሚሬትስ ላይ ድሮን እንደተኮሰች ተነግሯል። እና ይህ ጉዳይ ካልቆመ ጦርነቱ ሊመለስ የሚችልበት ሁኔታ አለ። ግን ምናልባት ካለው የኢኮኖሚ ሁኔታ አሁን ማነቆ ውስጥ አስገብታታለች ኢራንን አሜሪካ። እንደ ውስጥ ስለምትዳከም ኢኮኖሚው ብዙ ጫና ስለሚያደርግባት ልትስማማ ትችላለች ብዬ ነው ማስብ። አንድ ግልጽ የሚሆን ነገር አሜሪካ በፍጹም ለኢራን የኒውክሌር ጦር መሳሪያ ባለቤት እንድትሆን እድሉን የምትሰጣት መስሎ አይታይም። ሻያው የምትጨምሩ ካለ
0: በዚህ ላይ በእርግጥ ጠቅሰዋል። በእርግጥ ይዘቱ ምን እንደሆነ በዋናነት አሸማጋይ ሆና የምትገኘው ፓኪስታን እንደሆነች ነው። የጨዋታ ሂደት ሁኔታ ነው የሚሆነው በሁለቱ በአሜሪካና በኢራን መካከል የሚቀርቡ የሰላም የሚያቀራርብ ሀሳቦችን ትራምፕ ካቀረቡ ቀናት አልፈዋል እና በዛሬው ዕለት ኢራን ምላሿን ሰጣለች ለፓኪስታን። ፓኪስታን ደግሞ ለትራምፕ ምላሹን ሰጣለች። አሁን የኢራን ዜና እንደዘገበው አስናይሰኝ ዜና አገልግሎት እንደዘገበው ከሆነ ኢራን ምላሿ ለአሜሪካ ያቀረበችው ሀሳብ ትኩረቱ ጦርነትን ማቆምና በባህር ላይ ደህንነትን ማረጋጋት፣ ይህም የነዳጅ ዘይትን ዋጋ በጣም ችግር የሆነው የሆርሙዝ ግዙፍ የሆኑ መርከቦች መተላለፊያ እሱን ማረጋጋት፣ በዚህ ላይ ሰላም እናገኝለት የሚል ሀሳብ ያቀርባል።
1: የአሜሪካን ጥያቄ ምላሹን ትቀበላለች? አሁን ትልቁ ነገር እኮ አሜሪካ እኮ ለማረጋጋት ችግር የለባትም፣ ግን ኢራን አዎንታዊ ምላሽ ትሰጣለች ወይ ነው።
0: አሁን እንግዲህ ምላሽ ትራምፕ የእሳቸውን እንግዲህ ከኢራን ምላሿን ተቀብለዋል። እንግዲህ የሚቀበሉት ለመሆኑ ለጊዜው አልታወቀም፣ ግን አልቀበልም ብለው ካሉ ጦርነቱ እንደገና ይቀሰቀሳል። እንግዲህ እናየዋለን በቀጣይነት።
1: ሌላው ሻያው በዚህ በእስራኤል መከላከያ ሰራዊት እንደውም ከ10,000 በላይ ተዋጊ ወታደሮች እንደሚያስፈልጉ ይነገራል። አሁንም የጦር ኃይሎች ኢታማጆር ሹም ኢያል ዛሚር በአስቸኳይ መከላከያ ሰራዊቱ ተጨማሪ ተዋጊ ወታደሮችን ይፈልጋል ያሉበት ሁኔታ አለ፣ በዜናም ተመልክተዋልና። በተለይ ደግሞ በዚህ በተጠባባቂ ቁጥር የሚያገለግሉ ብዙ ያገለግላሉ፣ ጭራሽ ደግሞ የማይዘምቱ አካላት አለና ይሄ አከራካሪ ጉዳይ እንደቀጠለውም እንዴት ተባለ።
0: ለመንግስትም ከተቋቋመበትም ጊዜ አንስቶ ጠቅላይ ሚኒስትር ቢንያሚን ኔታንያሁ የሚመሩት ጥምር መንግስት ሁሌ የሚከራከርበትም ሆቅ ግዩስ ውትድርና አገልግሎት ህግ ማውጣት የሚለው ጥያቄ እስካሁን አልተቋጨም፣ ገና ነው። አሁን በኩልነት ደረጃ ሁሉም በዋዳነት እንግዲህ የሀሪዲም ሃይማኖት አጥባቂ ይሁዳውያን ወጣቶችም አንዘምትም በማለታቸው በጣም የፖለቲካ ንትርክ ነው ያዘ ረሰ ጉዳይ ነውና አሁን ባለንበት እንግዲህ ጦርነት ከጥቅምት 7 ኦክቶበር 7 2023 ዓመተ ምህረት ጀምሮ ከሁለት አመት በላይ ሁለት አመት ተኩል ጦርነት ነው የቆየነውና በዚህ ላይ ቀላል አይደለም። ብዙ የህይወት መስዋዕትነትም ከፍለናል። አሁን ይህን በቀጣይነት ደግሞ በቂ ኃይል በቂ ወታደራዊ ኃይል አስፈላጊ ስለሆነ ወደ 10,000 ቢያንስ እንዲያው ባስቸኳይ ወደ 10,000 ወታደሮችን ምልምል ወታደሮችን ይፈልጋል ብለዋል። ይህንን በተመለከተ የክነሴት የደህንነትና የውጭ ኮሚቴ ምስጢራዊ የሆነ ዛሬ በተደረገ ስብሰባ ላይ ተማጆርሹም በቦታ ተገኝተው ይህን ጥሪ ይህን ንግግር ያደረጉት ተብሏል።
1: አስፈላጊ ነው።
0: በጣም አስፈላጊ ሁኔታ ስለሆነ እኩልነት ባለው ሁኔታ
1: አስገዳጅ መሆን አለበት። አንዱን አካል አንተን አስገድደው እኔን የማያስገድዱበት ሁኔታ መፈጠር የለበትም። ሁሉም የህብረተሰብ ክፍል ማገልገል አለበት። የአብዛኛው ወጣት በ18 ዓመቱ ውትድርና ይሄዳል። ሌላው ደግሞ 18 ዓመት ጀምሮ ይማራል። በሶስት በአራት በአምስት ዓመት ዲግሪውን ይዘውጣል። ያኛው ደግሞ ለሀገሪቱ ይለፋል። እና በእውነት እዚህ ላይ እንደው ማንም ይሆን ማን የቀኝ የግራ ማዕከላዊ የሚባል መንግስት እኩል ለወጣቱ አገልግሎት የሚሰጥ አካል መፍጠር ያለበት መስሎ ነው የሚታይ።
0: ሸክቡን በእኩልነት የሚለው ቃል እኮ ሁሉም ወላጅ፣ ሁሉም ለሀገር ዳር ድንበር፣ ሁሉ ወጣት እድሜው 18 ዓመት ሲሆን መደበኛ የውትድርና አገልግሎት ይዘምታል እና ሁሎችም እስካሁን አንዘምትም እያሉ እምቢ የሚለው የህብረተሰብ ክፍል እሱም ማካተት አለበት። አሁን እኮ እነዚህ የሃይማኖት አጥባቂ ሀሬዲም ህብረተሰብ ይሁዳያን ብቻ ሳይሆን ሌሎችም ደግሞ የእስራኤል ዜጎች አሉ አይደለም? አረብ እስራኤላውያን እንግዲህ አዎ፣ እነሱ ደግሞ በዚህ ዙሪያ ለሀገር ዳር ድንበር ለውትድርና አገልግሎት ምንም ተዋጊም ወታደር ባይሆንም ያው ገንቢ የሆነ በውትድርና ሆኖ ደግሞ አገልግሎት ማበረከት ይኖርበታል። እንግዲህ ህግ መውጣት አለበት።
1: በጣም የሁላችን ሀሳብ ነው። ሻየው እናመሰግናለን። የተለያዩ ቃለ ምልልሶች አሉን፣ ወደ እሱ እናልፋለን።
0: የተከበራቸው አድማጮቻችን ከዚህ ቀጥለን ከያብኔ ከተማ ማዘጋጃ ቤት የሞቄድ ክሊታ ዋና ኃላፊ እንግዳው ያዕቆብ ጋር በነገው ሰኞም በከተማዋ የመታሰቢያ ስነ ስርዓት ይሆናል። ይህም ሁላችን እንደምናስታውሰው ከዛሬ 40 ዓመት በፊት በሱዳን ምድረ በዳ እንደ ቅጠል ረግፎ የቀሩ በእስራኤል ወገኖቻችን የመታሰቢያ ስነ ስርዓት በያብኔ ከተማ ይፈጸማል ነገ ሁለት ተብሏል። እና ከዋናው ወደ ፊታችን ሐሙስ በእርግጥ በሀገር አቀፍ ደረጃ መንግስታዊ የሙታን መታሰቢያ ስነስርዓት እና በኢየሩሳሌም የተዋሃደችበት ቀን ነው ክብረ በዓሉ መታሰቢያው ስነስርዓት የሚሆነው። እና ከዛ በፊት ደግሞ በሀገራችን የሚገኙ ከተሞች አስቀድመው የመታሰቢያ ስነስርዓት ያደርጋሉ። እና አቶ እንግዳው ያዕቆብ ጤና ይስጥልኝ፣ እንደምን አለ?
2: ጤና ይስጥልኝ አቶ ይሻየው፣ እንዲሁም አድማጮቻችን
0: ደህና ነን። እስኪ እንዲያው አጠር መጠን ባለው ሁኔታ በእርግጥ በነገ ሰኞ በያብዴ ከተማ የሙታን የመታሰቢያ ስነ ስርዓት ዝግጅት አለ የሚል ሰማንና እንዴት ነው?
2: በመጀመሪያ ደረጃ አቶ ይሻየው ይህን እድል ስለሰጣችሁኝ እጅግ አመሰግናለሁ። ያው እናንተ ትብብር ለእኛ በጣም ትልቅ ነውና አሁን አንተ እንዳልከው በነገ ዕለት ስነ ስርዓት ያው የሙታን መታሰቢያ ስነ ስርዓት እናካሄዳለን። በየአመቱ እንደምናካሄደው ያው ነገ ከምሽቱ 6:30 ፕሮግራማችን ይጀምራል። እንግዲህ መጀመሪያ ከ6:30 በማህበራዊ መስሪያ ቤት አጠገብ በስማቸው የተሰየመ ኪካ ወይም ሰርክል አለና ከዛ ከካህናቶች እንዲሁም እንግዶችም ይመጣሉ። ከእነሱ ጋር በመሆን ጉንጉን የአበባ ጉንጉን ታስቀመጥነ በኋላ ከዛ በኋላ ወደ ቤት ሰለሞን አናርኪስት ሻሎሽ አዛ መደበኛ ፕሮግራማችን እንጀምራለን። እንግዲህ ከዛ ቤት ሰለሞን ሁላችን በመገኘት በ7:00 ያው ወገኖቻችን ይመጥናል ያከብራል ብለን ያሰብነውን ፕሮግራማችን እንጀምራለን እናካሄዳለን። ብዙ ጥሩ ብለን ያሰብናቸው ፕሮግራም አለን እና በዚህ ህዝቡ የአብኔ ሶክ በመገኘት በሰዓቱ በመገኘት እንዲሳተፍ ጥሪያችን እናቀርባለን።
0: አሃ ነብሳቸውን ይማርና አሁን የምታሰቢያ ሐውልት ላይ የሙታን ስም ዝርዝር ተጽፎባቸዋል እስኪ እዚህ ላይ ንገረን።
2: የሙታን ስም ዝርዝር ታውን አልተጻፈም ግን ያውን በእንግዲህ ወደ 3 4 አመት ይሆናል ይሄ ቦታ ከተመደበ ያው ከዛ ግን ያው የጽሑፍ አለበት የሶርስ ስም ሳይሆን የሶርስ ስም ገና ለወደፊቱ በእግዚአብሔር ዳታ ይሆናል ብያስባለሁ ግን በእነሱ ስም ተብሎ የተሰራ ኪካር አለ እንግዲህ እዛ ነው የምንጀምረው ከዛ ካህናቶች ይመጣሉ እንደዚሁ ከተማው ከንቲባ ይገኛሉ ሌሎችም ነው ምዶች አሉ ከዛ ያበባ ጉንጉን በማስቀመጥ ከዛ በኋላ ወደ መደበኛ ፕሮግራማችን እነድና ፕሮግራም የምሸቱን ፕሮግራም እንጀምራለን ማለት ነው።
0: በእናነት አዘንተኛ ቤተሰቦችስ አዎ በኢትዮጵያ በእስራኤልያን ያላነሱ እንደ ያብኔ ከተማ ይኖራሉ ብዙ አዘንተኛ ቤተሰቦች በእናነት በጣም ህመም ነው ቀላል ነገር አይደለም እስካሁን የማይዘነጋ ነው የማይረሳ ነገር ነውና በርግጥ በዛም ስለመጣው የስቃይና መከራ ያለበትን ሁኔታ ስለሆነ ነው ብዙዎቹ ነው ሞተው የቀሩብንና ወደ ቅድስት ኢየሩሳሌም የሀገር ፍቅር የቅድስት ሀገር ፍቅር ላይ ያሉ በጎዳና ሞተው ቀሩ በዋናነት በሱዳን ምድር አሁን እነሱም ያምኔ ከተማ አዘንተኛ ቤተሰቦች እንዴት ደህንነታቸው እንዴት ናቸው በዚህ በነገ ምሽት ላይ በተቀዳሚነት የሚገኙበት ቦታ ዝግጅት ነው አይደል
2: እነሱማ በደንብ ነው በዋነኝነት እነሱ ይመጣሉ ለእነሱም የአበባ ጉንጉን አዘጋጅቶላቸዋል ያው በሙታን ቤተሰቦች ስሙ ነው አንድ ሁለት ሰው መርጠን እነሱ ያው የጉንጉን አበባውን ያስቀምጣሉ ከዛም ለእነሱ ያው ወጥተው እንዲናገሩ ያላቸውን እንዲያሳትፉ ቅድሚያ በመጀመሪያ ጊዜ በመጀመሪያ ደረጃ ቅድሚያ የምንሰጠው ያው እነሱ ነው እና ጀም በክብርን በካህናቶች ብና በተለይ በካህናቶች ብንጀምርም ያው ለእነሱ ቅድሚያ እንሰጣለን ህብረተሰቡም ይበልጡ እነሱን ብሎ ጎረቤት ስለሆኑ እነሱ እነዚህን ወገኖቻቸውን ልጆቻቸውን ወላጆቻቸውን አተው ቀብረው የመጡ ወገኖቻችን እነሱ ወንድሞቻችን እዚህ የሚኖሩት በያምነ ከተማ የሚኖሩት ለእነሱ ቅድሚያ እንሰጣለን ይገኛሉ በየአመቱም ይገኛሉ።
0: አሁን በነገ ሰምሽ ማብሻውን ምነገስ ሰኞ በስድስት ሰዓት ስድስት ሰዓት ተኩል አካባቢ ጀምሮ ስለ ስርዓቱ እንደሚጀምር የመታሰቢያው ብለናል። እንግዲህ በቀጣይነት የበርግጥ ዋናው መንግስታዊ ብሔራዊ የመታሰቢያ ስነ ስርዓት የሚሆነው የፊታችን ሐሙስ ኢየሩሳሌም ሄርጼል ተራራ ላይ ነው የሚሆነው። ለዛስ ቅድመ ዝግጅት አላችሁ ወይ?
2: ያው ኢየሩሳሌም ለሚሄዱ አንድ አውቶቡስ ሐሙስ አንድ አውቶቡስ አዘጋጅተናል። ያው ሰኞ ነገ ሲመጡም በደንብ እናስታውቃለን። እስከዛ መቼም ጊዜ አለን ብለን ነው እንጂ መሄድ የሚፈልግ በየአመቱ እንደሚዘጋጀው አንድ አውቶቡስ ተዘጋጅቷል። መሄድ የሚፈልግ ኢየሩሳሌም ያው መሄድ ይችላል። ቢመዘገቡ መልካም ነው ግን ብዙም እስከዛሬ ከአንድ አውቶቡስ የበለጠም ስላልሄደ ባይመዘገቡም ያው አንድ አውቶቡስ አዘጋጅተን ለማንኛውም አንድ አውቶቡስ ተዘጋጅተናል። እንዘጋጃለን ሰዓቱ ይነገራቸዋል። በሰላም ደርሰን እንመጣለን በእግዚአብሔር እርዳታ።
0: እንግዲህ ለማጠቃለያ ለዚህ ለመታሰቢያ ስነ ስርዓት በያብኔ ከተማ ነገ ምሽት ለሚመጡ ያለህ ተጨማሪ አስተያየት ማጠቃለያ?
2: እንግዲህ ለማጠቃለያ የተከበራችሁ ወገኖች ያብኔ ነዋሪዎች በዋትስአፕም በሌላም መንገድም ለዚያው እንዲነገር አድርጊያለሁ። አሁን ይህም ተጨማሪ ነው እንግዲህ ታሪኩንም እናስተላልፈው ለትውልድ ለሚመጣው ትውልድ ለልጆቻችን እኛንንና ይህን ታሪክ እኛ ራሳችን ቀርበን ማስታወስ እነዚህን የሙታን ወገኖቻችን ማስታወስ ብቻ ሳይሆን ታሪክም ጭምርት የሁላችን ታሪክ ስለሆነ ይህን ተሳትፈን በዚህ ቀን ፈረንጆች ሲመጡ እኛም አብረን እነሱ ጋር በመገኘት እነዚህ ወገኖቻችን እንድናስታውሳቸው አንድ ላይ ሆነን እናስታውሳቸው እና ብዙ ስራ ያስፈልጋል ብዙ ስራ ጠይቆናል ብዙ ነው እንግዲህ ከወረረ በላይ ነው እንግዲህ በዚህ ዙሪያ መነሳራ ብዙ ጥሩ ጥሩ ገለጻዎች አሉ እንደዚሁም ኤግዚቢሽንም ታሩኻ አዘጋጅተናል ይሁላ ብዙ ውጣ ውረድ የሚጠይቅ ጉዳይ ስለሆነ ህዝቡን መጥቶ እንዲታደምና በአንድ ላይ እነዚህ ሙታን ወገኖቻችን አክብሮ በአንድ ላይ ሆኖ እንድናስታውሳቸው በትልቅ አክብሮት
0: በቅርብ ያሉት በያብኔ በቅርብ ርቀት የሚገኙም መሳተፍ ይችላሉ በዚህ መታሰቢያ ስነ ስርዓት
2: ሁሉም በዚህ መታሰቢያ ስነ ስርዓት ሁሉም ያምኔዎችም ያምኔም መተው መሳተፍ ይችላሉ እንግዲህ እስተዛሬ እግዚአብሔር ተመሰገነውን ህዝቡ ጥሪያችን በማክበር የመጣ ይሳተፋል ያስታውሳቸዋል በሁሉ ነገር ተሳታፊ ነው ልክ እንደተለመደው ዛሬም በዚህ አመት በነገ ሁለትም መጥተው እንደሚሳተፉ ትልቅ ተስፋ አለኝ
0: ስልክ ቢጠይቁስ እንደዚህ ለመሳተፍ በዚህ በቃብር በዚህ መልክቱ እንደሚደርስ ነው የምታስበው ወይስ የሚያስተባብር የስልክ ቁጥር ነገር ማስቀረት ፈልጋለ
2: ስልክ የሚፈልግ በግሌ መደወል ይቻላል 050-795-1771 እኔ ስልክ የሌለው የአምኔ ሳይሆን ብዬ አስባለሁ መደውለው መጠየቅ ለማንኛውም ለአሙስም ሆነ ለነገው መጠየቅ ትችላላችሁ ብዙ እየታውን ቀደ እነ ምንድነው የምንተባብለው ሰዎችም ደውለውልኛል በዚህ አጋጣሚ ይህን እድል ልጠቀምና እጅግ አመሰግናቸዋለሁ ለትብብራችሁ ለሀሳባችሁ ደስ የሚል ህዝብ ነው እኔም በኩራት በደስታ እያገለገልኩት ነው
0: እሺ እናመሰግናለን አቶ እንግዳው ያዕቆብ
2: እናንተም አመሰግናችኋለሁ ለተብብራችሁ እግዚአብሔር ያክብርልኝ ሰላም ሁኑልኝ
0: ደህናውን
1: ጤና ይስጥልን ክብራትና ክብራን አድማጮቻችን እንዲሁም በፌስቡክ እና ዩቲዩብ የምትከታተሉን በሙሉ እንደናላችሁ እንግዲህ ዛሬ ባለፈው የእስራኤል ነጻነት ቀን ሊከበር ምሽት ላይ በጭወጊያ ህይወቱ ካለፈው ወጣት ይመኑ ወይም ቢንያሚን ዘለቀ ቤተሰቦች ጋር መጥተን እነሱን ያለው ሁኔታ እንዲያብራሩልን እዚህ እንገኛለን ቤታቸው ፔታቲክባ ድረስ እንደምን አላችሁ አቶ መለጠ ዘለቀና ወይዘሮ የሻባባ ዘለቀ
3: እግዚአብሔር ይመስገን
1: እንግዲህ ይመኑ ህይወቱ ካለፈው ሁለት ሳምንታት አልፈዋል በጣም ከባድ ነው መላ የሀገሪቱ ህዝብ ነው ሀዘኑን የተካፈለውና ቤት ነው እየበረታችሁ ነው ወይ
3: አዎ እኛ እግዚአብሔር ይመስገን ለሟች ይብላኝ እንጂ ሰው እርጥብ ነው በነደደው በተቃጠለው ልክ አይነድም እኛ ምን እንሆናለን እየበላን እየጠጣን እንዲሁም ወገናችን ታጠገባችን ተጎናችን ሆኖ በማረጋጋት ያለኝ እግዚአብሔር ይመስገን ነገር ግን የይመኑ ሞት ራሱ አይደለም የሞተው መላ ቤተሰቡንና እንዲሁም የእስራኤልን ህዝብ ነጭ ጥቁር ቀይ ሳይል ሁሉን ያሳዘነን ድርጊት ነው የተፈጠመው በእውነቱ ነገር በአገር ሰላም አገሪቱ ሰላም በሆነችበት ሰዓት በውስጥ ከኛው አጠገብኛው ጎረቤት ይህ ነገር ይፈጠማን ብዬ አልነበረም ይሁዲን ይሁዲ ይገሏን ብዬ አስቤ ማላውቅም ነገር ግን ይህ ተከሰተ ይህ ከምን አንጣርና ከምን አቅም ማነስ እንደሆነ የሚፈጠረው አላውቅም እኔ ድኑን ለባለስልጣኖች ብሰጥና እነሱ ተመራምረው ችግሩ ከምን ላይ ነው ስርዓተ አረበኝነት የነገሰው ከምን አንጣር ነው የሚለውን እነሱ ቢያጣሩና ቢከታተሉ ይሻላል እና ይሄ ነው ያለ ይመኑ
1: አዎ ከባድ ነው ወይዘሮ ሻባባ ይመኑ ስንተኛ ልጅ ነው እንዴት ነው እንዴት ይገልጹታል
4: አንተ ታው ሊቆይ ይሻላል ይመኑ ልጅ አራተኛ ልጅ ነው እዚህ ሀገር እንመጣ ያው አራት ልጅ ዘን እየመጣነ እሱ ይመኑ ያመት ተስምንት ወር ሆኖ ነው እዚህ ሀገር የደረሰነ ያው በሚገባ በማወልም በጋን ተምሮ ተዛም ለቤተሰብ ደርሶ ትምህርቱን በሰነ ስርዓት ያጠናቀቀ ልጅ ነው ትምህርቱ ጎን በጎን ሰርቶ ራሱን የቻለ ልጅ ነው በ14 አመቱ ነው ልጅ ስራ የጀመረ ትምህርቱን ጎን በጎን እየሰራ እየተማረ ራሱን የቻለ ልጅ ነው ተኛ አንድም ቀን ወይም ለጫማ ወይም ለልብስ ብሎ አስቸግሮና ያውቅም በ15 ዓመቱ በ16 ዓመቱ የኦፍንዋ ረሻዩን አውጥቶ መግዛት አትችልም ቢሉት እንኳ በትልቅ ወንድሙ ስም ኦፍንዋ ገዝቶ ራሱን የቻለ ልጅ እዛም ሁለተኛ የወጥቶ ረሻዩን አውጥቷል። ይህም ሁላት ያረግኛ አንድ ሸቄል አረዳ ነው ለራሱ ራሱ የሚስተዳደር ልጅ ነው የነበረ። እዚህ ጎን በጎን ወንድሞቹን ትንሾቹን በማገዝ ትምህርት ቤትን የባገባ እሱ ያወጣ እሱ ቢያገባቸው እኛ እያወጣነ የሚያግዘነ ልጅ ነው የነበረ።
5: ከባድ ነው። በተለይ ደግሞ በቪዲዮ የተቀረጸውን ተጠርጣሪዎች ብዙ ድርጊት ሲያደርጉ ያየንበትን ሁኔታ ሁሉም ያሳዘነው ነው እና እንደው የዛን ቀን ምሽት አቶ በለጠ ስራ እንደሚሄድ ይመኑ ያውቁ ነበር?
3: ያው የዛለትስ ያው በያመት ባል ምሽት ስለነበረ በዛለት ተጓደኞቹ ጋር አሉት ጓደኞች ከነሱ ጋር ወጡ አምሽቶ ከዚያ ከመለሰን ደግሞ ባሉን በትልቁ ለማክበር ወደ ያብኒ ወደ ሚቶቹ ቦታ ሄደን ለማክበር ተዘጋጅተን ሁሉን ነገር አዘጋጅተን ልነድ ነበረ። እኔ ግን በዛን ሰዓት ተሰራ መኖሩን አላወቅኩም። ያው አመት ባል ነው ጓደኞቹ ጋር ነው ዝናና ብዬ ነው የነበረ። ይገርማም ከዚህ ላይ ግን አንድ ትንሹ ልጅ መጨረሻው ልደት ነበረው የውማጥማው ትለት ነበር የሚከበር ከዚህ አክብሩልኝ ቢል እኛ የምናከብርልህ በያብኔ ነው ከሚቶች ጋር ነው በዚያውም ያጎቴ ልጅ አንዱ የሚከበርለት ነው እና አብረን ነው የምናከብርልህ ብለህ ነው በዚያ ደለል ነው። ነገር ግን የተደረገው ድርጊት እንደዚህ አይደለም፣ እኛ እንዳሰብነው አይደለም። ከሌሊቱ 3:30 ሲል ደሌቱ ተቆፈቆፈ፣ መዝጊያው ተቆፈቆፈ። አንዷ ልጅ ተነስታ ከፈተች። እኛ እንደተኛነን ነበር። አረ ፖሊስ ነው አለች። አይ እኔ ፖሊስ ጀርባዬን ባጠና እኔ ምን አለብኝ ፖሊስ ቢመጣ ባለ ሰዓቱ ብዬ ተነሳው ቀረው። አይ መኖ ሰው ጋር ተጋይቶ አሁን ሐኪም ቤት ነው አሉኝ። እኔ የቀልድ ወይም የጠርሙስ መወራወር ወይም የቦክስ ነው መስሎኝ የነበረ በእውነቱ ነገር እንዲህ ያለ ቁርጥ ነገር ይደርሳል ብዬ አልነበረም። እዚያም በኋላ አድነ ሙኒት ተጣድፈን አዘምነን ደረስነ። ያ ሁኔታውን ቀደም ምኖረው በረሃ ልምድ ስላለኝ የሞተ ሰው እና ያልሞተ ሰው መለየት ችሎታ ስላለኝ እናቲቱ እንዳላስደነግጥ ብዬ ነው እንጂ ያው እንደሞተ እንትን አልኩኝ። ነገር ግን ከሐኪሞች ፍቃድ ሳናገኝ ልጃችን ሙቷን ብሎ ማወጁ በአገሪቱ ሕግ የተከለከለ ነው ሐኪም ሳያረጋግጥ። ያን ብዬ ሁሉንም የምቃርጌ ችዬ ለሶስት ቀን ያህል ተቆየን። በኋላ ሐሙስ ምሽት እንትን አለ። ከዚያም በፊት ግን ሐኪሞች የሚያሳዩን እንትን የማዘንና የማስተዛዘን የማጥናናት ነገር ነው ሲያሳዩን የነበረ እና
5: አሁን እንደሚሉን የዛን ቀን የእስራኤል ነፃነት ቀን ምሽት እንደተወጋ ነው በጩቤ ህይወቱ አልፎ ያለው።
3: እንግዲህ እነሱ በሆነ ነገር ተባትበው ዘውታል። ያው ወደረቱ ላይ የግፊት ነገር አይቻለሁ። ሌላው ሰውነቱ ግን ያው በጭኖ ነው የሆነ። ልጅን በዚህ መልኩ ማየት እንደው ራሴን ቀየረኝ በማለት ሁላ ደርሻለሁ። ለእግዚአብሔር ሁላ ራሴን ቀየረኝ። 60 ዓመቴ ነው እንግዲህ ምን ላደርግ ነው ቀይሬ በማለት ሁላ ለእግዚአብሔር ተማጥኛለሁ። ነገር ግን አልሆነም። አንድ ነገር ከሰው ግጭት የሌለው ከሰው እርቅ የሌለው ሁልጊዜ መስማማ ሁልጊዜ መሳሳቅ በሄደበት የበላይ አዛዥ እንጂ አስተባባሪ እንጂ ዝቅ ብሎ የማይተባበር ልጅ ሁልጊዜ ሁሉ የሚወደው የሚናፍቀው ልጅ ነው የነበር። በዚህ መልኩ ልጃችን በትልቁ ተጎድተናል።
5: በጣም ሁሉን ያሳዘነ ድርጊት ነው። እንደው ከዛ በፊት ከልጆች ጋር ይጣላ ነበር ወይ? ይመኑ እስኪ ወይዘሮ ሻርማ።
4: ይመኑ ተጣልተው ቀም ይባል ተምርት ቤት አንስቶት ያድግ አንድም ቀን ተጣልቶ ቤት ሰፈር ተጠርቼ ማላውቅ ወንሽ ተሰጥቶ ማውቅ። ልጃችን በጥሩ መግባር ያደገ ልጅ ነው። እኔ ብቻ ሳይሆን ያሳደግኩት ወንድሞች አሉኝ። የተመሰገነ ይሁን ምሽባ ትንሽ አይደለንም ወንድሞች አሉኝ። ትንሽ ወንድሞች ቤተሰብ ጋር የመጡ ወታደርም የሆኑ ውትድርናቸውን ጨርሰው በስራ ላይ ያሉትን ሁሉ እያስቸገሩ ቤት ሰፌር ስብሰባት ይሆን እኔ ስለሚከብደኝ ኑ እያልኳቸው ወንድሞቼ ናቸው ያሳደጉልኝ። እነሱ በመተባበር ነው የልጅ ጥሩ ተግባር ይዞ ያደገ በእነሱ ላይ ነውና ልጅ አንድም ቀን ተጠርቼ አንድም ቀን ወንሽ ተቀብሎ ቤት ውሎ አያውቅም። በስነ ስርዓት ነው ያደገ። ትልቆችም ቢሆን በስነ ስርዓት ያደጉ ልጆች ነው ያሉ ወንድሞች ጎን በጎን እህቶቹም ወንድምየውም በተግባር ነው ያደጉ ልጆቻችን። እኛ እዚህ አካባቢ ብዙ ሀበሻ እንደዛ የለነንም። ወጠን ገብተን ልጆቻችን ናቸው ጎረቤቶቻችን። ማንም ጋር እዛ መዛም ሻባት ምን ምነድበት የለን። ወጣነ ገባነ ተቤታችን ነው። ስራው እየመጣው ከቤቴ ነኝ ሻባትም ተቤቴ ነኝ ምሽባት አለዱ። ልጆች ተምንም ቦታ ሄደው ማይውሉ ልጆች ነው ያሳደግኩኝ። አሁን ግን ይሄ ባላሰብኩት ቀን አባቴ ብቻውን ነው ያለ። እናታችን 5 ዓመቷ ነው ተሞተች። በእሷ ሀዘን አመት በዓል በመጣ ቁጥር እያለቀስኩ እያነባው እኔ ተዚህ ሰው የለኝም ብቻዬን ነኝ። ቤተሰብ ነው እጄ ማከብር ቤሳህን ሁሉ እዜ ሻና ሻና። በዛን ቀን እናታችን አጣነ ልክኔ 5 ዓመቷ በዛ አመት በዓል በመጣ ቁጥር ቤሳ በመጣ ቁጥር እያነባሁ እያለቀሱ አሁን ደግሞ ሳላስብ ልጄን እዚህን ቀን መኪና የለንም እሱ አከራይቶ ነው የሚመስለኝ ልጄ በሳ አትናና ማልዳ ዘህኒተድ መኪና ተከራይቶ ቢሆን እንድትወስደኝ ማልድ በሰዓት መጠተኛ ያው አጽማውት ነው ስራው ውዬ በሰዓት ነው መጣ አለ። ማልዳ ተጠባብሶ አድሮ ማልዳ ይመጣ ነው ለየነው ተስፋ አርጌ ነበር። እዛም ቤት ተዳድሬ እሄዳለሁ ብዬ ነው አሰጋጅቼ ነበረ። በሶስት ሰዓት ግን ያሰብነው ቀርቶ ልጃችሁ እንደዚህ ሆኖ አንተ ብሎ ነው የተነገረን። እዛ የህጄ ብደርስ መግባት አይቻልም አንድ ፖሊስና አንዲት ደግሞ አማካሪ ናት ተብላ ደጃፍ ነው የቆዩነ። ያው ብትሩ ከባድ ነው ያው ልጅ ስለሆነ ያው ሞክረን ይለት ብሎ ወደ ፌደርኔቱ አገባ። እዛ 11 ሰዓት ይሁን ሰዓቱን ራሱ አላውቅም። ድንጋጤው ጋር ሰዓቱን ስንት ሰዓት እንደሆነ አላውቅም። 2 ሰዓት እና እንደዛ ነው ኔቱ አብሮ ያገቡት። እዛ ወደ 6 ሰዓት የፈጀ ኔቱ ነው አሉ። ቁርጥ አላስቀምጣቸው ትንል ወጣው 6 ሰዓት የፈጀ ኔቱ ነው ብሎ ነገሩ። እዛ ደግሞ 1 ሰዓት እንደዛ ቆዩና ድግም ይገባ ነው አሉ። እዛኔ አሁን ታላይ መግባት የለበትም ፌደርኔቷ እድሙ አርፈዳችሁበት አሁን ደግሞ ማይነኛል። እዛ ያው ታል ደነገጥሽ አገበሻል ብላ አገባችኝ። አየሁት ማየው ካሽማን ነው ተተውትዋል ይታየለውም። አሁን ልጅ ካራይ ወድቅበታል። ይዩት እስቲ ይታያችሁ፣ እስቲ ይታያችሁ ወንድሞች፣ እስቲ አገር ይታዘብ። አሁን እዚህ ላይ ጋር አይወድቅበታል ደረጃ ላይ አሁን እዚህ ላይ ጋር አይወድቃል። እዚህ ታያችሁ እዚህ ሀገር ይፍረድ። አሁን እዚህ ላይ ጋር አይመኛም ሰው ወይ አራ ልጅ ወዲያ አራ ይማን ወዲያ አልችለውም ልጅ አልችለውም ልጅ ወይ ወይ ወይ ለዛምንት እኮ ነው ልጄ የተለየኝ።
5: ወይዘሮ ሻባ እንግዲህ ጸና ማለት ነው ለሌሎች ልጆች ደግሞ ማሰብ ይገባል።
4: እንዴትኛ የምጠና ነኝ ወንድም አይሆንልኝም። ያቤ መውጫ ነው እሱ አለሱም አልችል ረይ መን ወዲያ ረ ልጄ ወዲያ
5: ከባድ ነው የውላችን ሀዘን ነው ሁሉም ሀገር ሁሉ ነው ያዘነ ፕሬዝዳንቶች ጀምሮ እንደው የነበረው ሁኔታ ሁሉ ነው ያሳዘነ በቪዲዮ ከተለቀቀ በኋላ አቶ በለጠ አሁን በመርመራው ሂደት ምን እየተባለ ነው እንግዲህ በዚህ ሳምንት በተጠርጣሪዎች ላይ ክስ ይመሰረታል እየተባለ ነው እና እስካሁን ለእናንተ እየተነገረ ያለው ምንድን ነው
3: እውነት ነው መጀመሪያ እንትን ተማለት በፊት እኔ ራሴ ልበልና ሁለት ነገር እኔ ከመጣሁ ወደ 20 ዓመት ነው በ2007 ነው የመጣሁ ግን የእስራኤል ህዝብ ኢትዮጵያውያን ማወቅ ያለበት ዛሬ አንድ ነገ አንድ ወደ አንድ ወደ አንድ ሁለት ሲል እስከዛሬ ድረስ ጀሮዬ የሚሰማው ከሌ ሞተ ከሌ ሞተ ከሌን ከሌ ገደለው ከሌን ከሌ ገደለው ነው የሚባል ነበር ስሰማይ ነበር ያንም አዝናለሁ ግማሽ ወደ ዘረኝነት መውሰዱ ጥሩ አይደለም እንጂ መቼም አንዳንዱ ወደ ዘረኝነት ይመስላል ነገር ግን ይህ ማለት የለብንም ይህን ብሎ ከገዛ ደጃፌ ቆፍቁፎ ሀዘን በሰዎች ሳይ የነበረው ከገዛ ደጃፌ ላይ ቆፍቁፎ አንዱን ልጅን ምመካበት ልጅን ምቆራበት ልጅን ቋንቋ ልጅን አስተርጓሚው ልጅን ሚነጠቁኝ እነማን በገዛ ዜጎቹ በገዛ ዘሮቹ ዛሬ ሀገራችን በሰካራ በጦርነት ላይ ያለ መንግስት ዳር ደንበሩን ለመጠበቅ ደፋ ቀና እያለ ስንት ጀግኖች መስዋዕትነት ለመክፈል ቀን ፀሐይ ማታ ጨለማው ውርጩ እየተንከላችሁ በሀገር ሰላም ላይ በእስራኤል ነጣነት ቀን በእስራኤል ነጣነት ቀን ሰላም ነው ብሎ ስራውን ተሚሰራው ናውጣ ስቦታ ዘግተ ስቦታ እንወጋ አለን አሉት። አይ ካራ ምን አግኝታችሁ አለ። ደውለው አስጠርተው ካራ አስመጥተው ጓደኛቸው ወቁት ልጄን ወቁት ገደሉት እሱም ብቻ አይደለም የገደሉ ቤተሰቡን በሙሉ ነው። እና ከዚህ ለጠየቀ ጥያቄ ፖሊሶች በእውነቱ ነገር ድርጊቱ አሟሟቱ ስለሚያናድ በራሳቸው ወኔ ህጉንም ተንተርሰው በራሳቸውም ወኔ ወጠው ገብተው ከእኛ ጋር ኢንፎርሜሽን እየተቀያየሩ እየተከታተሉ ነው የፖሊሶች እየሰሩ ነው ብዬ ነው ማምኔ።
5: ችግሩ ያለ በእስር ቤት ነው በፍርድ ቤት ነው
3: በፍርድ ቤት ነው ፍርድ ቤት ነው። እኔ ፍርድ ቤት በእኔው ላይ ሳይሆን አሁን ቅድም በማየው ሁሉ በፍርድ ቤት ላይ ችግር
5: ኪንግዴ ፍርድ ቤት ገና በሂደት ላይ ያለ ጉዳይ ነው። ተጠርጣሪዎች አሁን ተይዘዋል እንግዲህ ፍርድ ቤት እስኪወስን ድረስ ያው ተጠርጣሪዎች እየተባለ ነው የሚነገርና አሁን የጥፋተኝነት ክስ ይመሰረታል ተብሎ እየተጠበቀ ነው እዚህ ሳምንት እና እንደው እስካሁን እኛ እስካለን መረጃ ወደ 15 የሚሆኑ ተጠርጣሪዎች እንደተያዙ ነው። እናንተስ እንዴት ነው?
3: እኛ ነግረውናል ወደ 19 ተጠርጣሪዎች ተይዘዋል ተብሏል። ከዚያም በላይ ነው የሚሆን ተጠርጣሪው። እኔ የምለው ከዚያው ላይ የቆመ ሁሉ እውነተኛውን ኢንፎርሜሽን ከሌና ከሌ ናቸው ይህን ነገር የተነሰሱት ብለው ታላጋለጡ እነሱም እንደገዳ የሚቆጠሩት የቆመው ሁሉ ፎቶ ሲቀርጡ የነበሩ ሴቶች ሁሉ ከሌና ከሌ ነው ይሄና ይሄ ነው እናውቃቸዋለን ይሄን ከሌና ከሌ ነው ብለው ታልተናገሩ ተገዳይ እንደገዳይ ነው እንትን ማለት ያለባቸው ጥያቄ መሆን ያለበት እንደገዳይ ነው መጠየቅ ያለበት። ለምን እኔ ሞት በይመኑ ያብቃ የኢትዮጵያውያን ሞት በየመኑ ያብቃ። እንግዲህ ከአንድ ላይ ንቁም፣ ምርታችን እናስከብር።
5: እንደው አቶ በለጠ እስካሁን እንግዲህ በጣም መነጋገሪያ የሆነ የመኑ ጉዳይ መላ ሀገሪቱን ያንቀሳቀሰ ጉዳይ ነው። ጠቅላይ ሚኒስትሩን ፕሬዚዳንቱን ሁሉ ያነሱት ነው እና በመንግስት በኩል ምን አይነት ድጋፍ እየተደረገላችሁ ነው? አሁን
3: በእውነቱ ነገር እኔ ጠቅልላ አድርጌ ነው የምናገረው ኋላ ወደ ጠየቀ ጥያቄ መግባት እችላለሁ። በመጀመሪያ ደረጃ የእስራኤል ህዝብ ደቡብ፣ ምስራቅ፣ ሰሜን እስራኤል ሁሉ የተቻለው ሁለት ጊዜ ያልተቻለው ደግሞ አንዳንድ ጊዜ እኔንን ታዘን ለማጥናናት ከጎኔ መጥቶ አጥናንቶኛል። አመሰግናለሁ። እዚህ ከኔ የደረሰ አይደረስባችሁ፣ የየመኑን የመሰለ ሞት አይደረስባችሁ። ወገኔ ሁሉም ይብሪት ስለማልችል ነው እንጂ እኔ ነጭ ጥቁር ሳልል ሁሉን ነው ማመሰግነው ያለ። በእውነቱ ነገር ይሄ ነው ያለው። ሁለተኛ ደረጃ በተቀደሰችው አገር የአገሪቱን እሉና የሚጠብቁት ፓርላማዎች ሁሎችም ደርሰውኛል።
5: መጠው አስተዛዝነዋል
3: አስተዛዝነዋል። የወጡትም ቢሆን የተሰናበቱትም ቢሆን ሁሎችም ሚኒስትሮች አስተዛዝነውኛል። አመሰግናለሁ። እኔ የደረሰ አይደረስባቸው። በመንግስት ደረጃ ግዳፍ ላልከው ያው የሀሳብ ግዳፍ አልተለየኝም። ራሱ ክቡር ጠቅላይ ሚኒስትር ቢቢ ናታንያሁ አናግሮኛል። እኔም ነግሬዋለሁ። የየመኑ እውነተኛ ፍርድ እስከሚያገኝ ድረስ እንቅልፍ እንዳተኛ ያሉህን ሰዎች እያስተባበር ግፊት አድርግ ብየዋለሁ። አዎ እሱም ወንድሜ ሲሞት እናቴ ያዘነችውን ሐዘን ስለማውቅ የእናቴ ሐዘንም ከእናንተ ላይ ስለደረሰ ምንም ነገር ቢሆን ከዛሬቱ ቀን ጀምሬ ስለ የመኑ ተከታትዬ እውነተኛ እንዲደርስ አደርጋለሁ ብሎ በዚህ ቃል ገብቶልኛል። አመሰግናለሁ ጠቅላይ ሚኒስትር ቢቢ ናታንያሁ። ቢቢ ናታንያሁ ከዚህ ቀጥዬ የምልህ ህዝቡም ሆነ አገሪቱ ከአንተ እጅ መዳፍ ላይ ነው ያለች። ህዝብን ጠብቅ፣ ምድሯንም ዳር ደንበሯንም አስከብር። በአሁኑ ሰዓት ከአንተ እጅ ነው ያለች እና ጠብቀን። ይሄ ሞት ከመጣው ከ18 እስከ 19 ዓመት አንስቼ ከሌ ሞተ ከሌ ሞተ ከሌ ሞተ ከሌ ሞተ እየተባለ መጨረሻው ዛሬ የኔ ልጄም ወልደው ልጄ አራተኛው ልጄ ይመኑ ደረሰ። ለዚህ ልጅ ሞት ለዚህ ካራ አይገባው። የሚገባው ኳስ ነው፣ የሚገባው ስኳርያ ነው መስጠት። ይሄ ነገ ደርሶ ለአገሪቱ ምን እኛ ወልደን ወታደር አድርሰናል። እሱ ደግሞ ወላይ ጠቅላይ ሚኒስትር ሊሆን ይችላል፣ ወላይ አንድ ነገር ትልቅ ነገር ሊሰራ ይችላል። እና በአጭር ስለተቀጠፈ የእስራኤል ህዝብ በሙሉ ጥቁር ነጭ ሳይል ከጎኔ ፍርድ እስከሚፈረድ ድረስ ከጎኔ እንዳትለዩ እላለሁ። አመሰግናለሁ።
5: አቶ በለጠ እንደዋውን እንግዲህ አሳዛኝ ነው የመኑ ጉዳይ። ገና ሂደቱ አላለቀም፣ ብዙ ነገር አለ። ፍርዱ ይጠብቃል። ሁሉ ሰው በየጊዜው ሰላማዊ ሰልፍ እናያለን። እንደው ለህብረተሰቡ የሚያስተላልፉት መልእክት ካለ?
3: እኔ በእውነቱ ነገር ሂደቱ ገና ተጀመረ እንጂ አላለቀም። ያንም ብዬ እንግዲህ ሞት ያለ ነው የመኑን ለመጨረሻ እቸዋለሁ። ግን የእስራኤል ህዝብ ፍርድ እስከሚያገኝ ድረስ ልጁ እውነተኛ ፍርድ፣ ቀጥተኛ ፍርድ እስከሚያገኝ ድረስ አብሮ ተጎኔ እንዲሆን ነው ምለው። ከዚህ ቀጥዬ ድሮም ህልም ያለኝ ነገር አለ። በእውነቱ ነገር እቺ ሀገር አንድ ወንድ ልጅ ተወልዶ እድሜው ሲደርስ 18 ዓመት ሲሞላው ወደ ወታደርነት እንደሚሄድ ሁላችንም አምነንበታን ወልደን ለወታደር ከዚያ በሰላም አገልግሎቱን ጨርሶ ሲመጣ ወታደር የመንግስት ቸለኝትነት የሚል ነገር አለው። ይሄ ልጅ በትልቅ ቦታ ነው የነበረ፣ በትልቅ ወታደር ቦታ ነው የነበረ። ተመልሷን ጨርሷን ምን እየሰራ ነው ተብሎ የመንግስት ክትትል የለም። ልጆቻችን ተወሩ ይወድቃሉ። ከዚያ የሽጉጥ ፍቃድ ያወጣሉ። ከዚያም በኋላ ቁመው ተጣይ ላይ ተዝናብ ላይ ቁመው መከራም ያዩ። በእውነቱ ነገር እዚህ ሀገር ብዙ ጠቃሚ ስራ አለ። ዜጋህን ለመጥቀም ስትል ጥሩ ጥሩ ቦታዎች፣ ጥሩ ስራዎች አሉ። የእኛ ልጆች ከወታደር የተመለሱት ወታደሮች ጥሩ ሲኔናር ሰጦ ኩርስ ሰጦ ጥሩ ቦታ ላይ እንዲያደርግልን መንግስት እጠይቃለሁ። ሁለተኛ ደረጃ አንድ ወንድ ልጅ 12 ዓመት ሲሞላው ወይም 13 ዓመት ተሞላው አንስቶ በወር አንድ ቀን ስለ ወታደር ህግ ከሆነ ማክናስ ላይ ትምህርት እንዲሰጥ በየቦታው አዎ የስነ መግባር ማነጫ ነው በወር አንደዚህ የወታደራዊ ትምህርት የፖሊሳዊ ትምህርት እንዲሰጠው ማንኛውም ልጅ የእናት አባት ፍቃድ አልሰማም ያለ ልጅ የወታደር ቀጥታ መስመር ያስዘዋል ማለት ነው። ይሄ ሁልጊዜ አራት እዚህ አምስት እዚህ በኤሪያ በኩል በሞገደግሊታ ሁልጊዜ የምናገረው እንትን ነው። ልጆች ከ13 ዓመት በኋላ ነው አመል የሚያወጡ። ልጅ እንዲሆኖብኝ ልጅ እንዲሆኖብኝ አይደለም፣ መንግስትን ነው አስጨንቀን ዘንድ 13 ዓመት ተሞላው አንስቶ በወር አንድ ቀን የወታደራዊ ኩርስ የፖሊስ ኩርስ መውሰድ አለበት። ሲኒናር ወደፊቱ አቲድ ለሚመጣው ነገር እንዲማር ማድረግ አለብን። እንዲህ ካልሆነ 13 ዓመት ተሞላው ሲዞር እንዲያመሽ ወታደር ጨርሶም በአልሆነ ቦታ ወታደር ለ7000 ለ8000 ተብሎ ከፀሐይ ላይ በዝናብ እንዳይሰቃይ ጥሩ ቦታ መንግስት ተከታትሎ ኩርስ ሰጥቶ ትልቅ ቦታ እንዲያደርስልን ነው ምለው። ይሄ ነው ለህዝብ።
5: ወይዘሮ ሻበባ እዚህ ላይ የሚጨምሩት አለ ለወጣቱ ለህብረተሰቡ የሚያስተላልፉት መልእክት?
4: እኔ ለወጣቶች ማስተላልፈው መንግስት አይደለም ልጆቻችን የሚያሳድጋቸው። ልጆቻችን ከአስራ አምስት ዓመት ባለው እናት አባት ነው የሚያሳድግ ብዬ ነው ማስብ። እነዚህን ልጆች እናት አባት የሆነ ቲወጡም ወጦ ቲገቡ ገብቶ ታሳደግናቸው ከአስራ አምስት ዓመት ተሚደርሱ ድረስ ታሳደግናቸው ክፉን በጎን እያወቁ ይሄዳሉ። ከዛም በኋላ ያለው ግን ተረበሹ። 16 ዓመት 17 ዓመት ያለውን ደግሞ ያው መንግስትም ሆነ ባለ ስልጣን ያለ ይቆጣጠረዋል። ከትንሾች ልጆች ግን እናት አባት ታልጠበቀ እናት አባት ታላያቸው በስንቱ ደጃፍ ዳኛ ደርሶ ፖሊስ ደርሶ ልጆቻችን ይጠብቃቸዋል። ይህንን የማስተላልፍ ለእናቶች፣ ለአባቶች፣ ለእህቶች፣ ለወንድሞች ልጆቻቸውን ጥሩ አርገው እንዲያሳድጉ ነው የምፈልግ። ጥሩ ትውልድ እንዲሆን ነው የምፈልግ። ዛሬ ይህንን ልጅ ብናጣ ትናንሾች አሉና እነሱ ደግሞ እንደ ወንድም የሞታለሁ ብለው እንዳይፈሩ ነው የምፈልግ። ልጆቻችን በሰላም ወጠው በሰላም እንዲገቡ ነው የምፈልግ እና እንግዲህ ለሀገራችን ለሀዘናችን ተካፋይ ለሆነ በሙሉ ጥቁር ነጭ ታልድ በጠቅላላ መጥቶ ላስተዛዘንን እናመሰግናለን። እንደ መንግስት ነው የመንግስት ያህል ነው ልጄ አገር ታገር ነጭ ጥቁር ታይል 7 ቀን ተጠቀመጥነበት ሰዓት አንስቶ ለምንነሳ ድረስ በዘበኛ እንደ መንግስት ሰራተኛ በዘበኛ ሰው ተጠብቆ በ9 ሰዓት 11 ሰዓት ሰውታ ይለየነ ነው ልጄን የሸኘነ። ለሀገራችን በጣም አመሰግናለሁ። ይህን ጦርነት ደግሞ አሳልፎ በሰላም በደስታ እንድንገናኝ እንድንጠያየቅ ሀገራችን ሰላም ያርግልና ሀገር ሰላም ትሆን ነው ሁሉ ነገር ሰላም ይሆንና ሀገራችን ሰላም ያርግልን ነው። እንደዚህ እጃችን የደረሰ ደግሞ አማንም ደጃፍ እንዳይደርስ እመኛለሁ። መጠህ ደግሞ እንደዚህ ላስተዛዘንከን እናመሰግናለን።
5: በጣም ነው የምናመሰግን። እኛም እንግዲህ ለመምጣት ስንፈልግ ሀዘናችሁ እንችላችሁ ቃለ ምልልስ ማድረግ ቀላል አይደለም። ሀዘኑ እንኳን ሳትወጡ ከእኛ ጋር ቃለ ምልልስ ለማድረግ ፍቃደኛ በመሆናችሁ በጣም ነው የምናመሰግን። እግዚአብሔር ያጽናችሁ። ልክ እንዳላችሁት የየመኑ ሞት የደስታው ሞት መጨረሻ ሆኖ ሌላው ወጣት ደግሞ በሰላም ይኖርበት ይሁን። ፍትህ ደግሞ ሁሉም የሚፈልገው ነገር ነው። ሰው እንደ ጥፋቱ እንዲቀጣ ህጉ በሚፈቅደው መሰረት ነው የሚፈልግ ሁሉም። ያንን እንዲሆን የሁላችን ምኞት ነው። ነገሮች ተስተካክለው ነገር ደግሞ ሌሎች ልጆች ጥሩ ደረጃ እንዲደርሱ መልካም ምኞታችን እንገልጻለን። በጣም ነው እናመሰግን።
4: እናመሰግናለን።
0: እግዚአብሔር ያጽናችሁ። ሰጥ ዘመነ ዘገባው በጣም የሚያሳዝን ነው። በእውነት አዘንተኛ እናትና አባት ስንጉት በጣም አዝነዋል። መላው የሀገራችን ዜጎች ሁሉም አዝነዋል። የሐዘን ዳርቻ እግዚአብሔር ጥናቱን ይስጣቸው ፈጣሪ አምላክ። እንደው ባንዲህን ነገር የመሰለ ጠብግ ግድያ በጣም በሚያሳዝን ሁኔታ ደግሞ የርስ በርስ በማህበረሰባችን መካከለ ያለው የሚያሳስብ ነገር ነው። ልክን አረብ እስራኤላውያን በነሱ መካከለ ደግሞ በየቀኑ ግድያ እናለው። ይሄን በተመለከተ ማን ነው የሚያቆመው? እንዴ በእውነት
1: ታችን ነው አንዱ አካል ብለህ የምትለው የለም። መንግስት፣ ወላጆች፣ ህብረተሰቡ፣ ራሳቸው ልጆች ከትንሽ እድሜያቸው ጀምሮ ማስተማር ያስፈልጋል።
0: አዎ ዋን ባናነት
1: አዎ በስነ ምግባርና መልካም

0: በስልክ ብዙ ነገር ሲያደርጉ ከሚውሉ ከሚያመሹ ስልክ ራሱን የሳለ ተጽዕኖ አለው። በስፖርት በሙዚቃ በተለያዩ ወጣቶችን ተሰማርተው ጥሩ ደረጃ የሚደርሱባቸው ሁኔታ ማመቻቸት ያስፈልጋል። እኛ ሞላጆች ብዙ ገንዘብ ወጭ አድርገን ለልጆች ማድረግ አለብን። ችግሩ ብዙ መስራት ያለብን ሁላችንም ነው። አንዱ አካል አሁን ተወቃሽ ማለት አንችልም። ሁሉም
1: ተከክልና መሳሰው ገምቢ ስነ ምግባር ጥሩ ጥሩ ምብገጽ ገጸ በረ ግብረ ሰናይ የሆነ አመለካከት ያለው የሆነው ከልጅነት ጀምሮ ጥሩ ጥሩ ተምሮ ሲያድግ
0: ቻይናን፣ ጃፓንን፣ የአውሮፓ አንዳንድ ሀገራትን ስትወስድ ከልጅነታቸው አንስቶ ለልጆች ይሰራሉ። ብዙ ገንዘብ ወጪ ያደርጋሉ። ስነ ምግባራቸው በደንብ ነው የሚገሯቸው። ያ ማለት በትምህርት ቀስ ብሎ እኛ ደግሞ በቃ መብት ነው እየተባለ እዚህ ደረጃ መድረስ የለበትም። ሁላችንም ለመፍትሄ መፈለግ ችግሩ የሁላችን ነው።
1: አዎ፣ ከታችም አሮት ትላልቅ ጎልማሳም የሆነም በሙሉ በርሰባችን በፖለቲካለም ቢሆን መሪም ሳይቀር ያለው የርስ በርስ ክር የፖለቲካን ድርክ በመታይበት ጊዜ በእውነትም ደረጃ ደረሰን።
0: ኮስኑ አሁን ምርጫ ቀርባል አይደል? አንዱ ፓርቲ አንዱ አካል የወጣቶች ጉዳይ አጀንዳዬ ነው ብሎ መነሳት አለበት።
1: ክርክር አላግባብ የሆነ እንዲያው በጣም ምን ልበልህ፣ ለወጪው ትውልድ ጥሩ ዜጋ መገንበት እንዲገነባ ነው ሁላችን ልጆቻችን የልጆቻችን ጥሩ ልጆች ጥሩ ዜጋ እንዲሆኑ ነው። እንግዲህ
0: ጥሩ ሻያው እናመሰግናለን። ለቴክኒክ ባለሙያችን ሮኒ እንዳህ እናመሰግናለን። ሸሰዋት ደግሞ እንገናኛለን። በጣም ነው እናመሰግን
1: ሳታይ ዘመነ። እሺ፣ መልካም ነው።